0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን ከሁሉ አስቀድመን መልካም ሰንበት እንዲሆን እንመኛለን መልካም ጊዜን እንመኛለን በዛሬው ፕሮግራማችን ከባልደረባዬ አይቾባዬ ጋር በተለያዩ ርዕሰ ጉዳዮች እንነጋገራለን በተለይ ደግሞ ምርጫን በተመለከተ ወጣቶችን በተመለከተ እንነጋገራለን አይቾው ከሁሉ አስቀድሜ መልካም ሰንበት እንመኛለሁ መልካም ሰንበት
1: መልካም ለተሰንበት ይሁን
0: መልካም ለተሰንበት እንመኛለን ጥሩ ጊዜ እንዲሆን ነው የምንመኘው እንግዲህ የተለያዩ ርዕሰ ጉዳዮች አሉን አንደኛው የወጣቶች ጉዳይ ነው አሁን ሰሞኑን በሃሪስ ጋዜጣ የወጣ ሪፖርት አለ በተለይ ባለፉት 4 አመታት በቁጥጥር ስር የሚውሉ ወጣቶች ታዳጊ ልጆች ቁጥር በጣም ጨምሯል ይሄ ደግሞ የኢትዮጵያ ዩዳን ልጆች ደግሞ የበለጠ ቁጥራቸው ከፍተኛ ነው የሚል አለና እንዴት ታየም?
1: አመሰግናለሁ ሰጠይ። በአጠቃላይ በእስራኤል ሀገር ወጣቶች በቁጥጥር ስር መዋላቸው ከ33 በመቶ እጅ በላይ ወጣቶች በቁጥጥር ስር እንደሚውሉ ነው። ከዚህ ውስጥ ግን እንደ ህዝብ ብዛታችን ጎልቶ የሚታየው የኛ ኢትዮጵያውያን ወጣት ልጆች ነው። ለምን የሚለው ጥያቄ እዚህ ላይ በጣም መነጋገሪያ የሚሆንና ይሄም እንደው ትኩረት ካልተሰጠበት ባጭሩ ሊቀረፍ የሚችል ጉዳይ አይደለም። ሰጠኝ እንግዲህ በዚህ 5 አመት ውስጥ እንመለከተው 2022 71 የሚሆኑ ልጆች በቁጥጥር ስር ዋሉ፣ በ2023 85፣ በ2024 102፣ በ2025 126፣ በ2026 አሁን በያዝ ነው ገና አመቱ አልተገባደደም 85 ልጆች በቁጥጥር ስር ዋሉ። ይሄ አመቱ ሳይያልቅ ማለት ነው። የት ነው እየወሰደን ያለን? እንደው ሆን ተብሎ በእኛ ወጣቶች ላይ የሚደረግ ሁኔታ ነው ወይስ ወንጀል የምንሰራ ልጆች ወይም ተጠርጣሪዎች እየባሰ መጣ? በእኛ በወጣቶች በእኛ ማህበረሰባችን የኛን ማህበረሰብ ስንመለከተው የት ነው ያለንበት የሚለው በከፍተኛ ደረጃ ሊጠየቅ የሚገባ ጉዳይ ነው።
0: አሁን እንዳልከው ችግሮቹን ከስሩ ከምንጩ ማወቅ ይገባል። አሁን ሁልጊዜ የምንናገረዋለ በወጣቶች ዙሪያም ሁሌ በየዝግጅታችን እንነጋገራለን፣ ባለሙያዎች እናመጣለን። እንደዚህ አይነት ነገሮች እንዳይበዙ ነው እና እንደው ወላጆች ነው ትኩረት መስጠት ያለብን ነገር። አሁን ወጣቶቻችን ስናያቸው በየአካባቢው ምን አይነት እንቅስቃሴ ነው ያላቸው? አሁን ከቅርብ ጊዜ ወዲህ ብዙ ጥናት የሚያስፈልገው ቢሆንም ራሳቸውን የሚያጠፉ እንዲሁ ሳይታሰብ ጉዳት የሚደርስባቸው ወጣቶች ቁጥር እየበዛ ነው እና በየጊዜው እንሰማለን በየአካባቢ ይሄ ትልቅ ሊታሰብበት ይገባል። ምንጩ ምንድን ነው? መሰራት አለበት። ይሄ በወላጆች በህብረተሰቡ ብቻ ሳይሆን በመንግስትም እቅድ ተነድፎ ችግሮቹ ሊፈቱ ይገባል። እንደውም ሁልጊዜ የምንለው የወጣቶች ጉዳይ ትኩረት ይሰጠው ነው እና የህዝብ ተመራጮች በየከተማው ያሉ የኢትዮጵያ ዩዳን ወኪሎችም ቢሆን በአጠቃላይ ብዙ መስራት ያለባቸው ነገር ያለ ይመስለኛል እና ያሳዝናል። ታዳጊ ልጆች ተጠርጥረው በወንጀል ሲያዙና ከዛ በኋላ ህይወታቸው ሲበላሽ አንዳንዶች ደግሞ ከወንበዴ ቡድኖች ጋር ግንኙነት ይፈጥሩና ያነ ችግር ሲፈጥርባቸውና ሊታሰብበት ሊሰራበት የሚገባ ትልቅ ጉዳይ ነው።
1: አዎ ሰጠይ፣ በዚህ ዙሪያ በእውነት ገና ከልጅነት ጀምረን ነው ማሳደጉን ሁኔታ እኛ መማር ልበለው እንደ አዲስ ወይም መተዋወቅ ወይም መንደፍ ያስፈልጋል ብዬ ነው ማስበው ሰጠይ። ምክንያቱም ገና በህፃንነት ጀምረን ልጆቻችን በጣም እግዚአብሔር ይመስገን እንግዲህ አሞላቀን ነው የምናሳደጋቸው። ይሄ ሁኔታ የኋላ ኋላ ዋጋ ሊያስከፍልን ይችላል። ቢያንስ በተለይ ደግሞ አሁን ይሄ የተለያዩ ኤሌክትሮኒክ መጫወቻዎች መሳሪያዎች አሉ። እንደ ስልክ እጅ ስልክ ጀምረ ራስ ኮምፒውተር አለ፣ ታብሌት ያን ምን ጠራው አለ፣ ብዙ ነገሮች አሉ። እነኚህ ነገሮችን የትኛው ልጅ ነው አሁን ምሳ እንኳን ወይ ምግብ ሊበላ ሲል ያን ነገር ካልያዘ ምግብ ማይበገቡ አሉ። ወላጆች ምግብ ይዘው እየሮጡ ልጆቻቸው እየተከተሉ የሚያጎርሱበት ሰዓትም አለ፣ ብዙ የሚያየውትም አለ። እንደዚህ አይነት ክስተቶች እነዚህ አይነት ነገሮች ልጅን ስርዓት አለማስያዝ የኋላ ከፍተኛ ዋጋ ሊያስከፍልን ይችላል። አዎ ምንድነው የሚባለው? እናቴ በእንቁላሌ በቀጣሽኝ የሚባለው አባባል ትልቅ ቦታ አለው እዚህ ላይ ሰጠኝና ልጆችን ገና ከልጅነታቸው ጀምረን በጥሩ አምሮ በጥሩ ስነ ስርዓት የፈለጉትን ነገር መስጠት ብቻ አይደለም አይራበው አይጥመው የሚፈልገው ነገር ይገዛል ይኖርለት ኦኬ ነገር ግን ገደብ ያስፈልጋል ለሁሉም ነገር ቃል ወይም አንድ ነገር ተናግረህ በዛ በቃል መቆም አለበት ያልጅ እኛን እየገነባ ነው እያሳደግ ነው እንመጣልክ መሰረት አለው ቤት አሁን 15 20 ፎቅ ሲሰራ መጀመሪያ ከአምስተኛ ከሶስተኛ ከሁለተኛ ፎቅ አይደለም ይጀምር መጀመሪያ ከታች መሬቱ ተቆፍሮ ነው ጥሩ መሰረት ኑሮት ነው ከዛም በኋላ ያ ቤት በጥሩ ሁኔታ ሊሰራ የሚችልና ልጆችም አስተዳደጋችን እንደዚህ መሆን አለበት በእንደዚህ አይነት ደረጃ በጥሩ ሁኔታ ያሳደግናቸው ከመጣን መደማመጥ ካለ መወያየት ካለ ከእንደዚህ አይነት ነገሮች መቅረፍ እንችላለን እንደዚህ አይነት ነገሮችን እንዳይከሰት ለእንደዚህ አይነት ነገሮች ልጆቻችን እንዳይጋለጡ መከላከል እንችላለን
0: አዎ አንድም ወላጆች በአንድነት የመሄድ ችግር ነው ለልጆች
1: ዝማው
0: በየማስበው ለልጆች ከዚህ ደረጃ መድረስ ምክንያቱም አብረንም እየኖርን ለየብቻም እየኖርን በልጆች ህይወት አንድ አይነት ውሳኔ ማንወሰንበት ሁኔታ አለ እናት ስትደግፍ አባት ይቃወማል አባት ሲደግፍ እናት ትቃወማለች አንተ ጥሩ ለመባል የሆነ ነገር ስታደርግ እኔ ሌላ ነገር አደርጋለሁ
1: ይሄ መልካም ይሄም ጥሩ ነው ነገር ግን ለዚህም ገደብ ሊኖረው ይገባል
0: እኮ
1: እኔ አሁን ባንድ በወላጅ እና መካከለ አሁን አንዳንዴ አባት ሲቆጣ እናት ለስለስ ማለቱ መልካም ነው ግን ገደብ ሊኖረው ይገባል እዚህ ላይ መቼ ነው ያን ነገር ልጇን የምትደግፈው
0: ግን ይሄ ጥሩ ነው ለስለስ አንደኛው ቆጣ ሲል ችግሩ ምንድነው በልጆች ህሊና ውስጥ ሱኮ ይደግፈኛል ሷ ተቃወማለች ብሎ የሚያሳድረው
1: ነው ካለው ነው እዚህ ላይ ነው ምልህኔ ሁሌም መደገፍም የለብህም ሁሌም መጻረርም የለብህም አንተ
0: ለምሳሌ ነው ሰዳይቸው አባታ አይወጣም ካለ እናትም አትወጣም ማለት አለባት አብራ ወይም እናት አይ ዛሬ እንደዚህ አታደርግም ካለች አባቱም እንደዛ መሆን አለበት ካልሆነ በሁለቱ አካላት አሁን ሁላችንም ብዙን ሰራለን ብዙን ደክማለን አብዛኛው ነገር እዚህ ሀገር እንደምናየው ለልጆች የሚሄድ ነው አብዛኛው ነገር በማሳደጉም በመግብም በአልባሳት በተለያዩ ነገሮች ለልጆች ምናውለው ነው ግን ዞሮ ዞሮ ልጆች እንደዛ ሆኖ ለፍተህ ደክመህ ያለረፍት የኛ ሰው አሁን ስንት ነው ለልጆች ምኝታጣሁ ይያለ የተበደረ ቤት ሚገዛ ተልቅ ቤት ብዙ ክፍሎች አሉ። ሁሉ ለልጆች ሲል ነው ግን ከዛ በኋላ ልጆች መጨረሻው ጥታቸው እንዲያምር ደግሞ የወላጆች መስማማት የወላጆች እርምጃ መውሰድ ለልጆች ሲሉ የራሳቸውን ጉዳይ በጎን መተው ያለባቸው ይመስላል። አንዳንዴ እልህ ትያያዛለ እልህ ስትያዝ የራሱ ጉዳይ የራሷ ጉዳይ ይመጣል ያኔ ልጆች ዋጋ እንዲከፍሉ ይወዳልና ይሄ ትልቅ ሊታሰብበት የሚገባው ነገር ነው ብዬ ነው ማስበው።
1: እነት ነው አው ሊታሰብበት ይገባል በተለይ የወላጆች አብሮ የመጓዝ ሁኔታ የምናበብ ሁኔታ እኛ ሳይሆን እዚህ ጋር እኛ እንጂ እኔ የሚለውን ነገር መውሰድ የለብንም እዚህ ላይ አንዴ ወደ ተዳራ ለሙስ ከገባን ባል ልጅ ከመጡ በኋላ በጭንቅላታቸው እንኳን የምናሳድርባቸው ለልጆቻችን መልካም ነገር የኛ የራሳችን አንዳንድ ጊዜ ቀላል ነገር አይደለም ሰጠኝ በጣም ከባድ
0: ቀላል አይደለም ልጅ ማሳደግ ቀላል አይደለም ይገባናል
1: ነገር ግን ያም ሆኖ ገደብ የሚባለው ነገር አስፈልግ ገደብ ስንል ለልጆች ብቻ ሳይሆን ለኛም ራሳችን ገደብ ሊኖረን
0: ይገባል አዎ በማህበራዊ ግንኙነታችን ለምሳሌ የተለጠጠ ነው ማህበራዊ ግንኙነታችን ሰርጉ ብትል ሀዘኑ ብትል እኛ በዛ ነገር ውስጥ የበለጠ ትኩረት ስናደርግ ልጆች ያመለጡን ነው ሰው 20 አመት 18 አመት ለፍቶ በ18 አመቱ በ20 አመቱ ልጅህ ሞተልስ ይባል የሆነ አንዳንዴ ደግሞ ምክንያቱም ራሱ አይታወቅም
1: አዎ
0: ያ ሁሉ የሚያሳዝን ነውና ሁላችንም በትብብር ልንሰራበት የሚገባው ነገር ነው በቸልታ ብናልፈው ዞሮ ዞሮ እኛ እንዋጋለን አዎ ሀዘኑ ሚለቀንም አይደለምና በተለያዩ ቦታዎች አይተናል በተለያዩ ቤተሰቦቻችን ላይ የደረሱ ችግሮችን ተመልክተናልና እስኪ መጀመሪያ እኛ እርምጃ እንውሰድ እኛ እንንቀሳቀስ ከዛ በኋላ ደግሞ መንግስት እንዲንቀሳቀስ ተመራጮች እንዲንቀሳቀሱ የህዝብ ወኪሎች እንዲንቀሳቀሱ እናደርግ ከሁሉም በፊት ግን
1: በዚህ አይነት ዙሪያ እኛ በሚለው ራሳችን የቤተሰባችን ትንሽዋን ነው እንጂ በህዝብ ተመራጭ በሌላ የሚባለው ነገር ማንንም ሊረዳን አይችልም እዚህ ጋር ዋናው ነገር እኛንን በምን አይነት መንገድ ነው ህይወታችን መቀጠል ምንፈልገው ህይወታችንስ እንዴት አድርገን ነው መምራት ምንፈልገው ምንችለው ብለን መነጋገር ያለብን እኛው ራሳችን ነን
0: ልክ ነው
1: እና ይሄ ነው እንጂ ማድረግ ያለብን እኛ ብዙ ነገሮችን ያያየን እንዳላየን ሰምተን እንዳልሰማን ይሉንታም ይባል ነገር አለ ሌሉን ታም ገደብን ይኖሮም ይገባል ነገር ግን ጎሽ ለልጇ ስትል ተቆጣች የሚባል ነገር አለ ስለዚህ በእውነት ገደብ ሊኖረን ይገባል አሁን ቅድም ተናገርኩም በማህበራዊ ኑሯችንም የተለጠጠ ነው ያለው እዛ ላይ ለልጆች ትኩረት አንሰጥም በተለያዩ ከፍተኛ ድግሶች በሚደረግበት ሰዓት አሁን ማን ነው ለልጆች ብሎ አስቦ
0: ምግብ
1: እንኳን ከነ ምግብ እንኳን የሚያዘጋጅ ከየትኛው
0: ቦታ ይል ቦታ እናዘጋጅ ምግብ እናዘጋጅላቸው سنጠራኛ የራሳችን ምቾት እንጂ ልጆቹ የትወድቃሉ ብለን አናስበብና በጣም ብዙ ልንሰራ የሚገባን ነውና የልጆች ጉዳይ በእውነት በጣም ያሳዝን ነው አንዳንድ ቦታ ምንሰማው ምናየው አሁንም በዚህ በትክክል ጥናት ተደርጎ የቀረበ ዘገባ ነው ሀሬጽ ጋዜጣና
1: እውነት ነው
0: ይሄ ማንቂያ ደወል ሊሆን ይገባል
1: የግድላል የግድላ አለበለዚያ መጪው የባሰ ይሆናል ከዚህ በዚህ ከቀጠለ ለያየት የሚባል ነገር ይመጣል ነጭና ጥቁር የሚባል ነገር እየተገነነ ይመጣል እናንተናኛ የሚባል ነገር ይመጣል እና እንኳንስ ዘንቦብሽ እንዲያውም ጤዛነሽ ነው አባባሉና እንኳንስ እንደዚህ አይነት ነገር ተጨምሮብን እንዲያውም ውስጣችን የማህበራዊ ጉዳይ ከፍተኛ ደረጃ እየተናገ ያለበት ሁኔታ ነውና ምን ልበልህ እንግዲህ
0: ንሁላችንም እናስብበት ጥሩ አይቸው ሌላው ርዕሰ ጉዳያችን ምርጫ ነው ምርጫ እንግዲህ እየደረሰ ነው ያው የተለያዩ ፓርቲዎች የራሳቸውን ጥሩ ወንበር ለማግኘት ጥረታቸውን እያካሄዱ ነው በምርጫ ወቅት ደግሞ አንደኛው ሌላውን መንቀፍ ያለ ነው ዲሞክራሲያዊ አካሄድ ነውና እንዴት ነው ለየት ይላል ወይ እዚህ የ2026 ዓመተ ምህረት 26ኛው የክነሴት ምርጫ ካለፉት ዓመታት በምን ሊለይ ይችላል?
1: እኔ አንድ ነገር አሁን ስለ ምርጫው በሚነልበት ሰዓት እኔ ከባለፉት ምርጫዎች ለየት ያለ ነገር የሚኖረው ምንድን ነው ብዬ ባስባውን በዚህ ላይ ምናልባት ከግራ ወደ ቀኝ ከቀኝ ወደ ግራ የሚዘዋወሩትን የመራጮችን ወይም ህዝቡን ምልከታ ነው አብዛኛውን በተለይ ከጥቅም 7 2023 ወዲህ አብዛኛውን በእግዚአብሔር እንኳን የማያምኑ የነበሩ ሰዎች ወደ እግዚአብሔር እየቀረቡበት ሁኔታ አለ ሐሳባቸውን የቀየሩበት ሁኔታ አለ በአንጻሩ ደግሞ ስትመለከት ፓርቲዎችም ቢሆን ከዚህ ከጥቅም 7 2023 ወዲህ አንዱ ባንዱ ላይ የመጻረሩ እየተሰፋ የመጣበትና
0: አንድ ይሆናል ብለን ነው አስበን የነበረ አይደል
1: መጀመሪያ ላይ አንዱ ነው ተራመደበት ሁኔታ ነበር ግን ግዜ አልቆየም ካንዶ ኮሌክተር በኋላ ነገሩ ተመልሶ እንደገና እንደነበረው ሆኖ የመጣበት ሁኔታ አለ እንደው ይሄ አንድ ይሆናል የሚለው ነገር እንኳን መቼም አንድ ሊሆን አይችልም እንደኔ አመለካከት መቼም አንድ ሊሆን አይችልም አንደኛ በውስጥ ብዙ ክፍፍሎች አሉ
0: አይ ብሔራዊ ጉዳት ሲደርስ አሁን ብሔራዊ ጉዳት ጥቅምት 7 ላይ የደረሰ ለሁሉም ዜጋ ነው ያን አንድ ያደርጋል የኢራንን ጦርነት ህዝቡን አንድ ያደርጋል ተብሎ የነበረው እንደገና ክፍፍል ውስጥ ለውስጥ አንዳንድ ነገሮች ውጤት አላመጣ ሲሉ ራሳቸውን ተጽኖ እያሳደሩ ያለበት ሁኔታ አለና አሁን ምርጫው እየተቃረበ ነው እርግጥ በመርጫው ወቅት ዲሞክራሲያዊ መብት ነው አንዱን መንቀፍ ይሄ እንደዚህ ነው እንሻላለን ያው ያለውም እድል እስከዛ ነው
1: ዲሞክራሲያዊ
0: ግን ግን መስመር ቀይ መስመር መጣለፍ የለበትም ቀይ መስመር አልፈው ሚናገሩ ፖለቲከኞችን አይተናል
1: አዎ
0: ሌላ ህዝብ ለህዝብ ወይም ደግሞ ዜጎች ለዜጎች በጥብጥን ግጭትን የሚፈጥሩ ነገሮችን መናገር አያስፈልግም ዲሞክራሲያዊ ነው በዲሞክራሲያዊ መንገድ እኔ ሻላለው እንዲህ አይነት ነገሮችን ለህዝብ አመጣለሁ ማለት እንግዲህ በፊት አመታት የነበሩ ምርጫዎች እንደምንሰማው በኢኮኖሚ እንደዚህ ያደርጋለሁ የሀገሪቱ እንደነት አስከብራለሁ ምናምን የነበረው አሁን ቀርቷል አሁን ምንድነው ይሄ ጉሽ ደጋፊ ፍለጋ በእውነት ያሳዝናል
1: ደጋፊ ፍለጋ መጣበት ነው ለምንም ይሁን ቃልህንን ማጠብቅም ድሮም ቢሆን ፖለቲከኛ ቃሉን አይጠብቅም አሁንም የባሰ የሆነበትኝ ሁኔታም አለና እዚ ላይ በእውነት ቀደም ሲንዳልኩኝ በሁለት በኩል ነው ሞስቶ በያልኩም አንደኛ በፓርቲ መሪዎች መካከል አንዱን አንዱን የመጣሉ ሁኔታ አንዱን አንዱን የማጥላላት ሁኔታ እኔ ከሱ ጋር አብሬ አልሄድም እኔ ከሱ ጋር አብሬ አልጣመርም የሚባለው ነገር ሁኔታ ሀገሪቱን እየጎዳ የሚመጣ እንጂ የሚጠቅም ነገር አይደለም ምክንያቱም ያን ባን ሰዓት እያሰፋ ነው ጥላቻውን እያሰፋ ነው የምንመጣው ከዛም አልፎ ካንድ ዙር ብቻ ሳይሆን ለተደጋጋሚ ዙር ምርጫዎችም ልንጋበዝ እንችላለን ያ ደግሞ እንደ ሀገር ስትመለከተው የሚደርስ ላንድ ምርጫ ተብሎ የሚወጣ ወጪ እጅግ በጣም ከፍተኛ
0: እስከ 6 ቢሊዮን ሸቀል ይወጣል
1: ተመልከት እንግዲህ ያ ሸቀል ያን ገንዘብ በምርጫ ከማባከን ይልቅ በሌላ በብዙ ማህበራዊ ጉዳዮች
0: ሆስፒታል አሁን ስንት ሆስፒታል ነው አሁን እንደው
1: ብዙ ነገሮች የሚሰሩበት
0: ቦታ አለ ሆስፒታል ላይ ስንት ጊዜ ነው ሰዎች የሚጠብቁ
1: ብዙ ነገር
0: ስታስር ሆስፒታል ላይ ያሰራል
1: አው ብዙ ነገር መስራት ይቻልበት አለኝ ወደ ሁለተኛው መለሳልሽ ወደ ራሳችን ወደኛ ማህበረሰብ ስንመጣ ደግሞ አብዛኛውን ጊዜ እኔ ይቅርታ አድርግልኝ የኛ ሰዎች ወደ ውድድር በሚመጡበት ሰዓት ምንድነው ሰርገኛ መጣ በርበሬ ቀንጥሶ የሚባል አክላለኝ ይመስላልኝ ምክንያቱም ቅድመ ዝግጅት የሚባል ነገር ያስፈልጋል እንደ ምርጫ ስንመጣ እንደው እንደማንም ዝም እየተጎተተን መሄድ የለብንም ለምርጫ ብለን በሰዎችን ማጥላላት የለብንም መውረድ የለብንም ሰዎችን ሊደረጃቸው ማውረድ የለብንም አጋጣሚን ተጠቅመን እንንጠላጠን እንፈናጠጥ የሚለው ነገር መጠቀም የለብንም ከስር ከመሰረቱ መስራት አለብን በከተማዎች በሚደረገው ምርጫ ከፍተኛ ተሳትፎ ሊኖረን ይገባል በከተማችን ውስጥ ተጽኖ ማሳደር መቻል አለብን ከዛ ነው ወደፊት ያደገን ምን መጥወረ ያደገን ምን መጣው ዘለናውን በሀገር አቀፉ ደረጃ ኒር ስንል በጓድራጎት የተደረገልን የምንሄደው ሁሉ እየተማጸን እንዴት ነው እንደዚህ የሚሆነው ዋካቹ አስገቡልኛ ቦታ ስጡን ተብሎ
0: ያስቀድሞ ነገሮችን የመስራት ሁኔታዎችን አሁን ለምሳሌ የፖለቲካውን ሜዳ የማመቻቸት ሁኔታ ብዙም ይጎድል ነውና አንዳንድ ጊዜ አንዳንድ ወደ ፖለቲካ የሚገቡ ሰዎች እንዲሁ ወጣ ብለው እኔ ያለው ወዳደራለሁ ሲሉ እነዚህ ሰዎች ማናቸው ብለው ይጠይቃሉ ዜጎችና ያከመሆኑ በፊት ምን ችግር አለ ዲሞክራሲያዊ መብት ነው በሚስጥር ይዘው ቆይተህ ከመትወጣ ከነ ከመጀመሪያው አንስቶ በሚቀጥለው 4 አመት ለሚደረገው ምርጫ እኔ መወዳደር ፈልጋለሁና ለዛ ነገሮችን እናመቻች ብለህ መስራት የሚጠበቅ ነው በማንኛውም
1: ቦታ
0: በማንኛውም ቦታና ይሄ ነገር ሊታሰብበት ይገባል ለወደፊት እንግዲህ ያለው ለማንኛውም ግን ለሁሉም ተወዳዳሪዎች መልካም እድል ነው ምንመኝ ብዙዎች ገብተው ማየት እንፈልጋለን ግን ደግሞ ምርጫ ነውና ምርጫ ያው
1: ምርጫ
0: ስትለው ራሱ ያው የተወሰነው የሚያልፍበት የተወሰነው የሚወድቅበት ነውና ውድድር ነው በውድድሩ ደግሞ እንግዲህ ማን ይቀናዋል የሚለውን ምናየው ይሆናል ለሁሉም መልካም
1: እንግዲህ ለሁሉም መልካም እንድንመኝላችኋለን
0: አዎ አይቸው ወሬ እንዳናበዛ እንግዲህ አንድ ዜማ እስኪ እንጋብዝ የማንን ዜማ እንጋብዝ እስኪ አንተ ምርጥ
1: ዜማ እስኪ መጀመሪያ ያንተን እንሂድና ከዛ በኋላ እንሆናለን
0: እንግዲህ ይሁን የበላይም አዲስ
1: አለ
0: አዲስ ዜማ አለው የቴዲ አፍሮም አለ ደስ ያለህን አንተ የምትመርጠውን
1: አይኔ እንግዲህ ሁለቱም ቢሆን የምወዳቸው ድምጻዎች ናቸው ከሁለቱ አንዱ ቢሆን እኔ ምንም አይከፋኝም
0: ጥሩ የቴዲ አፍሮን ወይም ደግሞ ይሁኔን እንጋብዛለን ለነበረን ቆይታ እናመሰግናለን ይቀጥላል ከዜማው በኋላ ደግሞ እንገናኛለን እነሆ ዜማው

0: ዜማው እንዴት አየኸው? እንዴት ነው? ጥሩ ነው።
1: አይከፋም?
0: በጣም ጥሩ። አሁንም እስኪ ውይይታችንን ቀጥልና መካከለኛው ምስራቅ ከኢራን፣ ከአሜሪካ፣ ከእስራኤል፣ ከቱርክ አንጻር እንዴት ትመለከተዋለህ? መቼም ይሄ መካከለኛው ምስራቅ ውጥረት ያለበት አንድም ጊዜ ሰላም ሰፈነበት አካባቢ የማይሆንበት ነው። አንዱን ስትጨብጥ አንዱ የሚፈታ ቋጠሮ ብዙ ነው፣ ቀዳዳውም ብዙ ነው እና እንዴት ታየዋለህ?
1: አንዳንድ ጊዜ ሰጠኝ ችግሮች ሲመጡ ከዛ ጋርም ከዛ ችግርም እወጣለሁ። ሳትወድ በግድ የምትገባበት ሁኔታ አለ። ሳንወድ በግዳችን ከጥቅም 7/2023 ጀምሮ ጦርነት ውስጥ ገብተን ያለንበት ነው። ነገር ግን በአንድ በኩል ስትመለከተኝ ጦርነት ብዙ መስዋዕት ተከፍሎበታል። ብዙ ወታደሮቻችን፣ ብዙ ዜጎቻችን አተናል። ሀገራችን ከተቋቋመች ጊዜ ጀምሮ ያልተዋረደውን ትልቅ ውርደት ደርሶብናል። ትልቅ ሽንፈት ደርሶብናል። ነገር ግን ከዚህ ደግሞ ስብርባሪ ተነስተን የመካከለኛውን ምስራቅ ሊቀይር የሚችል አዲስ ተስፋ ሊያመጣ የሚችል ስራ ተሰርቷል።
0: በውትድርናው ዘርፍ
1: እስራኤል የበላይነቷን ያረጋገጠችበት እንደው ታስታውስ ከሆነ ባለፈው ሳምንትም መጀመሪያ ላይ እናንተ ጠዋት በሰራንበት ሰዓት ረፋኤል የተሰኘው የእስራኤል የጦር መሳሪያ ማምረቻ በከፍተኛ ደረጃ ተጠያቂነቱ እየጨመረና ብዙ መሳሪያዎችን እንደተሸጠ ትዝለኛል። ያን ቀን ጠዋት እንዲያውም በዛን ቀን ከግሪክ ጋር የተደረሰው ስምምነት ብዙ በጣም ለሀገሪቱ ብዙ ገቢ ያስገኘበት ሁኔታ ነው። ያ ምንድን ነው ተመክሮው?
0: 3 ቢሊዮን ዩሮ በላይ ስምምነት ቀላል ነገር አይደለም።
1: እውነት ነው። እና የሚያሳየው ምንድን ነው? በችግሮች መሀል እስራኤል የተቋቋመችው በችግሮች መሀል ነው። እስራኤል ለተደረሰብን ችግር ራሳችን ተነስተን ራሳችን መከላከል ችለን ለሌላም እየታደግን ነው። እና የመካከለኛው ምስራቅ አሁን ያለው ሁኔታ እኔ እንደው ይሄ የኢራንና የኢራን ጦርነት ላይ መጀመሪያ እንደሄድንበት ቦታ ሂደን ቢሆን ኑሮ እስካሁን ደስ እንደዚህ አንንዛዛም ነበር። ግን ጦርነቱም እንዳለ ሆኖ መቋጨት የነበረባቸው ጉዳዮች ሳይቋጩ ስለቀሩ፣ በሰዓቱ ሊደረጉ የነበሩ ጉዳዮች ስላልተደረጉ አሜሪካ ሰፋ አድርጋ ሁሉ ነገር ትመለከታለች። ነገር ግን መጀመሪያ በተጀመረው ኃይል ጦርነት በዛ ኃይል ብንቀጥል ቢገፋ ኑሮ ዛሬ ያለንበት ነገር አንደርስም ነበር። ግን የዛ የተኩስ አቁም ስምምነቱ ነው። ተኩስ አቁም ስምምነት ከተደረገ በኋላ ነገሮች የተቀየሩ እነ ቱርክ እየተንሰራሩ የመጡበት ይሄ ነው እንዴ? ቱርክ ምንም የአሜሪካ ወዳጅ ብትሆንም ዞሮ ዞሮ አሜሪካን ጸረ አሜሪካ የሆነ ነገሮች
0: እንቅስቃሴም ስታደርግ
1: የነበረች ሀገር ናት።
0: ትክክል አይቸው። አሁን ምናለ አሁን መከላከያ በተለይ እስራኤል አየር ኃይል በዚህ በመካከለኛው ምስራቅ በሊባኖስ የሂዝቦላን ድርጅትም በኢራንም የወሰደውን እርምጃ ከተመለከትነ አንዳንድ ጊዜ በፊልም የተሰራ እንጂ በእውን የሆነ የሚሆን አይመስልም። በእውነት ለአየር ኃይሉ ብቃት ዓለም የመሰከረ ነው። እንዴት ሲከታተሉ የመረጃውን በጣም ከፍተኛ ነው እና በዚህ ውስጥም ደግሞ የውሳኔ የሚሰጡ አካላትም የራሳቸው ድርሻ አላቸው። ይሄ ሁሉ ጥሩ ነገር ያለ ግን በመሀል የአሜሪካ ወዳጅነት ለእስራኤል ብዙ ጠቅሟል። በእውነት ብዙ መከላከያም ለእስራኤል ሲል የአሜሪካ ብዙ መስዋዕትም የከፈሉ አሉ። የጦር መሳሪያም አግዘዋል፣ በዲፕሎማሲው ዘርፍም አግዘዋል። ግን አሜሪካ አሁን በዚህ ዘመን ሁሉን እኔ ልፍጀው የምትለው ነገር እስራኤልንም እየጎዳ ያለበት ሁኔታ ያለ ይመስለኛል። አሁን ጦርነቶች ኦኬ ጀመርን ተጀመሩ አላለቁም። የሊባኖስ ሂዝቦላ ጉዳይ አላለቀም። ወይ አንዱ ተሸናፊ ወይም አሸናፊ ሳይሆን ስምምነት ተባለ፣ ስምምነቱም ሳይከበር አንድ ቀን ሊፈነዳ በሚችል ችግር ውስጥ ናለ። የሐማስ ድርጅትም ጉዳይ በተመሳሳይ ሁኔታ ራሳቸውን እያጠናከሩ ነው ይባላል። የኢራንም ጉዳይ እንደዚሁ። እዚህ ላይ ደግሞ አሁን ቱርክ እየተጨመረች ነው እና የአሜሪካ ዲፕሎማሲያዊ አካሄድ ቆራጥነት ይጎድለዋል የሚል ትችት አለ በእኔ በኩል። ቆራጥ ውሳኔ የመስጠት አሁን እንዲህ ነው፣ ይህን ካላደረጋችሁ እንደዚህ አይነት ውሳኔ እንሰጣለን ብለው ሌሎችን የማንበርከክ ሁኔታ የለም። በመካከለኛው ምስራቅ የሚታመኑ አንዳንድ ጊዜ በኃይልህ ነው። ኃይል ሲኖርህ ኦኬ ሊጎዳኝ ይችላል ብለው ሰላም የሚፈጥሩበትን ሁኔታ አሜሪካ አመቻቸች አይመስለኝም። አሁንም በኢራን ላይ የተጣለው ኢኮኖሚ ማዕቀብ ይህን ያክል ኢራንን አንበርክኮ ወደ ክብ ጠረጴዛ ያመጣታል የሚል እምነት የለኝም። የበለጠ እንደውም እያጠናከራት ውስጥ ለውስጥ ሌሎች ነገሮችን እንድትሰራና ለእስራኤል የበለጠ ስጋቱና እንድትመጣ የሚያደርግ ነው የሚመስለኝ።
1: አባባል ትክክል ነው። ሳይቋጩ ያለፉ ነገሮች ወይም ፕሬዚዳንት ዶናልድ ትራምፕ አሁን ንግግሮችን ስትመለከተው በቃላቸው የሚቆምበት ሁኔታ እየታየ አይደለም። በአንድ በኩል ወደው አይደለም፣ ከቤታቸውም ትሉ ብዙ ችግር አለባቸው። ፖለቲከኛ መሆናቸው መርሳት የለብንም። የሀገራቸውን ጥቅም ለማስከበር እንጂ የሌላን ሀገር ጥቅም ለማስከበር አይደለም። መጀመሪያ ራሳቸው መጀመሪያ መቀመጫ እንዳለችው እንስሳት ነው ይሄ ነገር። ግን ያም እንዳለው ነው። እንደ ሀያልነቷ ማድረግ ያለባትን ነገር እያደረግሻል። ማለት ነገሮችን አንጠልጥሎ በመተው ዋጋ እያስከፈለ ይገኛል። ይህም ነው ያልኩ ቅድም ስናወራ የቱርክም ቢሆን እንደገና እየተንሰራራች የመጣችበት ሁኔታ አሁን በአሜሪካ መታቀፏ፣ መደገፏ፣ መያዟ ይሄ በእኛ ላይ ማናችሁና እናንተ ብለው የመነሳት ሁኔታ
0: F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን አሜሪካ የምትሸጥላት ከሆነ ለምን ብላ እስራኤልን ልትፈራ ትችላለች? አንዳንድ ጊዜ ወዳጅህን እኮ አንተ ማዳን አለብህ ከአንዳንድ ነገሮችና የአሜሪካው ፕሬዚዳንት ዶናልድ ትራምፕ እርግጥ ከፖለቲካው ከዚህ ከዲፕሎማሲው በጣም ረቀው የመጡ አይደሉም፣ ግን የውሳኔ ሰው ነበሩ። በአንድ በኩል ግን የገቧቸው ቃሎች እየተፈጸሙ አይደለም። በአዛ ሰርጥ አሁን ጋነብ እናደርገዋለን አሉ እና ጋነቡ ተከፍቷል ወይ? ይሄንን አንተን ነው የምጠይቅ፣ አሽቀሎን አካባቢ ስለምትኖር ጋነብ ሆኗል ወይ? እርግጥ ኑሯቸው ፍልስጤማውያን በሐማስ ምክንያት ጋነብ ሆኗል፣ ግን ሐማስ ነው ራሱ ጋነብ መግባት የነበረበት። ፍልስጤማውያን ሰላማዊ ፍልስጤማውያኖች አይደሉም። እና እንደዛ አሉ፣ ፎከሩ፣ ምንም ሳይሆን ቀረ። ሐማስ የልብ ልብ አገኘ። የሂዝቦላንም ጉዳይ ሲፈልጉ ድርድር እያሉ ያስቆሙታል። ያማ ጉዳይ ሆነ። የኢራንም ጉዳይ ያው በሆርሙዝ ከጦርነቱ በፊት ሆርሙዝ ይጠራ አልነበረምና አሁን ትልቁ ሆርሙዝ ሆነና የሆርሙዝ ጉዳይ በየት ይቋጫል? የኢኮኖሚ ሁኔታ መጣና ነዳጅ ከሆነ ፍላጎቱ አሜሪካ አሁን ከቬንዙዌላ ጋር ተስማምቻለሁ ብላለች። እና ይሄን ለእስራኤል ደህንነት ሲባል እርምጃ መወሰድ አለበት። እኔ ማስበው እስራኤል ለራሷ ደህንነት ለራሷ ህልውና ስትል ራሷን ማዘጋጀት አለባት እንጂ
1: ሁሌም በሰው ጀርባ በሰው ትከሻ ላይ ሆነህ መቀመጥ የለብም። አዎ እስራኤል ወንድ ነገር ምን አለ መሰለ እዚህ ላይ አቅሙ አላት፣ ኃይሉ አላት። አዎ ነገር ግን በተለይ አሁን በዚህ በጦር መሳሪያ ተምዘግዛጊ የርቀት ተምዘግዛጊ ሚሳኤሎችን ያን የዛ በቂ ድረስ ባለቤት የመሆን አቅሙ ሊኖራት ይገባል። አሁን በተለይ በገንዘብ ሚኒስተር እና በመከላከያ ሚኒስተር ያለው አለመግባባትም አንዱም ልጅ ነው ለገንዘብ። ስለዚህ ይሄን እስራኤል ራሷን የምትችልበት መንገድ ሊሰራ ይገባል። ዞሮ ዞሮ ግን አሁንም ቢሆን በመካከለኛው ምስራቅ ከፍተኛ ተጽዕኖ አሳዳሪ የሆነች ሀገር ሆናለች እስራኤል።
0: ቅድም ከመጀመሪያው የገለጽከው ነገር አለ። እስራኤል በችግሮች ውስጥ ነው ራሷ እንደዚህ እያሳደገች የመጣችና አሁን ለጀርመንም ለግሪክም ሌሎች ሀገራትም የጦር መሳሪያዎች መሸጥ የቻለችውና እኛም ከዛ ችግር በመማር ጠንካራ መሆን አለብን። ችግር ሊያስሸንፈን አይገባም እላለሁ። ጥሩ ነው። አይቸው እናመሰግናለን። በመጨረሻ እስቲ ሌላ ዜማ በእኔ ምርጫ
1: አንተ ምርጫ ይሁን።
0: በእኔ ምርጫ ከሆነ የአስቴር አወቀ።
1: እናመሰግናለን።
0: ጥሩ፣ በጣም እናመሰግናለን። እነሆ ዜማው

ጥምር ታሪክ ጎንደር ላይ ቋራ ላይ ተጽፏል ታሪኬ እስራኤልነቴ እንቁማንነቴ ኢትዮጵያዊ መልኬ በፋሲለደስ ግንብ አንበበር ወለቃ በጄ ሰራሁት አለቸው ርስቃ እምነት አሻራዬን ኩራቴን ጠብቃ የሰለሞን ልጅ ነኝ የጥበብ አርበኛ የማክዳ ፍጥረት ነኝ የብልሃተኛ እጀ ወርቅ ሸማኔ ግሩም ማንጠረኛ የዳዊት ኮከብ ነኝ ግሩም ታሪክ ሰሪ የድል ምልክት ነኝ ተስፋ ቃል አብሳሪ ሸገር ላይ ተጽፏል ተከትቧል ታሪኬ ጥቁር አፈርሽ ጋር በክብር ታትሟል የቄዳማ መልኬ ባለፋጣ ቁሳ በጭልጋ በደንቢያ በትግራይም ኑሬ እዛ ማለፍ ብዬ ጎጃም ተሻግሬ ውብ ታሪክ የሰራሁ በደ ጥበብ ሙያ ማግ እያለሰለስኩ ቁጢት እየበጠስኩ በጠቢብ እጆች ሀገሬን ያለበስኩ ድንበሯን ያቆየሁ ለክብሯ ዘምቼ ብረት እያቀለጥኩ ሀገሬን ያሳረስኩ ማረሻ ሰርቼ ልበ ሙሉ ጀግና ጥምር ታሪክ ያለኝ ኩሩ ኢትዮጵያዊ እስራኤላዊ ነኝ ገጣሚ ስመኘው ላቀው ነጠረ ከደም ልብስ የግጥም መድበሉ የተወሰደ በድካምህ አትዘናጋም ሰውነት ደካማ ነው የሆነ ጊዜ ኃይሉን ያጣል የቀደመ ተነሳሽነቱ ይመክናል እንደ በፊቱ መነቃቃትና ጠንክሮ መስራት ይሳነዋል ይሄ ተፈጥሮ ነውና ምንም ብታደርግ ልትቀይረው አትችልም ነገር ግን መቀየር የምትችለው አንድ ነገር ይኖራል እርሱም በሁነቱ መዘናጋት ማቆም ነው ለድካምህ እጅ አትስጥ በድብርት አትሸበር በዝለት ውስጥህን አታውክ ምርጫው ያንተ ነው ማንም የማይደክም የለም ድካሙን ጦ ዝለቱን ችሎ ድብርቱን ጥሎ የሚያልፍ ግን በጣም

ጋ ለዝለትህ አትበገር ሲመጣ ዘላለም የሚደክምህ ይመስላል ስትገናኙ እንደሚቆጣጥርህ ሊያሳይህ ይጥራል በርግጥ ግን ያላንተ ፍቃድ እርሱ ምንም አቅም የለውም የሆነ ጊዜ ሊሰብርህ ይችላል ነገር ግን ሁሌም ሊሰብርህ አይችልም የሆነ ጊዜ ስሜትህ ሊያውከው ይችላል ነገር ግን ሁሌም ሊያውከው አይችልም ለቀጣዩ ከፍታህ አሁን ዝቅ ማለትክን አትፍራ ነገሮች በትላንቱ መንገድ አይቀጥሉም ማግኔት ማጣት ሙደቅ መነሳት ማትረፍ መክሰር ያለና የሚኖር ነው ተሰብሮ መቅረትን በፍጹም ምርጫህ አታድርግ ለውጣውረዱ መሸነፍን መቼም ምርጫህ አታድርግ ጠንካራ ሰራተኞች የሚፈልጉትን ስካገኙ ወደ ኋላ አይመለሱም ያንተ ጦርነት ከህይወት ፈተና ጋር ነው ያንተ ግብግብ ከስሜት ውጣውረድ ጋር ነው ሳታሸንፍ የሚያቆም ጥረት አይኖርም አላማህን ሳታሳካ የሚታጠፍ ጀለም ፍርሃት ሊያስርህ ቢፈልግ አሻፈረኝ ትሏለህ ጭንቀት አቅም ሊያሳጣህ ቢሞክር አቅምህን ታሳየዋለህ አዎ ከጫናዎች ብዛት ትወድቅ ይሆናል ነገር ግን ዳግም ትነሳለህ በድካምህ ምክንያት ስሜትህ ይረበሽ ይሆናል ነገር ግን እንደገና ወደ ትክክለኛው መንገድ ታገኛለህ ያንተን ምርጫ ብዙዎች አይመርጡትም ምክንያቱም ምርጫህ እጅግ ከባድ ነውና ባንተ መንገድ ብዙዎች አይጓዙበትም ምክንያቱም ምቾት የለውምና ዝቅ መደረግ ብርቅህ አይደለም በሰዎች እይታ ትንሽ መምሰል አዲስህ አይደለም የግል ህይወትህ ተቆጣጣሪ አንተ ነህ ዓለም ቢያብርብህ ሰው ሁሉ በተቃራኒው ቢቆም ከእውነተኛው ማንነትህ ጋር ከተሰለፍክ ማንም ሊያንቀሳቅስህ አይችልም አቅም አለህና አቅምህን አውጥተህ ተጠቀም ችሎታው አለህና ለውጤት አብቃው ዕውቀቱ አለህና እርሱንም ከጊዜያዊ ሙቀት በላይ ለዘላቂው ውጤት ተጠቀመው ብዙ ሰው የማያየውን በውስጥህ መመልከት ትችላለህ ብዙዎች የተሰናከሉበት ጊዜያዊ ድካምና ድብርት አቆምህም አንተ ስትበረታ ፈተናው ጉልበት ያጣል አንተ ስራህን ስትመርጥ የናቁህ ያፍራሉ ስራህን ወጥረህ ስራ ለምርጫህ እንደምትገባ አስመስክር እንቅፋቶችህን ሁሉ ጥለህ ማለፍ እንደምትችል አሳይ ምንጭ ምርጥ ጽሑፎች በህይወት ውስጥ ደስተኛ ለመሆን የሚከተሉትን 10 ህጎች ተግብር ይለናል ቀጣዩ ጽሑፍ አንደኛ ማንንም አትጥላ ሁለተኛ በጣም አትጨነቅ ሶስተኛ ቀላል ህይወት ኑር አራተኛ ከሰዎች ብዙ አትጠብቅ አምስተኛ ከምትቀበለው በላይ ስጥ ስድስተኛ ሁል ጊዜ ፈገግ በል ሰባተኛ ከፈጣሪ ጋር ያለህን ግንኙነት አጠንክር ስምንተኛ ስለ ሁሉም ነገር ከመጠን በላይ አታስብ ዘጠነኛ ቶሎ ይቅር በልና ወደፊት ቀጥል አስረኛ ባሉህ ነገሮች ላይ አመስጋኝ ሁን በሁሉም ሰው እንድትከበር የሚያደርጉህ 5 ነገሮች ካልተጠራህ አቤት አትበል ሁለተኛ ሰው ሰላም ስትል ተረጋጋ ሶስተኛ ካልተነገረህ አትጠይቅ አራተኛ ከማውራት በፊት አዳምጥ አምስተኛ በማይረባ ነገር አትሳቅ የጽሑፉ ምንጭ ምክረ አምሮ ለተሻለ ነገ ያለ ንጽህና በተስፋ ብዕር በእምነት ክታብ በፍቅር ልቀት በጥበብ አቅራብ ብትጻፍ እንጂ በእውነት ሐሳብ ጎልታና ገዝፋ ደምቃና ረቃ ብትሳል እንጂ በህሊና ምናብ አገር እንደወግ አትነገርም ልክ እንደ ተረት አትተረትም እንደ ልብ ወለድ አትደረስም ቢኖራት እንጂ ካንደምተዋ ከነሰም ወርቋ ዝንት ያለ ትርጉም አገር እንደ ቅኔ አትዘረፍም ቢያጠኗት እንጂ እንዲሁ ለጥም በዘላበደ የኮኬ ስድር ስንኝ ውቃሬ ልክ እንደ ግጥም አትገጥምም ዓለም ለዘላለም ምጻት ቢደርስ ቢያነቧት እንጂ ባርሞተ ነፍስ በምንም ውቀት በቀለም ብራና ለሰው ይከብዳል ሀገርን መድረስ እንዲህ በዋዛ በማይጠጉት በማይደፈር ግምጃ ቀጠላ በማይነካ በማይለካ ኪዳን ጠለላ ተዘግቷልና እትምትነቷ በሳት ቅጽር ታጥሮ ክልሏ ከዓለም አይደለች ወዲህ ከምድር ሰማይ ገነት ውስጥ ነው ያለ ነፍሷ በንጹህ ሐሳብ በቅድስና ካልሆነ ምሷ ሀገር በምድር ጥበብ አትደረስም ሩቅ ናት እሷ ደራሲ ሶላ ሀላባው እምር ታሪክ ጎንደር ላይ ቋራ ላይ

ተጽፏል ታሪኬ እስራኤልነቴ እንቁማንነቴ ኢትዮጵያዊ መልኬ በፋሲለደስ ግንብ አንበበር ወለቃ በጄ ሰራሁት አለቸው ርስቃ እምነት አሻራዬን ኩራቴን ጠብቃ የሰለሞን ልጅ ነኝ የጥበብ አርበኛ የማክዳ ፍጥረት ነኝ የብልሃተኛ እጅ ወርቅ ሸማኔ ግሩም ማንጠረኛ የዳዊት ኮከብ ነኝ ግሩም ታሪክ ሰሪ የድል ምልክት ነኝ ተስፋ ቃል አብሳሪ ሸገር ላይ ተጽፏል ተከትቧል ታሪኬ ጥቁር አፈርሽ ጋር በክብር ታትሟል የቄዳማ መልኬ ባለፋጣ ቁሳ በጭልጋ በደምቢያ በትግራይም ኑሬ እዛ ማለፍ ብዬ ጎጃም ተሻግሬ ውብ ታሪክ የሰራሁ በደ ጥበብ ሙያ ማግ እያለሰለስኩ ቁጢት እየበጠስኩ በጠቢብ እጆች ሀገሬን ያለበስኩ ድንበሯን ያቆየሁ ለክብሯ ዘምቼ ብረት እያቀለጥኩ ሀገሬን ያሳረስኩ ማረሻ ሰርቼ ልበ ሙሉ ጀግና ጥምር ታሪክ ያለኝ ኩሩ ኢትዮጵያዊ እስራኤላዊ ነኝ ገጣሚ ስመኘው ላቀው ነጠረ ከደም ልብስ የግጥም መድበሉ የተወሰደ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ለህይወት ጠቃሚ የሆኑ ምክሮችን እናቀርባለን። ተስፋ ድራጊ መሆን ረጅም ርቀት ይዞ ይሄዳል። በጣም አስከፊ በሆኑ ጊዜያት እንኳን ተስፋ ባለመቁረጥ ችግሮችን መጋፈጥና ለመቀየር መቁረጥ የመፍትሄ መላ እንዲመጣልን ያደርጋል። ስለዚህ ተስፋ አትቁረጥ፣ ጨለምተኛ አትሁን። ሌላው መርህ አቋም ያመንክበት ጉዳይ ይኑርህ፣ ነገር ግን ለመስተካከል ቦታ ይኑርህ። በደረስክበት ውቀት መሰረት በነገሮች ላይ አቋም ሊኖርህ ይገባል። ነገር ግን የህይወት ዘመን ሁሉ ተማሪ ከሆንክ ባንድ ወቅት ያስከው አቋም ትክክል እንዳልሆነ ስትረዳ ያመንክበትን ጉዳይ ማስተካከል ይኖርብሃል። ሌላው አዋዋልክንና ጓደኞችህን ምረጥ። አስተሳሰብክንና ድርጊትህን በገንዘብ ጎን ከሚተቹና ከሚገነቡ ሰዎች ጋር የምታደርግ ከሆነ በየጊዜው እየተሻሻልክ የምትሄድ ሰው ትሆናለህ። ባህሪና ህይወትህ እያደር የሚመስለው የጓደኞችህ ነው። ሌላው መሆን የምትፈልገውንና መስራት የምትፈልገውን በጊዜ አውቀህ ጀምር። በወጣትነት ጀምረህ መርጠህ የምትሄድበት መንገድ እያደር አንተንም እየቀረጸህ ለመሄድ በዛው የመቀጠል እድል ይጨምርልሃል። አይቻልም ለሚሉህ በቀላሉ ላትሸነፍ ትችላለህ። በእድሜህ ብዙ ሳትገፋ ስኬታማና ብዙ ተጽዕኖ አምጭ ትሆናለህ። የራስህን ራዕይ የማትገነባ ከሆነ ሌሎች ቀጥረው ራዕያቸው እንድትገነባላቸው ያደርጉሃል። ከሌሎች ጎበዞች ጋር በጥምረት ስራ። ከጎበዞች ጋር በጥምረት ስትሰራ አንተ የማታውቃቸውን ነገሮች ያሳውቁሃል። አንተ ልታገኛቸው የማትችላቸውን ሰዎች እንድታገኝ እድል ይከፍቱልሃል። ይበልጥ ወደፊት ያራምዱሃል። በቅጽበት ከፍተኛ ደረጃ እደርሳለሁ አትበል። ከትምህርት ቤት እንደወጣህ ወዲያው ሀብታም ባለስልጣን ወይም ስኬታማ ሆናለሁ ብለህ አትጠብቅ። ከፍተኛ ትምህርት ቢኖርህ እንኳ ስኬታማ ለመሆን ብዙ ልምድ ያስፈልግሃል። ሌላው ስለ ስህተቶችህ ሌሎችን ሳይሆን ራስህን ውቀስ፣ ተማርባቸው። ስህተቶች እንድንቆጭባቸው ሳይሆን እንድንማርባቸው ካደረግ ደግመን አንሰራቸውም። በተቀጣጠለ መንፈስና መሰጠት ስራ። መርጠህ ወይም ፈልገህ የምትሰራውን ስራ በከፍተኛ ትጋት መሰጠት መቀጣጠል የምታደርግ ከሆነ ስራህ አስደሳችና ቀላል ይሆንልሃል። የምትሰራው ስራ ውስጥ እነዚህ ነገሮች ከጠፉ ወይም የምትሰራው የሚሰለችህ ከሆነ የምትሰራው ነገር የውስጥ ፍላጎትህን ማንጸባረቁ አጠራጣሪ ነው። ሌላው ምርጡ ትምህርት ቤት ኮሌጅ ሳይሆን ህይወት ነው። ምንም ያክል መጽሐፎች ብታነብ፣ ፈተናዎችን ብትወስድና ብታልፍ በህይወት ሂደት የምትማረውን ያክል ብቁ አያደርጉህም። ስራዎችና የስራ ኃላፊዎች ያስተምሩሃል፣ ያበቁሃል። ሌላው እውነተኛ ኑሮና ህይወት በቴሌቪዥን እንደምታየው አይደለም። ኑሮ ቴሌቪዥን ላይ ስታይ እንዳለው ካፌዎች ሂዶ ዘና ማለት ከመሰለ ተሳስተሃል። ስራ ሰርተህ ኑሮን ህይወትህን ለመለወጥ ተንቀሳቀስ። ሌላው ህይወት ሁሌም የቀና አይደለም። በህይወት ጉዞ ትገጫለህ፣ ትወድቃለህ። ኑሮ ፈተና ነው፣ የመሳይ ነው። ተነስተስ ይሳካልህ፣ ጉዞህን ቀጥል። የጽሑፉ ምንጫችን ምክረ ትምህርት ነው። ያልደረስኩበት ሀሁ የመውደድ አቅም የፍቅር ጉልበት ላንቺ ተሰጠና በኔ ላይ አየሁት። ከሳቤ ሁሉ ገዘፍሽብኝና
ረቂቁ ፍቅር ባንችነት ተጠና ከመልካም ጋር ተስተካክለሽ ከሰውነት እጅግ በልጠሽ በይዋህነትሽ በደግነትሽ ብልክ በስብና ጥግ ታልፊያለሽ ከመድረክ አንቺን ማኩረፍ ከራስ እንደመጋጨት አንቺን መርሳት ስሜን እንደመዘንጋት ከፍቅርሽ መነጠቅ ጨርሶ እንደመውደቅ ትረዳው ሳጤ ነው ያሁኔን ሁኔታ ፍቅር እንደሆን ገባኝ የጸጋ ስጦታ ደራሲ ሄኖክ ክበበው

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ህለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ካፍ ጊሜል በኤሉል ታፍሽን በባብ እንደ ሮፓን ዘመን አቆጣጣር ሴፕቴምበር 5 2026 እንደ ኢትዮጵያን ዘመን አቆጣጣር ነሐሴ 30 2018 ሲሆን የቴክኒክ ባለሙያችን አላ ናይድኖብነች የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ተለያየ ወቅታዊ ጉዳዮች ከእንግዶች ጋር እንወያያለን። እንዲሁም እንደተለመደው የመዝናኛና ቁም ነገር ማስጨበጫ ፕሮግራምም ሰንቀናል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የእስራኤል አየር ኃይል በትራንትራ 2 በደቡብ ሊባኖስ በወሰደው ጥቃት 3 ሰዎች መገደላቸው ታውቋል። የእስራኤሉ የደህንነት ተቋም ሻባክ በጋዛ ሰርጥ የሐማስ ባለስልጣናትን ለመያዝ ኗሪዎችን በመመሳሰል የፍራፍሬ መሸጫ ሱቅ ከፍቶ መረጃ ለማሰባሰብ ሲንቀሳቀስ ነበር ሲሉ የሐማስ ሰዎች መናገር ጀምረዋል። እስራኤል በቅርቡ ለምታደርገው ሀገራዊ ምርጫ ለመሳተፍ ፓርቲ አቋቁመው መንቀሳቀስ ጀምረው የነበሩት ጊላድ ኤርዳን የህዝብ ድጋፍ አንሶናል በማለት ፓርቲያቸው ከሚደረገው ምርጫ ማግለሉን ይፋ አድርገዋል። አንድ የእስራኤልና የሩሲያ ጥምር ዜግነት ያለው አርቲዩም የሚባል ጋዜጠኛ በእስራኤል በደህንነት ጉዳዮች ተጠርጥሮ በቁጥጥር ስር ሆኗል ተብሏል። የአሜሪካ መንግስት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራንን የኒውክሌር እንቅስቃሴ እየተከታተለ ለተባበሩት መንግስታት ድርጅት ሪፖርት እንዲያደርግ ጥረት እያደረገ ነው ተባለ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። የመከላከያ ሰራዊቱ ቃል አቀባይ በደቡብ ሊባኖስ የሚገኘው ሂዝባላ በአካባቢው ወደሚገኘው የእስራኤል መከላከያ ሰራዊት የተኮሰው ድሮን መክሸፉን ተናግሯል። በሊባኖስ የእስራኤል አየር ኃይል ባደረሰው ጥቃት 2 ሰዎች መገደላቸውን ሲዘግቡ፣ እንዲሁም ነባቲያ ተብሎ በሚጠራው አካባቢ አንድ በሞተር ሳይክል ላይ ይጓዝ የነበረ ግለሰብ መረሸኑን ጨምረው ተቀሰዋል። እስራኤል በበኩሏ የሂዝባላ እርምጃ የተደረሰውን የተኩስ አቁም ስምምነት ሆን ብሎ የጣሰ መሆኑን ተናግራለች። እስራኤል በሊባኖስ ሂዝባላ በሚገኝባቸው አካባቢዎች ጥቃቶችን ማድረሷን የጥቃት ማድረሷ የተዘገበ ሲሆን ትናንት አርብ ምሽት የእስራኤል ራሷን ለመከላከል የተደረገ ጥቃት ነው በማለቷን እንደቀጠለችበት ነው። በአጠቃላይ እስራኤል አድርሰዋለች በተባለው ጥቃት እስካሁን 3 ሰዎች መገደላቸው በሊባኖስ ተዘግቧል። ከተወሰኑ ቀናት በፊት የእስራኤል የደህንነት አባላት በጋዛ ሰርጥ በቁጥጥር ስር ያደረጉትን የሐማስ ሰው አስመልክቶ ሐማሶችም መናገራቸውን ጀምረዋል። ሐማሶች በሳውዲ አረቢያ ለሚታተመው አሻር ካላውስት ለሚባለው ጋዜጣ እስራኤል በቁጥጥር ስር ያደረገችውን የሐማስ ሰው ለመያዝ የፍራፍሬ መሸጫ ሱቅ ከፍታ የጋዛ ኗሪዎችን በማሰራት መረጃዎችን ማሰባሰብ እንደቻለች ገልጸዋል። የእስራኤል የደህንነት ተቋም ሻባክ የሐማሱን ሰው ሙኢያን አላርቢድን ለመያዝ ከሁለት ወር በፊት ፍራፍሬ ሻጭ መስለው ከኗሪዎች ጋር በመዋሃድ ግለሰቡን በቁጥጥር ስር የሚያደርጉበትን መንገድ አመቻችተዋል ብሏል። በተጨማሪም ማንም የሐማስ ሰው እንዳይጠረጥራቸው የተለያዩ ፕሮጀክቶችን ነድፈው በዓለም አቀፍ ደረጃ የሰብአዊ እርዳታ የሚሰጡ በመምሰል ተንቀሳቅሰዋል ሲሉ ለጋዜጣው ተናግረዋል። ምንም እንኳ በሰራተኝነትና ፊት ለፊት በመስራት ድርጅቶችን በእርግጠኝነት ያንቀሳቀሷቸው የጋዛ ሰርጥ ኗሪዎች መሆናቸው ቢታወቅም ከስተጀርባ ሆነው እንቅስቃሴዎችን ይከታተሉ የነበሩት የሻባክ ሰዎች ነበሩ ብለዋል። በእስራኤል በሚቀጥሉት ወራት ለሚካሄደው ለመካሄድ ታቅዶ ባለው ሀገራዊ ምርጫ ለመሳተፍ የፖለቲካ ፓርቲ አቋቁመው ሲንቀሳቀሱ የነበሩት ጊላድ ኤርዳን በቂ የሆነ የህዝብ ድጋፍ አላገኘንም በማለት ፓርቲያቸው በምርጫው እንደማይወዳደር በትናንትናው ዕለት ይፋ አድርገዋል። ጊላድ ኤርዳን ፓርቲው በቂ የመራጭ ድምጽ አግኝቶ ወደ ክነሴት እንደማይገባ እየተረዳን በመርጫው መወዳደሩ የበርካታ መራጮችን ድምጽ ገደል እንዲሄድ ስለሚያደርግ ከሚደረገው ምርጫ እንደ ፓርቲ ራሳችን አግለናል ሲሉ ተናግረዋል። ከሌላ ፓርቲ ጋር ተዋህደው ለመርጫው ለመቅረብ ያደረጉት ከፍተኛ ጥረት ሳይሳካ መቅረቱንም ጨምረው ተክሰዋል። ጊላድ ኤርዳን ከዩሊ ኤድልሽቲን ጋር በመሆን አህዱት የሚባል የፖለቲካ ፓርቲ ማቋቋማቸውን ለህዝብ ይፋ ያደረጉት ከአንድ ወር በፊት ገደማ ሲሆን የምርጫ ጊዜ እየተቃረበ ሲመጣና መራጮች የሚደግፉትን ፓርቲ በህዝብ ግምገማ እያመላከቱ መምጣት ሲጀምሩ አህዱት ፓርቲ የተጠበቀውን ድጋፍ ያገኘ ባለመሆኑ ተመርጫው ራሱን ማግለሉን አሳውቋል ብለዋል። ኤርዳን ፓርቲው የመራጭ ድጋፍ እያጣ መሆኑን እየተረዳው እንደ ሌሎች ፓርቲዎችና ፖለቲከኞች እስከ መጨረሻው ለመሄድ ያልወሰንኩት የመራጮች ድምጽ እንዲሁ አየር ላይ በሮ እንዳይቀር ከባድ የሆነ ኃላፊነት ስለሚሰማኝ ነው ሲሉም ተናግረዋል። በእስራኤል የአሜሪካ አምባሳደር ማይክ አካቢ በይሁዳና ሰማርያ ቀበሌ የፍልስጤማውያንን ንብረትና ፍልስጤማውያንን የሚጎዱ ይሁዲዎች አሸባሪዎች ናቸው ሲሉ ከፍተኛ ትችት ሰንዝረዋል። በይሁዳና ሰማርያ ቀበሌ ይሁዲዎች በፍልስጤማውያን ላይ የሚያደርሱት ግጭትና ጉዳት እስራኤል በአሜሪካ በኩል እንድትጎዳ እያደረጋት ነው። የአካባቢው ኗሪዎች በተለያዩ ቦታዎች እየተዘዋወሩ የፍልስጤማውያን ቤተ እምነቶችን ያቃጠሉና የተለያዩ አጥሮችንና ግንቦች ላይ የሚያስፈሩ ነገሮችን ቢጽፉም አንድም ነገር አያስፈራንም ብለዋል። ይልቅስ አሉ አምባሳደሩ ድርጊታቸው እስራኤል ከአሜሪካና ከተለያዩ ሀገሮች ማግኔት ያለባትን ድጋፍና ጥቅም እንዳታገኝ በእጅጉ ይጎዳል። አምባሳደር ማይክ አካቢ ባሳለፍነው ወር ኩስራ በሚባለው ሰፈር ፍልስጤማውያንን ሰፈራቸው ውስጥ ዘግተው ጉዳት ያደረሱ እስራኤላውያንን ስርዓት አልበኛ እስራኤላውያን አሸባሪዎች ሲሉ ፈርጀዋቸዋል። አምባሳደሩ ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር ጉዳይ በመዘንጋት ሆርሙዝ ሰርጽን ለማስለቀቅ ብቻ ነው የሚሰሩት ተብሎ ለቀረበላቸው ጥያቄ እኔ እንደዛ አላስብም፣ ፕሬዚዳንቱ ከሚናገሩት ተነስቼ እንደምረዳው ዶናልድ ትራምፕ በአሜሪካና በኢራን መካከል የሚታዩ ችግሮችን የመዘንጋትና የመተው አዝማሚያና ፍላጎት የላቸው። ከ47 ዓመታት በላይ ሞት ለአሜሪካ የሚልን አገዛዝ አሜሪካውያን እንዲሁ በቀላሉ አይዘነጉትም ብለዋል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ የምትጥለውን ማዕቀብ እንደቀጠለችበት ነው። አሜሪካ የኢራንን ኢኮኖሚ ያንኮታኩታል የምትለውን ማዕቀብ እየጣለች ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራንን የኒውክሌር እንቅስቃሴ እየተከታተለ ለተባበሩት መንግስታት ድርጅት ሪፖርት እንዲያደርግ ጥረት እያደረገ መሆኑ ተዘግቧል። በኢኮኖሚም ይሁን በወታደራዊ ኃይል አሜሪካ ኢራንን አቅም ለማሳጣት እየሰራች መሆኑ ቢነገርም ኒውዮርክ ታይምስ የሚባለው ጋዜጣ የአሜሪካን የስለላ ተቋማት ዋቢ በማድረግ እንደዘገበው ኢራን ከየትኛውም ጊዜ በበለጠ በአሁኑ ሰዓት በመካከለኛው ምስራቅ ጥቃት ለማድረስ በልበ ሙሉነት እርግጠኛ ሆና እየሰራች ነው ብለዋል። ኢራን አሜሪካን ተስፋ ለማስቆረጥ በቀጣይ በርካታ ወራቶች ለመዋጋት ሆን ብላ መዘጋጀቷንም ጋዜጣው ጠቁሟል። በሩሲያ የሚገኝ ሜዱዛ የሚባል አንድ ኢንተርኔት ድረገጽ አርቲዩም የሚባል አንድ ጋዜጠኛ በእስራኤል በሻባ ቁጥጥር ስር መሆኑን ይፋ አድርጓል። ጋዜጠኛው በቁጥጥር ስር መሆኑ ይፋ የሆነው ትናንት አርብ ሲሆን ግለሰቡ ባለ ጥምር ዜግነት የሆነ የእስራኤልና የሩሲያ ዜግነት መሆኑ የሩሲያ ዜጋ መሆኑን ድረገጹ ጨምሮ ጠቅሷል። የእስራኤል ማዕከላዊ ፍርድ ቤት የአቃቢ ህግ በተጠርጣሪው ጋዜጠኛ ላይ ክስ መስርቷል ተብሏል። ግለሰቡ ደህንነትን የተመለከቱ ጉዳዮችን ህግን በመጣስ ድርጊቶችን ፈጽሟል የተባለ ሲሆን ፈጽሟቸዋል የተባሉ ጉዳዮች ደህንነትን የተመለከቱ በመሆናቸው ይፋ እንዳይሆኑ በፍርድ ቤት መከልከላቸው ተዘግቧል። አርቲዩም ወደ እስራኤል ከአንድ ወር በፊት የመጣ ሲሆን ወደ እስራኤል እንደመጣ በሻባክ ቁጥጥር ስር ሆኗል። የግለሰቡ የህግ ጠበቃ የተጠረጠረባቸው ጉዳዮች በጣም ጠንካሮች ናቸው፣ ደንበኛ ያለበት ሁኔታ አስኪ ሁኔታ ነው ብሏል። የተጠርጣሪው ግለሰብ ቤተሰቦች አርቲዩም የተጠረጠረባቸው ድርጊቶች ከእውነት የራቁ በሬ ወለዱ ናቸው ሲሉ በእስራኤል የሩሲያ አምባሳደር የእስራኤል መንግስት በግለሰቡ ላይ ቅሬታ ማቅረቡን አረጋግጧል። ይሁን እንጂ ተጠርጣሪውን ግለሰብ እስካሁን ቦታው ድረስ ሄደው አለመጎብኘታቸውንም አምባሳደሩ ተናግረዋል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከመምህር ዮሴፍ ረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ ሻባት ሻሎም፣ እንደምናረፈድክ?
1: ገብርኤል ሻባት ሻሎም ለአንተም ለአድማጮችም ሰላም።
0: ሁሉ ሰላም፣ እንዴት ነህ መምህር ዮሴፍ?
1: ሰላም ነው፣ እግዚአብሔር ተመሰገነ ይሁን።
0: መልካም። እንደው በደቡብ ሊባኖስን ጀምር። ከትናንት ምሽት ጀምሮ የእስራኤል መከላከያ ሰራዊት ጥቃት አድርሷል የሚሉ ዜናዎች አሉ። እስራኤል ደግሞ ምንድነው ያለች ያለችው? ሐማስ በደቡብ ሊባኖስ የሚገኘውን መከላከያ ሰራዊታችንን ለመምታት ድሮኖቹን በመጠቀም የተነሳ ራሳችን ለመከላከል ነው የሚሉ አሉና የእስራኤል መከላከያ ሰራዊት እዛ አካባቢ አሁን በተጨባጭ እያደረገ ያለው ምንድነው? ሐማስ ሂዝባላስ እየደረሰበት ያለው ጉዳት በእስራኤል ኃይል ምንድነው? መምሪ ዮሴፍ።
1: አዎ እንግዲህ ገብርኤል፣ ጽንሰ ሀሳቡ እነሱ ማይተውን እኛ ማንለቃቸው አይነት ነገር ነው። ምክንያቱም እስራኤል የምታደርገው ድርድር ከአገረ ሊባኖስ ጋር ነው። ይሄ ድርጅት ደግሞ ብዙ ጊዜ እንደምናውቀው ሂዝቦላ ከኢራን ጋር በመተባበር ያው እስራኤልን ማውደም ነው። የእስራኤል የመከላከያ ኃይል ቃል አቀባይ እንዳስታወቀው በደቡብ ሊባኖስ የሂዝቦላ አሸባሪዎችና መሰረተ ልማቶች በእስራኤል ተመትተዋል ይላል። ይህም የሆነበት ምክንያት በዚያ አካባቢ እንቅስቃሴ ላይ የነበሩ የመከላከያ ኃይሎች ሂዝቦላ ራህፓን ወይም ድሮን አይነት መሳሪያ በማስወንጨፉ ለአጸፋ ሲሆን የአየር ኃይሉ የመዋጊያ መሳሪያዎችንና ማከማቻዎች መጋዘኖችን እንዲሁም ጥቃት አድርሷል። የተወነጨፈው ራህፓን ምንም ጉዳት ሳያደርስ እንደከሸፈ ይነገራል። በዚህ አካባቢ ያው እንደምታውቀው በተለይ ቀረብ ባሉ በእስራኤልና በሊባኖስ ድንበር በላይ ባሉ ተራሮች ውስጥ ለውስጥ የተሰራ ዋሻ እዛ ውስጥ እየተኮሱ ወይም ደግሞ እያስወነጨፉ ብዙ ችግር ያደረሱት አይዘነጋንም። በተለይ በሰሜን እስራኤል በኩል አሁን ደግሞ ያው እንግዲህ ከድርድሩና ተኩስ አቁም ከሆነ በኋላ ይሄ ድርድሩን ውሉን ጥሶ የሚደረግ ማንኛውም እንቅስቃሴ በእስራኤል ኃይሎች ይመታል። የአየር ኃይል በየጊዜው የሚያደርገው ጥቃት እንደነዚህ አይነቶችን እንዳይደገሙ ለማድረግ ነው። እንግዲህ ሁላችንም እንደምናውቀው ያው በአዛም በሊባኖስም በኢራንም የተደረጉ ጥቃቶች እንዳይደገሙ የሚሆኑ እና የሚያስታውሱን ነገር አለ። እስካሁን በቴሌቪዥን መስኮት እየወጡ ይደነፉ የነበሩ እንደ ሲኖዋር፣ እንደ ሃኒያ፣ እንደ አያቶላ ናስራላ የመሳሰሉት የሉም። እነዚህ ከሌሉ ደግሞ በተለይ ከኦክቶበር 7 በኋላ ምንም አይነት የሽብርተኛ እንቅስቃሴ ችላ ተብሎ ያልፍለታል ተብሎ የሚተው ነገር ስላልሆነ ይሄ ጥቃት ተፈጽሟል። በዚህም ጥቃት የተነሳ ሟቾችና ቆስለኞች እንዳሉ ያው ይፋ የተደረገበት ሁኔታ ነው ያለው።
0: አሁን እዚህ አካባቢ ያለው ግጭት አሁን እንደጠቀስከው በደንብ አድርገህ መምህር ዮሴፍ፣ የሂዝባላና የእስራኤል ይሄ ግጭቱ በዋሻዎችን እያጸዳ የእስራኤል መከላከያ ሰራዊት ሂዝባላን እያሸሸ ያለው፣ ዞሮ ዞሮ እነዚህ አካባቢዎች ጸድተው ከሂዝባላ ርቀዋል ወይ ሂዝባላ በአካባቢ የለም የሚባሉት በእስራኤል ኃይል ነው ሊሆን የሚችለው ወይስ እስራኤል እንደዚህ እያደረገች ለሊባኖስ መከላከያ ሰራዊት በመስጠት እነሱ ደግሞ የአቅማቸውን አስወግደው በዚህ ሁኔታ ነው የሂዝባላ ሁኔታ ሊጠናቀቅ የሚችለው ወይስ እንዴት ነው? አሁን እስራኤል እየሰራች ነው ስራ፣ ግን ዞሮ ዞሮ እዛ አካባቢ ያለው ይሄ የሰላም እጦት እፎይ ሊባል የሚችለው በእስራኤል ነው በሊባኖስ ነው?
1: ብዙ ጊዜ ሊደረግ የሚችለው በእስራኤል ከፍተኛ ጥረትና በሊባኖስ መከላከያ ኃይል ጽኑነት መሆን አለበት። ያ ካልሆነ ያው እንግዲህ ሁሉን ስራ ለእስራኤል መስጠት ማለት ነው። የሊባኖስ መከላከያ ኃይል አቅም የለውም። ከዛም ባሻገር ደግሞ በከፊል ሂዝቦላዎች እዛ ውስጥ አሉ እና ወንድም ጋር መዋጋት የማይሆን ነገር ነው። ይሄ የሚታወቅ ነገር ሲሆን በተቻለ መጠን እስራኤል ቦታዎችን እያመቻቸች እንደገና የሊባኖስ ኃይል ሊሰፍርበት የሚችለውን ጠራርጋ አጽድታ እየሰጠች እስራኤል ከሊባኖስ ምንም ነገር የላትም። የአንድ ነገር ያላት ቢሆን ምንድን ነው? ያው በሰሜን እስራኤል ያሉ ህዝቦቿን መከላከል ነው። ብዙ ነገር እናውቃለን የነበረውን ችግር እና ይሄን ለማድረግ ደግሞ በእንደዚህ አይነት ሁኔታ እያጣሩ እያጸዱ ለሊባኖስ መከላከያ መስጠት አለባቸው። በሊባኖስ ያለው ችግር ግን የሚጸዳ ችግር አይደለም። በጣም ከፍተኛ ችግር አለ። ሌላው ቀርቶ አሁን እንኳን አሊ ታሄር በሚባለው ፈራራ ሸንተረር ለዘመናት ከሀያ አመታት በላይ ተሰርቶ የነበረ በኢራን እና በሂዝቦላ አማካኝነት እዛ ከበባ ነበር። እዚህ ከበባ ብዙ ጊዜ የፈጀ ከበባ ነው። አሁን ግን ቦታውን አጽድተው ያው የሚመቱት ተመትተው የሚፈረጥጡት ፈርጥጠው አሁን ይህን ቦታ ዋሻውን ለማጥፋት ነው። ዋሻው በሀያ አመት ኮንክሪት የተሰራ እና በውስጡ ጄኔሬተር፣ የምግብ ፍጆታዎች፣ ማንኛውም የሚጠቀሙበት ሲያስፈልጋቸው ወጥተው ተኩሰው እንደገና እየገቡ የትም ቦታ ሳይሄዱ እዛው የሚኖሩበት ያህል ሆኖ ነበር የተሰራው። ይህን ቦታ እንግዲህ እስራኤል አጽድቻለሁ ብላለች። ከተጸዳ በኋላ ያለው እንቅስቃሴ ምንድነው? ይህን ቦታ በተለያዩ ፈንጆች ማውደምና መምታት። ይህን ካደረጉ በኋላ ያው ለሊባኖስ ወታደር ማስረከብ ማለት ነው።
0: መልካም። ሌላው ሁለት ነገሮች አሉ። አንድ፣ አሜሪካ ማኮሽ የሚባለውን የኢራኑን ትህን ብዙ ነገሮች ተደብቁበታል የሚባለውን ተራራ ለመምታት እያሰብለ ነው የምትለው ነገር አለ፣ በተለይ ዶናልድ ትራምፕ። ሌላው ግሪክና እስራኤል የመሳሪያ ሽያጭ ወይም ደግሞ ራስን ለመከላከል ግሪክ እየተጠናከረች በመሆኗ ከእስራኤል ጋር በምታደርገው ስምምነት እነ ቱርክ ይህን ነገር በበጎ አይን አያዩት አይደለም ይባላል። እና የግሪክ መጠናከር ከእስራኤል ጋር ሆኖ ዞሮ ዞሮ ቱርክ እስራኤልን የምጠላገር በመሆኑ ወደ ጦርነት ይወስደን ይሆን? ሌላው ደግሞ ዶናልድ ትራምፕ እያደረጉት ያለው ነገር ይሄን እንመታለን ይሄን አንመታ የሚሉት በዚሁ ነው ሊቀር የሚችለው ወይስ ዶናልድ ትራምፕ የሆነ የፖለቲካ አቅማቸውን ካስተካከሉ በኋላ ተመልሰው ኢራንን ለመምታት ይዘጋጁ ይሆን? ምንድን ነው በሁለቱ ነገር ልንረዳ ምንችለው? መምህር ዮሴፍ፣
1: ዶናልድ ትራምፕን በተመለከተ የእሳቸውን ስትራቴጂክ ሰው እንዳያውቅባቸው ወይም ደግሞ የእሳቸው አስተሳሰብ ጉልህ ግልጽ ሆኖ እንዳይታይ የተለያዩ ነገሮችን ይላሉ። እንመጣለን ብለዋል፣ ነገ ሊመቱ ነው ብለን አንጠብቅም። ሰላም ድርድር ላይ ነን ብለዋል፣ ነገ ድርድሩ ሰላም ሆኖ ሲጨባበጡ አላየንም። ይልቁንስ ከዚህ የተወሰደ ምንድን ነው? ዶናልድ ትራምፕና የኢራን የተኩስ አቁም ስምምነት አልቆለታል። የአደራዳሪ ሀገሮች ጥረትም ገደል ገብቷል። ትንሽም ቢሆን ረጋ ብሎ የነበረው የሰማይ እየሰነጠቀ የሚወነጨፈው የሚሳይል ጦርነት አገር ሽቶበታል። በአሁኑ ሰዓት እንደምናውቀው እንደምንሰማው ሁሉም በየበኩላቸው አሜሪካ ኢራንን እየመታች የሆርሙስን የባህር በር በቁጥራችን ስራ አድርገናል፣ እንደገና ኢራን በበኩሏ የአሜሪካ የጦር ካምፖችን የሚገኙበት ካምፖች የሚገኙበትን በአረብ ሀገራት አካባቢ እየመታች ነው። አሁን ደግሞ ዶናልድ ትራምፕ ይሄን ምናልባትም አንተ ያልከው እንዲሁ ሸፈን አድርገህ ያለፍከው የበለጸገው ኡራኒየም ከዛ ይመታበታል የሚባለው ተራራ ያንን እመታለን ነው። ብዙ የኢራን ወታደራዊ ሰንሰለቶች፣ ካምፖች ሊመቱ የሚችሉት በሙሉ በእይታ ውስጥ የሉም። ያሉ ቢሆን ይሄ ነው አንዱ፣ ይሄን እንመታለን ብለዋል። አሁን ደግሞ ሌላው ምንድን ነው? የኢራን ወታደራዊ ኢላማዎች ካለቁ መሰረተ ልማትና አሁን ያልከው ነገር ነው የቀረው። ምናልባት እውነት ሊሆን ይችላል፣ አናውቅም። ይሄ የአሜሪካን በተመለከተ ነው። ነገር ግን እንዳየኸው አሜሪካና እስራኤል ማለት አሜሪካና ኢራን በሚቆራቆሱ ሰዓት ኢራን በየአካባቢው ሚሳይሎችን ስታዘንብ ወደዚህ አንድም ብላ አልተኮሰችም። ለምን ብትል አርታ የሚባል ነገር አለ። አንድ ከአሁን በኋላ ከሁለት ጦርነቶች በኋላ ደግባ ወደ እስራኤል ብትተኩስ ያልቀላታል የሚል ጠንከር ያለ የእስራኤል እንትን ደርሷታል። ስለዚህ ይሄን ቆይተ የምናየው ይሆናል። በእስራኤልና በግሪክ የተፈጸመው ሁኔታ ግን ያ ብቻ ሳይሆን እንደገና በኤሚሪዮት እና በኢትዮጵያን በኩል አንድ ሌላ የተዘረጋ መስመር አለ። እንግዲህ እስራኤል ቱርክና ሌሎች ሀገሮች ጥምር ፈጥረው ወይ ደግሞ ጓደኝነት ፈጥረው ከዛ በፊት የተነገረ ነገር አለ፣ ያን ፈጥረው ሊያደርጉት ለሚችሉት አጸፋ ግሪክና እስራኤል የትብብር መሰንሰለት ማድረግ አለባቸው። እንዲሁም ወደ ደቡባችን በኩል እንደዚህ አይነት ነገር አለ። ወደ ኢሚሪዮት፣ ሶማሌላንድ፣ ኢትዮጵያ ይያል እስራኤል ላጸፋ የሚመቻትን ቦታ አገር ማዘጋጀቷ ከሆነ በተለይ አሁን ባለው ሰዓት በጣም በጣም የምትፈልግ ሀገር እንደመሆኗ መጠን ይሄን እያደረገች ነው ያለችው። ግሪክና ቱርክ ለዘመናት ይሄን ያህል የሚባል ወዳጅ ሀገር አይደሉም እና እስራኤልና ግሪክ ይሄን ማድረጋቸው አዲስ አይደለም፣ የቆየ እና አሁን ግን ጎልቶ የመጣ ነገር ነው።
0: መልካም። ስለዚህ ቱርክ ቢያስነጥሳትም ባያስነጥሳትም እስራኤልና ግሪክ ራሳቸውን ከጠላት ለመከላከል ከመጪ ጥቃት ለመከላከል የሚያደርጉት ነገር ይቀጥላል ነው። እነሱ ብቻ ስላልሆኑ ሌላ ሀገሮችም የሚያደርጉት ነገር ነው ነው መምህር ዮሴፍ።
1: በትክክል።
0: መልካም። ለመምህር ዮሴፍ ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ሻባት ሻሎም። ሻባት ሰላም። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ደግሞ ወደ ውይይት ነው የምናልፈው። ውይይታችን የምናደርገው የባለ ብዙ ዘርፎች ባለሙያ የሆነ ተመጣው ወጣት ሞገስ ድንቁ ጋ ነው። እሱም በስልክ መስመራችን ይገኛል። ሞገስ ሻባት ሰላም፣ እንደምን አረፈድክ?
2: አይ ሰላም ገብሬ፣
0: እንዴት ነህ?
2: መልካም ሰንበት ለአንተና ለመልካም ውድ አድማጮች በሙሉ መልካም ሰንበት ላለኝ።
0: ሞገስ አብረን ስለሆንክ እጅግ አድርገን እናመሰግናለን። የደህንነቱን ሁኔታ አሁን መምህር ዮሴፍ በደንብ አድርጎ እንትን ብሎልናል፣ አብራርቶልናል። ከአንተ ጋር ደግሞ እንድንወያይ ዛሬ እንትን ያልኩት ያሰብኩት እንዲያው እንደምታውቁ የሀገሪቱ የፖለቲካ ፓርቲዎች ለሚደረገው ምርጫ እየተዘጋጁ ነው ይታወቃል። ዝግጅታቸው ምን ደረጃ ላይ ደርሷል በሚለው እንጀምር እስኪ ሞገስ።
2: እሺ እንግዲህ እኔም ብዙም የፖለቲካ ሰው አይደለሁም፣ ጠለቅ አውቃለሁ ለማለት ትንሽ ከብዳል።
0: የምታየውን የምትረዳውን ሁላችንም እንደዛ ነው።
2: ሁላችንም ያው እንደምንሰማው በተለያዩ ሚዲያዎችም ሆነ እንዲሁም ደግሞ በሁሉም ቦታ በአሁኑ ሰዓት ስራ ቦታ ሆነን በአውቶቡስም እየሄድን ቢሆንም በሁሉም ቦታ ማለት ነው ከቤት ተቀምጠንም በተለያዩ የዜና አውታሮች እንግዲህ ስለ አሁን ስላለው ፖለቲካ ብዙ ይወራልኝ በአሁኑ ሰዓት ባለው ፖለቲካ ማለት ነው። የሚቀጥለው ሁለት ወር ለሚሆነው ምርጫ ሁሉም እያንዳንዱ ፓርቲ እኔን ምረጡኝ፣ እኔን እዩኝ፣ እኔ እንደዚህ አደርጋለሁ እያለ ብዙ ከአሁን በፊት ማወቀነን እኛንም ትንሹ ንብረተሰብም ሆነ አንድን ዜጋ ማለት ነው በአሁኑ ሰዓት ሁሉም ሰው የኛ ወደ እኛ ይቀርባልኝ። ምክንያቱም የራሳቸው የሆነ ፍላጎት የራሳቸውን የፖለቲካ አላማ ለማሟላት ነው እና በዚህም ሰዓት እኔ እንደማየው ከሆነ ልክ እነዚህ ፖለቲከኛ ሰዎች ወይም ወደ ፖለቲካ ለመግባት የሚፈልጉ ሰዎች የእኛን ድምፅ ወይም የእኛን ድጋፍ እንደሚፈልጉት ያን ሰው ለእኔ ምን ያደርግልኛል ወይም ደግሞ የዛ ሰው አጀንዳ ወይም አላማ ምንድን ነው፣ ያን ሰውዬ ያለበት አላማ እኔን እንዴት ይጠቅመኛል፣ እኔን እንዴት ያግዘኛል፣ ወይም የኔን ህብረተሰብ የት ደረጃ ላይ ያደርሳል፣ የሱ እቅዶቹ ምንድን ናቸው? አይን ደካማ ህብረተሰብ ለመደገፍ ነው ወይስ ለተማሪዎች ለውጥ ለማምጣት ነው? ወይም ደግሞ ቤት ለሌላቸው ሰዎች ቤት እንዲገዙ እንደዚህ አድርጌ ያግዛለሁ? ወይም ደግሞ በአሁኑ ሰዓት እስራኤል ሀገር እንግዲህ 3 ዓመት 4 ዓመት እንገኝበት ምንድን ነው ያለውን የቢታሆን ወይም የደህንነት ሰላም ያመጣል የሚለውንን እኛ ማገናዘብ ያስፈልጋል። እንግዲህ አልሰማም አይባልም፣ ሁሉን የሁሉንም ሀሳብ መስማት ግዴታችን ነው። ምክንያቱም የዚህ ሀገር ዜጎች ነዋሪዎች እስከ መሆናችን መጠን ሌላ አማራጭ የለህም። ያለህ የራስ የፖለቲካ ፓርቲዎች አሉ። ያንን በደንብ ማጤንና መመልከት ያስፈልጋል።
0: ልክ ነህ። አሁን እንደምታየው አሁን ያለው መንግስት በምርጫው አሸንፎ መንግስቱን ለማስቀጠል ይሯሯጣል። ተቀናቃኝ ፓርቲዎች በምርጫው አሸንፎ መንግስቱን ለመጣል ይሯሯጣሉ። ግን ሁሉም የሚጠቀሙበት ጎልቶ የሚታየው አንዱ አንዱን ለማሸነፍ ስትራቴጂ ምንድን ነው አሁን እየተጠቀሙት ያለው? ሞገስ፣
2: በአሁኑ ሰዓት እኔ እንደማየው ከሆነ ኪሎ የበፊቱም ሆነ ያሁኑ የበፊቶች ምንድን ነው የሚሉ እኛ እስራኤል ማለት ነው በዚህ በ3 ዓመት ውስጥ በጣም አስከፊ በሆነ ጦርነት በገባችበት ሰዓት በጥሩ ሁኔታ ነው ይህን ጦርነት የተቋቋም ነው። ቅድም ከኔ በፊት አሁን የነበረው መምህር ዮሴፍ እንደተናገረው ከሆነ እስራኤል ማለት ነው ምንም እንኳን እኛ ማለት ነው በሰባተኛው ቀን 10ኛው ወር 2023 ዓመተ ምህረት የነበረንበት ሁኔታ በጣም ዝቅተኛና ባልተጠበቀ ሁኔታ አደጋ ደርስብንም በጋዛ ሰርጥ አካባቢም ሆነ በሊባኖስ እንዲሁም ቅድም ለተናገሩት የመንም አለ እንዲሁም ደግሞ ኢራን ማለት ነው እኛ በደም ተቋቁመን ይሄንን ከገባንበት ችግር ወይም ደግሞ ከደረሰብን አደጋ አንጻር በጥሩ ሁኔታ ነው የተቋቋም ነው እነሚለው ይሄ ያለው መንግስት ማለት ነው። ስለዚህ እኛ ጥሩ ውጤት ስላመጣነ ይሄን መንገድ መቀጠል አለብን ተጣላቶቻችንን በጥሩ ሁኔታ ሸንፋለን እንደሚለው ተቀናቀኙ ወይም ደግሞ አሁን ያለውን መንግስት የማይደግፈው ደግሞ እነሱ ምሩት እናንተ ለኛ ትልቅ የሆነ ውድቀትን አመጣችኋን አገራችን እስራኤል ከተመሰረተችበት እንኳን እንደዚህ አይነት አደጋ አጋጥሟት አውቅምና ይሄ እናንተ ችግር ነው በእናንተ ጊዜ ወይም በእናንተ ምሽመረት በእናንተ በነበራችሁበት ሰዓት የነገስ ተከሰተ እናንተ ትልቅ ውድቀት አመጣችኋን ስለዚህ ቡሂም ቦታው ለቃችሁ እኛ አገሪቱንን ወደ ቻለ ቦታ መውሰድን ፈልጋለን እንደገና ደግሞ ሁልጊዜም ጦርነት ከሶስት አመት ጦርነት አለ ከዛ የወለጠ ደግሞ መቀጠል አንፈልግም ልጆቻችን ወንድሞቻችን በጦርነት ሁልጊዜ እድሜያቸው ማሳለፍ የለባቸው እኛ የተለየ ዲፕሎማሲ ወይም ደግሞ በንግግር ከጠላቶች ጋር የተሻለ መንገድ እናመጣለን ስለዚህ እኛን መረጡ እኛ እንደዚህ ካረጋችሁን እነዚህን ሰዎችን በተከሰተው ሁኔታ ጥያቄ እንዲያረጉና ስልጣን እንዲለቁ ግድ ይላል የሚሉት ተቀናቃኝ ፓርቲዎች ማለት ነው።
0: ተቀናቃኞች አሁን እንዳልከው ልክ ነህ አሁን ያለው መንግስትም ያልከውን ልክ ይላል። ህዝቡስ የእስራኤል ህዝብ አዲስ መንግስት ነው ያፈላለገ ያለው በዚህ ምርጫ ወይስ የተለመደው እንዲቀጥል ነው የሚፈልገው? በአብዛኛው ሰዎች ሲያወሩና ሲወያዩ ከመሰማው አዲስ ያልታየ ፓርቲ ያልታየ መሪ መጥቶ በዚህ ምርጫ ሸንፎ እንደው አገሪቱን ወደ ጥሩ ይወስዳል ብሎ ነው ተስፋ የሚያደርግ ወይስ ያልታየው ያላወቀነው መጥቶ ደግሞ ወደ አንድ ችግር ከመይወስድን ያለው ይሻላል የሚል አዝማሚያ ነው ሰዎች ሲወያዩ መሰማው በአብዛኛው ሞገስ?
2: እንግዲህ አብዛኛውን ጊዜ ማንን እንደምጠይቀው ነው። ለምሳሌ አሁን በእስራኤል ሀገር ውስጥ ከሚገኙ ዋና ሚዲያዎች ማለት ነው የተለያዩ ዋና ሚዲያዎች አሉ አይደል? እኛ የምናውቃቸው የቴሌቪዥን ጣቢያዎች አሉ። በእነሱ ውስጥ በየምሽቱ በየሳምንቱም ሆነ በየሁለት ቀኑ የተለያየ ሴኬር ወይም ደግሞ ጥናት ይደረጋልኝ ማለት የተወሰኑ ሰዎችን ወስደህ ትጠይቅና እነዛ ሰዎች ማን ቢመረጥ ይሻላል ይላለኝ። እንግዲህ አንደኛውን የቀኝ ክንፉን የቴሌቪዥን ጣቢያ ብጠይቀው እኛ እናሸንፋለን ይላል። ያኔው ደግሞ እኛና ሸልፋልና ማንን እንደጠየቅኩ ነው እኔ እንደሚመስለኝ በአሁኑ ሰዓት ማለት ነው ሁሉም ማለት ነው ትክክለኛ የሆነ አጀንዳ የለም። ይህንን አሁን የግራ ክንፉ የሚለው እኛ የቀኝ ክንፎች እነሱ ብለኛ እንደዚህ አይነት ችግር ስላመጡብን በአሁኑ ሰዓት ከሁሉም ጋር አጣሉን ከአለም ጋር ማለት ነው ግንኙነት የነበረንን አንቲሸሚዩት ወይም ዘረኝነት እንዲፈጠር የገፋፉትኝ እነሱ ይህን ጦርነቱ ባለማለቁ ነን የሚለው የቀኝ ክንፎች ደግሞ ምንድን ነው የሚሉትኝ እኛ ምንም እንደ ጠላቶቻችንን ግዴታ ማሸነፍ አለብን እነሱን ካላሸነፍነ እኛ ምንም ሰላም አናገኝም እንዲሁም ጠላቶቻችን በአሁኑ ሰዓት እየተሸነፉ ነው ያሉ ስለዚህ እኛም ምረጡን ነው ሁሉም በአሁኑ ሰዓት እኔ ምረጡ እኔ ምረጡ ነው እንጂ በትክክል ይሄ ነው ማለት አልቻለም። እኔ እንደሚመስለኝ በራሴ ሐሳብ ማለት ነው በቀኝ ክንፍ ያሉት እንደምናው ከሆነ አሁን ብዙዎቹ ባንድ ላይ የተደራጁ ናቸው እንደገና ደግሞ ትንንሽ ፓርቲዎች ማለት ነው ባንድ ላይ የመሆን እቅድ አለ ምክንያቱም ያው የተለያዩ የህብረተሰብ ድምጽ ዝም ብሎ እንዳይባክን ማለት ነው። በግራ ክንፍ በኩል እንዳየነው ከሆነ ያው የተለያዩ በጣም ብዙ ፓርቲዎች አሉ እነዛ ደግሞ ካንድ ላይ ለመሆን አልፈለጉም ከሁለት ፓርቲዎች ውስጥ ለምሳሌ የሻቴድ የሚባለውና የበነት ማለት ነው እነሱ ነው እንጂ ካንድ ላይ የሆኑ ብዙዎቹ ብዙዎቹ ማለት ነው ያው ራሳቸውን ችለው ነው የሚፈልጉ እና በዛ ላይ ደግሞ አንተ ከተነጣጠልህ ያው ምንድን ነው የሚባለው ድርብያብር
0: አንበሳ ሚሊዮን ታጣለህ ማለት ነው።
2: በትክክል አንድ ከአንድ ላይ ከሆንክ ምናልባት ጥሩ ውጤት ታመጣለህ እንደዚህ ከተበታትነህ ደግሞ ውጤቱ ጥሩ ላይሆን ይችላል።
0: ልክ ነው። ሌላው ያው ከዚህ በፊት የነበሩ ምርጫዎችን ስናይ ትምህርት እንዲጠናከር እናረጋለን ይላሉ አዳዲስ ፓርቲዎችና ፓርቲዎች ወደ ምርጫ ሲቀርቡ የኑሮ ውድነትን እንቀንሳለን ይላሉ የተለያየ ነገሩን ቃል ይገባሉ። አሁን ግን በሀገሪቱ ተጊዜ ወደ ጊዜ የደህንነት እጦቶች ወይም ችግሮች እያንጃበቡ በመሆናቸው እንደው በሚደረገው ምርጫ ሁሉን ወደ ጎን አስተቶ የደህንነቱ ብቻ መድረኩን ወይም አርስቱን ይዘዋል ማለት እንችላለን?
2: በትክክል ሌላ ምንም ማማራጨልን በሆነ ሰዓት ያለው አጀንዳ የሀገሪቱንና እንደነት በተመለከተ ነው እንጂ አሁን ቀደም እንዳልከው ስለ ትምርት በኩል ወይም ለምሳሌ ካምፕስ በነበሩ ምርጫዎች እኔ እንደማስተዋሰው ከሆነ ለምሳሌ አንድ ፓርቲ ነበረ ስሙን መጥቀስ አልፈልግም ግን ስም ያለ እኔ ከእኔን ከመረጥኩ ወይም ደግሞ ከፍተኛ ድምጽ ከተቀበለ ለልጆች ማለት ነው ከ ሶስታመት ለፈጣመት እንደከፈነት እንደዚህ ቅናሽ ይደረጋልኝ የሚባል ነበር እንደገና ደግሞ የተላዩ ሬስ ነበራቸው በአሁን ሰዓት ግን ምንም ነገር አሰማም
3: ብዙዎች ወልደው እንደውም ለዳ ተደረግን ይያል
2: ለከለና ኤም ነበር ብዙ ምስለጋዎች ማለት ያሳቸው እና አጀንዳ ነበራቸው በአሁን ሰዓት ሁሉም ነገር የሚካተተው በደህንነት በኩል ነው አንደኛው እነሱ ነን እንደዚህ ይሄንን አደጋ መጥቶብና አንደኛው ደግሞ እነዚህ ናቸው እንደዚህ ያረጉና ስለዚህ ማለት ወጥን የሆነ ወይም ደግሞ ትክክለ የሆነ አላማ የለም ይሄ ነው ብላ አንተም ደግፈው ማለት ነው በአሁን ሰዓት ማለት እንግዲህ ወጥራለ በዛው ውስጥ አዲስ ነገር ሊሰማል ይችላል ሊሆን ይችላል
3: አዎ ልክ ነህ ሌላው እንደው ካል አን የመጨረሻ ጥያቄ ነው ይሄ አሁን ዘሐሲማ የሚባለው ነገር ትናንሽ ፓርቲዎች እስከ መጨረሻው እንዳይሄዱ የሚያሳድረው ተጽዕኖ ከባድ ነውና አሁን በግራም ይሁን በቀኙ አሁን በቀኝ ክንፍ አዲስ ተቋቁሞ የነበረ ፓርቲ እንደውም ድጋፍ አጣናል የተበቀነውን አጣናልና በምርጫዋ እስከ መጨረሻዋ ነድ በማለት ማግለላቸውን ይፋ አድርገዋል በግራው በኩል እስካሁን ብዙ የተሰማ ነገር የለምና ይሄ አሁን ዘሐሲማ የሚባለው የሚያሳድረው ተጽዕኖ በፓርቲዎች ላይ በሚቋቋሙ አዳዲስ ፓርቲዎች ላይ ምን ያክል ተጽዕኖ ያሳድራል ሞገስ?
2: እንግዲህ እነዚህ ትንንሽ አዲስ ፓርቲዎች ማለት ነው እነሱ ሆዛሲማ ማለት አለፉ ወይ ማለፉ የሚለው የሚወሰነው በአምዛው ጊዜ ቀደም እንደተነጋገር ነው በየጊዜው በሚደረገው ሸከር ወይም ደግሞ የምርመራ ጥናት ነው ከዛ በላይ ደግሞ አንዳንድ ጊዜ ማለት ነው ልክ ሚዲያ ወይም ደግሞ በውስጣቸውም አለመስማማት ሊኖር ይችላል ከነዚህ ማለት ነው ይሆናል ብሎ ሁለት ሶስት ባንድ ላይ የተጣመሩ ሰዎች መካከል ላይ ጠብ ሊመጣ ይችላል ገብቷል እና በዛ ምክንያት እነዛ እንግዲህ ያነበ ትክክል አሁን ሀሲማ የሚለው ምክንያት ሊሆን ይችላል እና እነሱ ያንን አጋጣሚ ተጠቅመው ራሳቸውን ያወጣሉ እንደገና ደግሞ ሲያዩትኝ ሂደቱ አላምርቻ ወይ ያሰቡት አላማ አለመሳካቱንም ሲያውቁ ነው እንግዲህ እነዚህ ሰዎች ከዛ የሚወጡት ምናልባት አንዳንዶቹ ደግሞ በቅን ልቦናነት ምክንያቱም የዛነን የቀኝ ክንፍ ከሆኑ ለምሳሌ የነዛን የትልቅ ፍላጎችን ድምፅ ላለመሻማት ሲባል ምናልባት እነሱ ሊወጡ ይችላሉ ይህም ጥሩ አጋጣሚ ነው እንግዲህ አሁን በሌላ በኩል ማለት ነው የመጨረሻ ጥያቄ ነው ስላልከኝ አንድ ነገር ማለት የሚፈልገው ዞሮ ዞሮ መቼም እኛ የራሳችን የሆነ ህብረተሰብ አለን ምክንያቱም እኛ ኢትዮጵያውያን ማለት ነው እና በአሁኑ ሰዓት በእኛ ህብረተሰብ በኩል በእርግጥ በጣም ደስ ይላለኝ ብዙ ወጣቶች ብዙ የተማሩ ሰዎች ማለት ነው በተለያዩ ፓርቲዎች ራሳቸውን ወክለው ወደ ውስጥ የመግባት ሂደት ብዙ አይተናል እኔ ራሱ ቢያንስ በአራት ፓርቲዎች ማለት ነው የኛ ተወካዮች አሉ እና ይሄንን ነገር ለማለት ነው ምናልባት ከዚህ ለሚሰሙ ሰዎች ከመራጡን ብላችሁ ለመጣችሁ ሰዎች ምለው ምንድነው መጀመሪያ እኛ ራሳችን መስማማት አለብን ይሄ ስለው እኛ ብዙም አይደለም ቢያንስ 3 ወይም ከ4 ማንዳት አንበልጥኛ ኢትዮጵያ እንደተቻ ማለት ነው ነገር ግን እያንዳንዱም ሰው በተለያየ ምፍላግ ከተበታተነ ብዙም እንደገና ያነ ተመረጡ ሰውም ትክክለኛ ቦታ ላይ ይቀበል ይችላልኝ ማለት እነተኛ የሆነ ቦታ ወደ ክነሰት የሚገባበትን ቦታ ላይ ይቀበል ይችላል እንደገናኛም ያንን ሰው ለመደገፍ ይከብዳልኝ ከቱም ይበታተ እንደው ፍልጅ ከተበታተነ ሰብሳቢ የለም ማለት ነው እና አስፈልጊ ለምሳሌ አንድ ጊዜ እሺ የሊኩድ ፕሪሚየር በነበረ ጊዜ ማለት ነው አራት ተወካዮች ነበሩ የኛ ማለት ነው እና ከአራቶች አንድ ወንድማችን ብቻ ነው 43ኛ ቦታ የተቀበለ እንጂ ሁሉም ምንም ነገር አላገኙም እና ይሄን በቀላሉ ምሳሌ መውሰድ ይችላል በአንድ ምፍላጋ አራት ተወዳዳሪ ነበረ ይሄንም ያው ዶክተር ጸጋን ሳልጨምር ማለት ነው ሰከናዲውም አልተወዳደረችም
3: እና ይሄን ከተወሰኑ ቀናት በፊት ራሳቸውን ስላገለሉ ዶክተር ጸጋ ማለት
2: እና
3: ይሄን ካለን ጊዜ አንጻር ነው ሞገስ ይሄ መታሰብ አለበት በሚቀጥለው እንነጋገርበት አመሰግናለሁ ሞገስ እግዚአብሔር ይስጥልኝ ሻባ ሰላም

ጤና ይስጥልን ክብራትና ክብራን የመዝናኛ ፕሮግራም ተከታታዮቻችን እንደምንሰነበታችሁ እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን እያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና ከፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን።

ለፈተና አትበገሩ። በህይወት ጉዞ ላይ የሚያጋጥሙ ማዕበሎች፣ ያልተጠበቁ መሰናክሎችና ድንገተኛ ውድቀቶች የለት ከለት ክስተቶች ናቸው። እነዚህ ፈተናዎች ሊጥሏችሁ፣ ጉዟችሁን ሊያስቆሙ ወይም ወደ ኋላ ሊመልሷችሁ ሊሞክሩ ይችላሉ። ነገር ግን እናንተ ለመሸነፍ ተስፋ ለመቁረጥና እጃችሁን ለመስጠት መዘጋጀት የለባችሁም። ያጋጠማችሁ ሽንፈቶች፣ ያጣችኋቸው ድሎችና የገጠማችሁ ተስፋ አስቆራጭ ሁኔታዎች በሙሉ ጊዜያዊ እንጂ የህይወታችሁ ማጠቃለያ አይደሉም። ይልቁንም ጠንክራችሁ የምትነሱበት፣ ከትላንት የተሻለ ጥበብና ውስጣዊ ጥንካሬ የምትቀስሙበት ታላቅ የመማሪያ መድረካችሁ ነው። ውድቀት የመንገዳችሁ መጨረሻ ሳይሆን የታላቅነታችሁ መጀመሪያ መሆኑን በተግባር የምታሳዩበት ጊዜ አሁን ነው። በመሆኑም ከእንግዲህ ለማንኛውም ፈተናና መሰናክል አልተዘጋጀሁም አትበሉ። ወደፊት በምታደርጉት ታላቅ ጉዞ ውስጥ አቀበቱ ቢበዛና ፈተና ቢያይልም እንኳ የመንገዱ መታጠፍ የጉዞው ፍጻሜ አለመሆኑን በጥብቅ መኑ። እያንዳንዱ ፈተና ወደ ላቀ ስኬት የምትሸጋገሩበት ድልድይ ነው። እያንዳንዱ መሰናክል ደግሞ ስብዕናችሁን የምትገነቡበት ወሳኝ አጋጣሚ ነው። ተስፋ የመቁረጥና የመተው ሐሳብ ወደ አእምሯችሁ ሲመጣ ለምን እንደተነሳችሁ፣ ያቀዳችሁትን ትልቅ ህልምና በውስጣችሁ ያለውን ያልተነካ አቅም አስታውሱ። እናንተ የራሳችሁን ታሪክ በድል ለማጠናቀቅ የተፈጠራችሁ እንጂ ለችግሮች እጅ ሰጥታችሁ ወደ ኋላ ለመመለስ አልተዘጋጃችሁም። ለሚገጥማችሁ ተስፋ አስቆራጭ ድምጾች በሙሉ አልተዘጋጀሁም በሉ። አዎ ጀግናዬ፣ በውስጥህ ያለው ጥንካሬና ጽናት ከፊትህ ከተደቀነው ማንኛውም ተራራ በጥፍ ይበልጣል። ምንም ያክል የመንገዱ አቀበት ቢከብድ፣ የሰው ወሬ ቢበዛና ሁኔታዎች ተስፋ የሚያስቆርጡ ቢመስሉም፣ አንተ ግን የመሸነፍና የመውደቅ ታሪክ አትጽፍም። እያንዳንዱ እርምጃ ወደ ታላቅነት የሚያደርስህ መሆኑን በሙሉ ልብህ እመን። በውስጥህ የሚነደው የእምነትና የጽናት እሳት የማንኛውንም ፈተና በረዶ የማቅለጥ ጉልበት አለው። ለአንተ ላዘጋጁት የሽንፈትና የውድቀት ድግስ በሙሉ አልተዘጋጀሁም በል። ስለዚህ አንገትክን ቀና አድርገህ፣ ትከሻህን ሰብሰብ አድርገህ በሙሉ እምነት ወደፊት ቀጥል። ምክንያቱም አንተ የመሸነፍና ወደኋላ የመመለስን አማራጭ ፈጽሞ ልትቀበል አልተዘጋጀህምና መቀበልም የለብህምና። ስለዚህ ለፈተና መጽናት እንጂ በፈተና መውደቅ የለብህም። ምንጭ ምርጥ ጽሑፎች። ጊዜ ምህረት አያውቅም። ቆይ ነገ ሰራዋለሁ፣ እስኪ ትንሽ ልጠብቅ፣ ገና ወጣት ነኝ፣ ጊዜ አለኝ በማለት ብዙ ጊዜያችን እንገላለን። የሰው ልጅ በህይወቱ ብዙ የሚያታለለው ራሱን ነው። ጊዜን ግን ማንም አላታለለውም። ጊዜ እንደ ወንዝ ነው፣ የፈሰሰው ውሃ መልሶ አይመጣም። ዛሬን አልፎ ነገ ሲመጣ ትላንት የነበረው ዛሬ ታሪክ ሆኖ ይቀራል። ጊዜ አይጠብቅህም፣ አብሮህ አይዘገይም። የሚወድህ ሰው ሊጠብቅህ ይችላል። እናትህ ልትታገስህ ትችላለች። ጓደኛህ ይቅር ሊልህ ይችላል። ጊዜ ግን ምህረት አያውቅም። ትላንት የነበረው ጥንካሬ ዛሬ ደካማነት ሊሆን ይችላል። ዛሬ ያለው ጤና ነገ ላይኖር ይችላል። ዛሬ ያለው እድል ነገ በሌላ ሰው እጅ ሊገኝ ይችላል። ሰዓት የሚያሰማው ቲክ ቲክ የሚል ድምፅ የጊዜ መሄድ ብቻ አይደለም፣ እድሜህ እየቀነሰ ነው የሚል ጸጥ ያለ ማስጠንቀቂያ ነው። ስንቶች መማር ሲገባቸው በኋላ እያሉ፣ ስንቶች ወላጆቻቸውን ማክበር ሲገባቸው ጊዜ አለ እያሉ፣ ስንቶች ፍቅርን ሊገልጹ ሲገባቸው ዝም እያሉ፣ ከዚያ ጊዜ ወሰደባቸው። ጊዜ ለማንም አይወግንም። ድሃንም ሀብታምንም ታዋቂንም ያልታወቀንም በአንድ ሚዛን ይለካል። በየሰከንዱ ከሕይወታችን ቁራጭ እየወሰደ ነው። ስለዚህ ዛሬን አትናቅ። የምትወደውን ሰው ዛሬ አክብረው። ይቅርታ መጠየቅ ካለብህ ዛሬ ጠይቅ። ህልምህን ዛሬ ጀምር። ሕይወት የሚቀየረው በአንድ ቀን አይደለም፣ በዛሬ ነው። አስታውስ፣ ጊዜ ገንዘብን ሊመልስ ይችላል፣ ንብረትን ሊተካ ይችላል። ነገር ግን የጠፋውን ጊዜ ማንም አይመልሰውም። ጊዜ ምህረት አያውቅም።
እኛ ግን ጊዜን ማክበር መማር አለብን። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። እንታረቅ ውዴ እንታረቅ ውዴ በትንሽ ጣታችን በለመድነው ክርፊያ በልጅነታችን ቂም በማይቋጥረው በለጋነት ውበት ያኔ እንዳደረግነው ጥልቅ የፍቅር ስሜት ዛሬም እንድገመው ጣልቃ ሳናስገባ በትንሽ ጣታችን እኛው እንግባባ ክርፊያችን የፍቅር ይቅርታችን ከምር የልጅነታችን በትንሽ ጣታችን ዛሬም እንታረቅ እሽበኝ ውዴ ቂመያችን ተይው ይቅር መናደዴ መጣላታችንን ማንም ሰው ሳይሰማ እንደ ጥንቱ ዛሬም እኛው እንስማማ ጣትሽን ሳሚልኝ ጣቴን ስማለሁ ፈገግ በይልኝ እኔም ስቃለሁ አድገን እንድገመው ያለ ሽማግሌ ስሜትሽ ስሜቴ አካልሽ አካሌ የውሸት ተጣልተን የምር እንታረቅ በንጹህ ፈገግታ ጥርሳችን ይፍለቅለቅ አምላክም ብሎናል ህፃናት ምሰሉ መጽደቅን ብትሹ ቂም አታንከባሉ ልባችን የልጆች እድሜያችን የትልቅ እንታረቅና እኛው ለእኛ እንሳቅ አምጪ ትንሿን ጣት እኔም ልጎትታት ፍቅር ማለት ልካስ ያኔ ነበር የእውነት በከንፈር ተኳርፎ በጣት ለመግባባት ያኮረፈን ከንፈር ፈልቅቆ ማላቀቅ ያለ ሽማግሌ ተግባብቶ መታረቅ ደራሲ ስንቴ ነኝ የጥበብ ጥመኛው ይላል። ማያዬ በጨቅላ ቡረቃ ፈንድቄ ሙለው ስላንቺ ሳስብ ነው ፈገግ የምለው ጸበለስ ወይን የምሽት አዝመራ የመለኮት ቅፍ የፍቅር ደመራ የጧት መዝሙሬ ማለዳ ብስራቴ ተጠግኗል ባንቺ ደዌ ስብራቴ ሐኪሜ ወዳጅሽ ናፍቆሻል በጠና ነይ መጥተሽ ደባብሽው ይፈወሳልና ብሌኔ ማያዬ ስስት ቁንጅናዬ ድብቋ ጀነቴ ግልጿ መጽናኛዬ ለውለታሽ ምላሽ አሰናደው ማጀት ዝግጁ ነኝ ሁሌም ካንቺ ጋር ለማረጀት ፊደል ግምጃው ጠርቶኝ ለክብሩ ጁን ስሜ የሚመጥንሽን አሰሳት አድሜ ድርሻዬን ዘግኜ ድርሻሽን ለቅሜ ይሄን ነው የምልሽ ይቹናትኝ አቅሜ የነፍስ ወይራ ነሽ ጣነሽ ከርቤ ከጻፍኩልሽ በላይ ይወድሻል ልቤ ከጻፍኩልሽ በላይ ይወድሻል ልቤ ደራሲ ግዕዝ ሙላት።

የተከበራችሁ አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ፕሮግራማችን ይቀጥላል። የተለያዩ አስተማሪ ጽሑፎችን እናቀርባለን። ቆይታችሁ አብሮን ይሁን። አንድ ሐሳብ ህይወት ክሊለውጥ ይችላል። ነገር ግን በዚያ ሐሳብ ላይ እርምጃ ለመውሰድ ፈቃደኛ ከሆንክ ብቻ ነው። ብዙ ሰዎች ጥሩ ሐሳቦች አሏቸው። ስኬትን ያልማሉ፣ እቅድ ያወጣሉ፣ ብዙ ያስባሉ። ከዚያም ትክክለኛው ጊዜ እስኪመጣ ይጠብቃሉ። ነገር ግን ትክክለኛው ጊዜ ብዙ ጊዜ ራሱ አይመጣም። አንተ ትፈጥራለህ። ምክንያቱም በአእምሮህ ውስጥ ብቻ የሚኖር ታላቅ ሐሳብ በተግባር ካልወጣ ሐሳብ ብቻ ነው። ተግባር ነው ሐሳብን ወደ ውጤት የሚለውጠው። ትንሽ ጀምር። ስህተት ልትሰራ ትችላለህ፣ ልትወድቅ ትችላለህ፣ ልትሳሳት ትችላለህ። ግን እያንዳንዱ እርምጃ ከማሰብ ብቻ የበለጠ ያስተምርሃል። መውደቅህ እንኳን የመንገዱ አንድ ክፍል ነው። ሐሳብህ የት እንደምትሄድ ያሳይሃል፣ ተግባርህ ግን ወደዚያ ያደርስሃል። ስለዚህ ፍጹም ሁኔታን አትጠብቅ፣ ፍጹም ዝግጅትን አትጠብቅ፣ ሁሉም ነገር ተሟልቶ እስኪመጣ አትጠብቅ። ባለህ ነገር ጀምር። በምትችለው መጠን ጀምር። ዛሬ አንድ እርምጃ ውሰድ። ከዚያ ተማር፣ አስተካክል፣ እንደገና ሞክር፣ ቀጣዩን እርምጃ ውሰድ። ይህ ነው ሂደት፣ ይህ ነው እድገት፣ ይህ ነው ስኬት። ዓለም የሚያስብን ብቻ አትሸልምም፣ የሚተገብርን ትሸልማለች። ሐሳብ አቅጣጫ ይሰጥሃል፣ እርምጃ መንገድ ይከፍትልሃል፣ ቀጣይነት ደግሞ ከግብህ ያደርስሃል። ስለዚህ አንድ ጥሩ ሐሳብ ካለህ ለነገ አትጠብቅ፣ ዛሬውኑ አንድ ትንሽ እርምጃ ውሰድ። ምክንያቱም ትልቅ ህልም በሐሳብ ይጀምራል፣ ትልቅ ስኬት ግን በተግባር ይገነባል። የመረጃ ምንጫችን ህልምና ስኬት። ወጣቶች ነበርን፣ ጊዜ ሲራመድ ኮቴው ድምፅ አልባ። ከየት ተነስቶ ወዴት ገባ? ከየት ተነስቶ ወዴት ደረሰ? ጸጉር መንጥሮ ፊት እያረሰ። ወጣቶች ነበር ቅጽር የሰራን፣ አምባ የሰበርን፣ ኮካኮላውን ባሲድ በርዘን፣ ብንጎነጨው የማይመርዘን፣ በራዱን ያጋልን፣ ሙት ልብ ያስነሳን፣ ግራዋ በልተን ሎሚ ያገሳን። ተስፋችን ብዙ ዕድሜያችን ለጋ፣ ስንሰማራ ትርጉም ፍለጋ። ገላችን አይፈዝ ጭቃ ቢለሰን፣ የማናስቀይም ቡትቶ ለብሰን። ገጻችን ብሩህ ልባችን ሽፍታ፣ ስንመነጠቅ ወደ ከፍታ። የስኬት ገነት ደጃፏን ከፍታ፣ ምትቀበለን እየመሰለን። ከቁመታችን በላይ የዘለልን ወጣቶች ነበርን፣ ዛሬ እንደዋዛ ዘንድሮን ምሰን ታቻምናን ቀበርን። ወጣቶች ነበርን፣ ዛሬ እንደዋዛ

በጽና ተዘርታ በእምነት የበቀለች ፍቅር ቡቃያ ነች። የዓለምን ኃይሎች አጣምሮ ያደላት የተንኮል ገሞራ የሃሜታውሎ ንፋስ ገፍትሮ ማይጥላት ገንዘብ ጎርፍ ሆኖ ስሯን ቢያጥለቀልቅ ፈጽሞ ማይነቅላት ፍቅር ቡቃያ ናት ብለሽ ንገሪልኝ። ግን ይህን ሁሉ ቃል ካንደበትሽ ሰምቶ ፍቅር ማለትማ ብሎ ከጠየቀሽ ሳይረዳው ቀርቶ ይህንን ንገሪው ገበሬው አምላክ ነው ማሳዋ ልባችን ዘሩ የፍቅር ቃል ቡቃያው ልጃችን። እንዲያውም ከተራ ቃላት ጋር ምን አፈታተነን ፍቅር ማለት ውዴ በቃኔና አንችንን ፍቅር ማለት ውዴ በቃኔና አንችንን ደራሲ ናትናኤል አበበ።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። ለተከታተላችሁን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

የተከበራችሁ አድማጮቻችን ከዘንግሪ የቀኑ ፕሮግራማችን የተጠናቀቀ ነው። ለቴክኒክ ባለሙያዋ አላ ነድሩ ምስካና ድረሳት የመዝናኛ ፕሮግራሙን አዘጋጅቶ ላቀረበልን ባልደረባችን ሰጠኝ ዘመነ እጅግ አድርገን እናመሰግናለን። አብራችሁ ቆየውት ክብሬል በየነ ነበርኩኝ። በማታው ፕሮግራም በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለየቀኑ ፕሮግራም በዚህ ላይ ተጠናቋል። በያላችሁበት ሰላም የዋለ ሰላም የሆነ ቀን እንዲሆንላችሁ እንመኛለን። ሻባት ሻሎም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ህለቱ እንደብራን ዘመን አቆጣጣር ዮም ሻባት ካፍ ግሜል በኤሉል ተፍሽን በባ እንደ አውሮፓን ዘመን አቆጣጣር ሴፕቴምበር 5 2026 እንደ ኢትዮጵያን ዘመን አቆጣጣር ነሐሴ 30 2018 ሲሆን የቴክኒክ ባለሙያችን ሚካኤል ኦልሽማንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለዚህ ሰዓት ያሉን ፕሮግራሞች መካከል በቅድመ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ተለያዩ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እየወሰደ ባለው ጥቃት 4 ሰዎች መገደላቸውን የሊባኖስ ሚዲያዎች ዘግበዋል። እስራኤል የሂዝባላ መደበቂያ የሆነውን አሊ ታኸር የሚባለውን ተራራ ሙሉ በሙሉ መቆጣጠሯን እየተናገረች ነው። የሰንበትን የረፍት ቀን በመጠቀም 40 ሺህ የሚሆኑ ሰዎች ፓርኮችንና ደኖችን መጎብኘታቸው ተዘግቧል። በእስራኤል

የአሜሪካ አምባሳደር ሆኖ የሚያገለግሉት ማይክ አካቢ በዮርዳኖስና ሰማርያ ቀበሌ አካባቢዎች የሚኖሩ ፍልስጤማውያን በአካባቢው በሚኖሩ ይሁዲዎች ጉዳት እየደረሰባቸው ነው ሲሉ ትችት የተቀላቀለበት ንግግር አሰምተዋል። የአሜሪካ መንግስት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራንን የኒውክሌር እንቅስቃሴ እየተከታተለ ለተባበሩት መንግስታት ድርጅት ሪፖርት እንዲያደርግ ጥረት እያደረገ ነው የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እየወሰደ ባለው ወታደራዊ ጥቃት 4 ሰዎች መገደላቸውንና ከ30 ሰዎች በላይ መቁሰላቸውን የሊባኖስ ሚዲያዎች ዘግበዋል። እስራኤል ጥቃቱን ፈጽማለች የተባለችው ባሳለፍነው ለሊት አረብ ለቅዳሜ አጥቢያ ሲሆን የተገደሉትንና የቆሰሉትን ሰዎች ቁጥር ይፋ ያደረገው የሊባኖስ የጤና ጥበቃ መስሪያ ቤት ነው። የመከላከያ ሰራዊቱ ቃል አቀባይ ዛሬ በቀኑ ክፍለ ጊዜ የእስራኤል መከላከያ ሰራዊት በሂዝባላ አሸባሪዎች ላይና በወታደራዊ መሰረታዊ አውታሮች ላይ ጥቃት እያደረሰ መሆኑን አረጋግጧል። የጥቃቱ ሰለባ እየሆኑታሉ ቦታዎች መካከል የሂዝባላ የጦር መሳሪያ ማከማቻ ቦታዎች ሲሆኑ እስራኤል ጥቃቱን ለማድረስ እየተገደደች ያለችው ሂዝባላ ድሮን ወደ መከላከያ ሰራዊቱ በመተኮሱ የተነሳ መሆኑን እየተናገረች ነው። ሂዝባላ የሊባኖስ መንግስት የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እያደረሰ ያለውን ጥቃት እንዲያወግዝ ጥሪ አቀረበዋል። ሊባኖስ ከእስራኤል ጋር ድርድር እያደረኩ ነው በሚል ሰበብ ጥቃቱን ሳታወግዝ ለማለፍ እያደረገች ያለውን ሙከራ በከፍተኛ ሁኔታ ተነቀፈ። በኋላ ሁለቱ ሀገራት በአሜሪካ ሸማጋይነት እያደረጉት ያለው ድርድር ፍሬ ማያፈራ መካን ነው ሲል አጣጥሎታል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አሊ ታሂር በሚባሉ ኮረብታማ ቦታዎች የሂዝባላ ይዞታዎችን ሙሉ በሙሉ መቆጣጠሩንና ከሂዝባላ ታጣቂዎች ማጽዳቱን ተከትሎ ሂዝባላ በመከላከያ ሰራዊቱ ላይ ጥቃት ሊያደርስ ይችላል በሚል ስጋት መከላከያ ሰራዊቱ በተለየ ሁኔታ በተጠንቀቅ ይገኛል ተብሏል። መከላከያ ሰራዊቱ በደቡብ ሊባኖስ በሚገኙ የተለያዩ ተራራዎች ስር የሂዝባላ ዋሻዎችና ምሽጎችን ተቆጣጥሯል። እስካሁን በቁጥጥር ስር ያልዋሉ ዋሻዎችንና የሂዝባላ ይዞታዎችን በቁጥጥር ስር ለማድረግ መከላከያ ሰራዊቱ እልህ አስጨራሽ ስራዎችን እየሰራ እንደሆነ ተጠቅሷል። በደቡብ ሊባኖስ የሂዝባላና የኢራን ቁልፍ ቦታዎች በእስራኤል መያዛቸውን ተከትሎ ሂዝባላና ኢራን በእስራኤል ላይ ጥቃት ሊሰነዝሩ ይችላሉ የሚል ስጋቶች አሉ። ከተወሰኑ ቀናት በፊት የእስራኤል የደህንነት አባላት በጋዛ ሰርጥ በቁጥጥር ስር እያደረጉትን የሐማስ ሰው አስመልክቶ ሐማሶች መናገር ጀምረዋል። ሐማሶች በሳውዲ አረቢያ ለሚታተመው አሻርካላ ውስጥ ለሚባለው ጋዜጣ እስራኤል በቁጥጥር ስር ያደረገችውን የሐማስ ሰው ለመያዝ የፍራፍሬ መሸጫ ሱቅ ከፍታ የጋዛ ነዋሪዎችን በማሰራት መረጃዎችን ማሰባሰብ እንደቻለች ገልጸዋል። የእስራኤል የደህንነት ተቋም ሻባክ የሐማሱን ሰው ሙኢያል አልራቢድን ለመያዝ ከሁለት ወር በፊት ፍራፍሬ ሻጭ መስለው ከነዋሪዎች ጋር በመዋሃድ ግለሰቡን በቁጥጥር ስር የሚያደርጉበትን መንገድ አመቻችተዋል ብሏል። በተጨማሪም ማንም የሐማስ ሰው እንዳይጠረጥራቸው የተለያዩ ፕሮጀክቶችን ነድፈው በዓለም አቀፍ ደረጃ የሰብአዊ እርዳታ የሚሰጡ በመምሰል ተንቀሳቅሰዋል ሲሉ ለጋዜጣው ተናግረዋል። ምንም እንኳ በሰራተኝነትና ፊት ለፊት በመስራት ድርጅቶችን በእርግጠኝነት ያንቀሳቀሷቸው የጋዛ ሰርጥ ነዋሪዎች መሆናቸው ቢታወቅም ከስተጀርባው ሆነው እንቅስቃሴዎችን ይከታተሉ የነበሩት የሻባክ ሰዎች መሆናቸውን ሐማሶች እየተናገሩ ነው። በእስራኤል በሚቀጥሉት ወራት ለመካሄድ ታቅዶ ባለው ሀገራዊ ምርጫ ለመሳተፍ የፖለቲካ ፓርቲ አቋቁመው ሲንቀሳቀሱ የነበሩት ጊላድ ኤርዳን በቂ የሆነ የህዝብ ድጋፍ አላገኘንም በማለት ፓርቲያቸው በምርጫው እንደማይወዳደር በትናንትናው ዕለት አሳውቀው በዛሬው ዕለት መነጋገሪያ ሆነዋል። ጊላድ ኤርዳን ፓርቲው በቂ የመራጭ ድምፅ አግኝቶ ወደ ክነሴት እንደማይገባ እየተረዳን በምርጫው መወዳደሩ የበርካታ መራጮችን ድምፅ ገደል እንዲሄድ ስለሚያደርግ ከሚደረገው ምርጫ እንደ ፓርቲ ራሳችን አግለናል ሲሉ ተናግረዋል። ከሌላ ፓርቲ ጋር ተዋህደው ለምርጫው ለመቅረብ ያደረጉት ከፍተኛ ጥረት ሳይሳካ መቅረቱንም
ጨምረው ጠቅሰዋል። ጊዳድ ኤርዳን ከዩልያ ኤድልሽቲን ጋር በመሆን አህዱት የሚባል የፖለቲካ ፓርቲ ማቋቋማቸውን ለህዝብ ይፋ ያደረጉት ከአንድ ወር በፊት ገደማ ሲሆን የምርጫው ጊዜ እየቀረበ ሲመጣና መራጮች የሚደግፉትን ፓርቲ በህዝብ ግምገማ እያመላከቱ መምጣት ሲጀምሩ አህዱት ፓርቲ የተጠበቀውን ድጋፍ እያገኘ ባለመሆኑ ተምርጫው ራሱን ማግለሉን አሳውቋል ብለዋል። ኤርዳን ፓርቲው የመራጭ ድጋፍ እያጣ መሆኑን እየተረዳው እንደ ሌሎች ፓርቲዎችና ፖለቲከኞች እስከ መጨረሻው ለመሄድ ያልወሰንኩት አሉ። የመራጮች ድምጽ እንዲሁ አየር ላይ በሮ እንዳይቀር ከባድ ኃላፊነት ስለሚሰማኝ ነው ሲሉ ተናግረዋል። በእስራኤል የአሜሪካ አምባሳደር ሆኖ የሚያገለግሉት ማይካ ካቢ በይሁዳና ሰማርያ ቀበሌ አካባቢዎች የሚኖሩ ፍልስጤማውያን በአካባቢው የሚኖሩ የይሁዲ አሸባሪዎች እያደረሱባቸው ባለው በደል የተነሳ በሰላም ውሎ በሰላም የማደር ደህንነታቸውን አጠዋል ሲሉ በከፍተኛ ሁኔታ በመተቸት ተናግረዋል። አምባሳደሩ ይህን ንግግራቸውን ያሰሙት በራማላ አካባቢ የገጠር ሰፈሮችን እየጎበኙ ባሉበት ሰዓት ሲሆን በዚህ አካባቢ የሚኖሩ ፍልስጤማውያን የአሜሪካ ዜግነት ያላቸው መሆኑ ተጠቅሷል። ግጭቶች እንዲያቆሙ አሜሪካ ለምን በእስራኤል ላይ ተጽኖ እያደረገች እንዳልሆነ ጥያቄዎች ለባለስልጣናት ተነስተዋል። አምባሳደር ማይካ ካቢ በይሁዳና ሰማርያ ቀበሌ በጣት በሚቆጠሩ ይሁዲዎች የሚነሱ ግጭቶች ድፍን እስራኤልን ይጎዳሉ ብለዋል። አምባሳደሩ ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክለር ጉዳይ በመዘንጋት ሆርሙዝ ሰርጥን ለማስለቀቅ ብቻ ነው ሆን ብለው የሚሰሩ ተብሎ ተጋዜጠኞች ለቀረበላቸው ጥያቄ ሲመልሱ እንዲህ ብለዋል። እኔ እንደዛ አላስብም። ፕሬዚዳንቱ ከሚናገሩት ተነስቼ እንደምረዳው ተሆናሉ። ዶናልድ ትራምፕ በአሜሪካና በኢራን መካከል የሚታዩ ችግሮችን የመዘንጋትና የመተው አዝማሚያና ፍላጎት የላቸውም። ከ47 ዓመታት በላይ ሞት ለአሜሪካ የሚልን አገዛዝ አሜሪካውያን እንዲሁ በቀላሉ አይዘነጉትም ብለዋል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ የምትጥለውን ማዕቀብ እንደቀጠለችበት ነው። አሜሪካ የኢራንን ኢኮኖሚ አንኮታኩታል የምትለውን ማዕቀብ እየጣለች ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራንን የኒውክለር እንቅስቃሴ እየተከታተለ ለተባበሩት መንግስታት ድርጅት ሪፖርት እንዲያደርግ ጥረት እያደረገች መሆኑ ተዘግቧል። በኢኮኖሚም ይሁን በወታደራዊ ኃይል አሜሪካ ኢራንን አቅም ለማሳጣት እየሰራች መሆኑ ቢነገርም ኒውዮርክ ታይምስ የሚባለው ጋዜጣ የአሜሪካን የስለላ ተቋማት ዋቢ በማድረግ እንደዘገበው ኢራን ከየትኛውም ጊዜ በበለጠ በአሁኑ ሰዓት በመካከለኛው ምስራቅ ጥቃት ለማድረስ በልበ ሙሉነት እየሰራች እንደሆነ ተናግሯል። ኢራን አሜሪካን ተስፋ ለማስቆረጥ በቀጣይ በርካታ ወራቶች ለመዋጋት ሆን ብላ መዘጋጀቷን ጋዜጣው ጠቁሟል። በዛሬው ዕለት በሀገሪቱ የነበረውን ተስማሚ የአየር ንብረትና የሰንበቱን የረፍት ቀን የመረጡ ወደ 40,000 የሚጠጉ ሰዎች የተለያዩ ሰው ሰራሽ ፓርኮችንና የተፈጥሮ ደኖችን መጎብኘታቸው ተዘግበዋል። በርካታ ቁጥር ጎብኚዎች ከታዩባቸው ቦታዎች መካከል ጋን ሀሽሎሻ፣ የኪሳሪያ ብሔራዊ ፓርክና አፌክንና ሀቦኒም ይገኙበታል ተብሏል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከባልደረባችን አንጋፋው ጋዜጠኛ ረሃም አላዛር ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ረሃም ሻባቶ ማለት ይችላል። እንደምን አመሸ?
1: ሻባቶ ገብርኤል እንዴት ገላላ?
0: ሰላም ነው። እንዴት ነህ አንተ?
1: አለን ኢየሩሳሌም አይደል?
0: አዎ ኢየሩሳሌም ነው። ዛሬ እናንተ ደግሞ ተላቪቭ ናችሁ። ያየር ንብረቱ እንዴት ዋለ? በርካታ ሰዎች እንደውም ዛሬ ጉብኝት አድርገዋል ሲባል ነበር።
1: አራሙቀት ነው የሆነ ምንም ለውጥ የለውም።
0: ለውጥ የለውም አይደል? ያው ሰዎች ስለመረራቸው ይሆናል የወጡት ማለት
1: ይሆናል እንጂ ምንም ለውጥ አላይበትም።
0: መልካም መልካም። እንደው እንግዲህ ረሃም ውይይታችን በሀገራችን ምርጫ በቅርቡ ስለሚካሄድ ይህን ተከትሎ አንዳንድ ፓርቲዎች ተቋቁመው ነበር። አንዳንዶች ደግሞ አሁን የመራጭ ቁጥር አንሶብናል አሁዝ ሀሲም የሚባለውን አናልፍም በማለት ምርጫው እንደማይወዳደሩም ያሳውቃሉ። አንዳንዶችም አሁዝ ሀሲማውን ለማለፍ ይቸግራቸዋል የሚባሉ አሉ። እስኪ በዚህ እንጀምር፣ በፖለቲካውና በምርጫው ረሃም።
1: እንግዲህ አሁዝ ሀሲማ የሚባለው በመደጋገም የምናነሳው ቃል ነው። አሁዝ ሀሲማ የሚባለው እንግዲህ ምርጫ የሚወዳደሩ የተለያዩ ፓርቲዎች ያው ስም እየሰጡ እኛ ለውድድር እንቀርባለን ብለው በይፋ ያመለከታሉ። ከዚያ የክነሴት ብሔራዊ አስፈላጊ ኮሚቴ ካየ በኋላ የመለየው ስምም ባለው ስሙንም ከጸደቀ በኋላ ያው ቅስቀሳ ይጀምራል። ያለውን ሬታ አለም ምን እንደሆነ የሀገሪቱ ለህብረተሰቡ ሀገር ውስጥ እና በውጭ ሀገር በመሳሰሉ ነገሮች በሙሉ በደህንነትም በኢኮኖሚም በመሳሰሉት ምን አቋም እንዳለው ገለጻ እየሰጠ መራጮቹን ድጋፍ ለማግኘት ቅስቀሳ ያደርጋል። እና እንግዲህ አሁን ይሄ አሁዝ ሀሲማ የምንለው የመነሻ ቁጥር አለው እንግዲህ የመነሻው ቁጥር ቢያንስ 170-180 ሰዎች ከመረጡት አራት የክህተት ወንበር ሊያገኝ ይችላል። እዛ በኋላ ግን ተጨማሪ ወንበር ለማግኘት 30,000 ምናምን ነው የሚበቃው። ቀጣይ ወንበር አምስተኛ ስድስተኛ እያለ ለመሄድ 30,000 እያለ እና አሁን ችግሩ ይህን 170-180 የሚያገኝ ያለው ባንድ ነው። እንግዲህ ያ ነው ችግር ሆኖ አለው። ከዚያ እንግዲህ 3.25% ነው አለው ሂሳብ። በዚህ በሬዲዮ በዚህ በውይይታችን መግለጹ በጣም ያስቸግራል ለማለት አዳማጮች ግልጽ ላይሆን ይችላል። እና ማንኛውም ሂሳብ በዛ ነው የሚደረገው እንግዲህ። እና ይህንን በግምገማዊ ጥያቄ ህዝብ የሚደረገው ግምገማዊ ውጤት እንደመለከታቸው ይህንን ያህል ድጋፍ አግኝተው በክነሴት ወንበር መግኘት እንደማይችሉ በመደጋገም ሲያረጋግጡ ነው እንግዲህ ያው አንዳንዶቹ አይ አያዋጣንም፣ ገንዘብም አናባክን፣ ያው እንግዲህ ቅስቀሳ ለማድረግ ገንዘብ ያስፈልጋል፣ እነዚያ ሁላ ወጪ አናርግም ዝም ብለን እያወቅን እንደማናልፍ በማለት አስቀድመው እያሳወቁ ነው ያሉት። እንግዲህ አሁን ይህ ማሳወቃቸው እንደ ፓርቲ ሆነው ለምርጫ መቅረባቸው አቁመናል ቢሉም ግን እያንዳንዳቸው ከተለያዩ ፓርቲዎች ሊገቡ ይችላሉ። ለምሳሌ እንበል አሁን አንድ ፖለቲከኛ ነኝ ብሎ ለውድድር የቀረበ በህዝቡ በኩል ድጋፍ አለው፣ የአይዲዮሎጂውም ከኛ ጋር ይቀራረባል፣ ይመሳሰላል የሚል አመለካከት ያላቸው ፓርቲዎች ሊቀበሉት ይችላሉ። አሁን ለምሳሌ እንግዲህ ከሶስት ቀን በኋላ ነው ይሄ የፓርቲዎች ለምርጫ የሚቀርቡ ፓርቲዎች ይፋ ለብሔራዊ አስፈላጊ ኮሚቴው የሚቀርበው። እስከዚያ ድረስ እንግዲህ እያንዳንዱ ፓርቲ አልተናገሩም፣ የምደባ የለም። ለምሳሌ ብኩር እናውቃለን፣ ምክንያቱም ፕራይመሪስ የሚባለው ምርጫ ስለተካሄደ የምደባ ውጤት የታየው እና የምደባው አለ የምናውቀው ነው። እሱ
0: የሚቀርቡት ይታወቃሉ፣ በሪኩድ በሊኩድ
1: ይታወቃሉ፣ ይታወቃሉ፣ ምደባቸው ይታወቃል፣ የቤት ቦታ እንዳሉ። አሁን ከዚያ ውስጥ እንግዲህ አንዳንድ ሊገቡ ይችላሉ የሚባለው በላይ ምስልና ታዲያው አራት ሰዎች የማስገባት መብት አላቸው። እንግዲህ ቦታ አለ እየተቀመጠ እንደዚህ ተብሎ እና ይሄ ሊኩዱ ሁኔታ ሲሆን፣ ሌሎች ፓርቲዎች ግን ምደባ የላቸው እስካሁን ድረስ። የዲሞክራቲክ ፓርቲ የሚለው نسو مرچا كايدو ولا نسو مدبا لاتشو سكسوس نو سكارد درس يلو تشكين اند مثلا دا ايزن كوت مثلا اند يشاتيد نا يهون نفتالي بيرد غار اكوكومو راديس بارتي يلو تشم بارتيوچ مدبا كلا لا دركو منا ياندندو اني ني ما مدبا يونال كترو بوتا ياله የሚተባበቀው ሰው ብዙ ነው አሁን እንግዲህ
0: አዎ
1: ከሶስት ቀን ድረስ ልክ ያንዳንዱ ምን ልበል መጥለ ያለው ምን ይትሞታ ይመድቡኝ ይሆን መደብ ይወር ይያለ እና ያ እንግዲህ ከሶስት ቀን በኋላ ምን ያው ጉዳይ ነው ከዚያ በኋላ ነው እንግዲህ የምርጫው ቅስቀሳ ሊጀምረው ቅስቀሳ ሊጀምረው ያንዳንዱ ቀደም እንደለቀስኩት እኔ ሻራለሁ ልከሱ እኔ ሻራለሁ ከዛ ያሉ የሜ ቅስቀሳ ሊጀምሩት ሬዲዮም ቴሌቪዥን በተለበ በጋዜጦችም በመገናኛ ብዙሃንም ማለት በመሳሰሉ ደረጃዎች እና ያው በቴሌቪዥን የሚታወቅ ነው ገንዘብ እየከፈሉ ለተወሰነ ደቂቃ የተወሰነ ጊዜ ያላቸው እንደ እንትናቸው ብዛት እንደ የጋዜጣ አባላቸው ቁጥር ብዛት አሁን ያለው ማለት ነው እና በዛ መሰረት ነው እንግዲህ ቅስቀሳ እንደደረጉት ቅስቀሳው እንግዲህ ቁጥጥር አለው ይሄን ቅስቀሳውን ሌላ ማወናበት አመጥማ ማቀሰቀስ ምናምን መሆኑን የሚያረጋግጥና ያ የቅስቀሳው የተዘጋጀው ቅስቀሳ ሁኔታ ጥሩ ነው ብሎ የሚቀበል በጠቅላይ ፍርድ ቤት ዳኛም ምክትል ፕሬዚደንቱ ናቸው ፎገል ይባላሉ እሳቸው እስከ ምርጫው መጠናቀቅ ድረስ በክነሴት ነው እዚያ የሚውሉት የባለፈው ጊዜ ባለፉት ጊዜ ደጋግሜ ያቻለው ያሰርቼ ነበር እና እነሱ አሁን ለምሳሌ እኔ እዚያ ሲሄድ በአማርኛ ቋንቋ የተዘጋጀ የቀስቀሳ ዝግጅት አለ
0: ጽሑፍ አለ
1: እሺ ወደዛ የሚቀርበው እንግዲህ ቀርቦ ከዚያ ለምሳሌ ያንዳንዱ በአረበኛ አለ በሩሲኛ አለ በአማርኛ አለ አማርኛውን እንግዲህ እኔ አዳምጬ በሚሰጠኝ መመሪያ መሰረት ይሄንን አላለፈም ገደቡን አላለፈም ብዬ ስነግራቸው ያኔ ፈቃዱ ይሰጣል ይተላለፍ ብሸት በሆነ በማክስቱ
0: ስለዚህ እያንዳንዱ ሰው የፈለገውን ጽፎ ማቅረብ ሳይሆን በደንብ ያቀረበው ነገር ተገምግሞ ችግር የሚፈጥር ከሆነ በህብረተሰብ መካከል ግጭት የሚፈጥር አንዱን ዝቅ አንዱን ከፍ የሚያረግ ከሆነ ያ ነገር አይተላለፍም በደንብ ነገር አትኩን ተደርጎ ይተላለፋል ማለት ነው ረሃ
1: ወይ ሰረዘው ወይ ደግሞ አሻሽል ተብሎ ይጠይቃሉ ፓርቲው ይጠይቃል አሻሽል ተብሎ እዚህ ጋር ህጉን የጣሰ ነው
0: የዜጎችን ምን ለመጠበቅ ነው ይሄ ወይስ የምርጫውን ጥራት ለምንድን ለማስጠበቅ ነው ራሃም
1: የምርጫውን ጥራት ነው የምርጫው ጥራት ያለ አይደል ለምሳሌ አመጥምና ተደሳን ተስቀሳ መጥፎ ቅስቀሳ ያለ አገሪቱን ወይም በተወሰነ ተፎካካሪ ፖለቲከኛ ላይ የስሙን የሚያጠፋ ነገር እንዳይኖረው የፖለቲካ ወቀሳ አለ እኔ ካንተ ሸራለሁ ወይ ማንተ ተፋኛ ነህ ይሄን ያርጋል ብሎ ያ የፖለቲካ ፎክቻ ነው ግን ስም የሚያጠፋ በሰውየው ላይ ጉድፍ የሚያስከትል ወይም ደግሞ መረጃ የሌለው ውንጀላ ያለበት ለምሳሌ መሆን እንደማይገባው አሁን ለምሳሌ መንግስት ያው መንግስት እንግዲህ ሁሉ ነገር የሚሰራ ነው አሁን ለምሳሌ መከላከያ ሚኒስትሩ ወታደር ሰፈር ሄደው ከወታደሮቹ ጋር ሆነው እየተነጋገሩ የተቀረጸ ቪዲዮ ለቅስቀሳ አይቀርብም ይቀርብ አይችልም ታላ የስሩም እንደዚህ ያለ በተለያዩ መንግስታዊ ብሔራዊ ተቋማት አሉ ለፖለቲካ ቅስቀሳ መዋል የማይገባቸው የተከለከሉ እና ያንን ለማረጋጋት ነው እንግዲህ ይሄ አስመራጭ ኮሚቴው በክነሴት የተመደበው እና ለመከተል ፕሬዚደንቱ እየተከታተሉ የግጠበቃዎች አሉ እዚህ ሰበሰባሉ አንድ ላይ አንድ አደረሽ ነገር አለ እዚያ ነው ሁሉ ነገር የሚወሰነውና ፈቃዱ የሚሰጠው እና ያ እንግዲህ የመጀመሪያው ቅስቀሳ ሂደት ነው እንግዲህ አሁን ወደ ፓርቲው ስንመለስ ገብርኤል
0: እሺ
1: አንተለ እንግዲህ እንደ አዳዲስ ፓርቲ ሆነው ብቅ ብቅ ነው የነበሩት አርዳን ግራድ አርዳንና ዩሊ ኤድልሽቴን ግዳዳርዳን ቀደም የሀገር ውስጥ ደህንነት ጥበቃ ሚኒስትር ነበሩ ከዚያም በተባበሩት መንግስታት ድርጅት አምባሳደር ሆነው ሹመው አገልግለው አጠናቀው ጉዟቸውን ተመልሰው የሊኩድ ፓርቲ አባል ናቸው። ቋሚ ቀንደኛ አባል ቀደም ብለምነት ታዲያውም
0: በፕራይመሪዝም ጥሩ ውጤት ሲሰጣቸው የነበሩ ፖለቲከኛ ናቸው።
1: ነበሩ እንግዲህ ምናልባት እንግዲህ ፖለቲካ ታውቀው የለም ሁሌ መተማመን የለም። ይህም የሆነ ነገር ተፈጥሮ ይሆናል። ራሳቸው ይህንን አስበው እንግሊሽተንም ከነታንያሁ ጋር ያው የምናውቀው ጥላቻ አላቸው። በዚህ በክነሴት
0: በሀሬዲዎች ዘመቻ አካባቢ
1: በዚያ ምክንያት ተቃቅረው ነበር እና በዚያ ሁለቱም ይህን ፓርቲ አቋቋሚ ብሎ ነበር። አሁን ሳይውስ ምንም ለውጥም የሚያመጣላቸው ስለስታያቸው ቅድም እንዳልኩት ዝም ብለን እንከስራለን ገንዘብ በማለት ይህንን ፓርቲያችን ቀይረዋል። አፍዱት የሚባል ነበር ስሙ ተተነዋል ምናምን የሚል መግለጫ ወጥተዋል። ከዚያ ደግሞ የዋዝ ሄንደል እና ከሊ ትሩፐር የሚባሉ ደግሞ እንደዚሁ ሚሊኒክም የሚል ስም የሚጠራ ፓርቲ መሰረት ነብረው ነበር። እነሱም እንደዚሁ በተካሄደው ህዝባዊ ግምገማ ይህን አሁን ቅድም ያለውን አሁስ ከሲማ የሚባለውን ማለፉ መስሎ ስለታያቸው እነሱም እንደዚሁ የመበታተን ሁኔታ ነው ይታየባቸው ያለ ይባላል። እንግዲህ እያንዳንዳቸው ደግሞ ከተለያየ ፓርቲ ለመግባትም ይሞክሩ ይሆናል። ለምሳሌ አሁን እንደሚገመተው አይዘንኮት ሄሪ ትሮፐርን ይወስዷቸው ይሆናል የሚባል ጥርጣሬ አለ። የዋዝ ሄንደል ደግሞ እንግዲህ ከአንዱ ወይም ሊገቡት ይሆናል። አሁን እንግዲህ እስካሁን ድረስ እንቆቅልሽ ሆኖ ያለው የቤኒ ጋንጽ ነው ከኮላባል
0: የእሳቸው ነገር። እሳቸውም አሁን እንደ አዲስ ባይሆንም ፓርቲያቸው አሁዘ ኻሲማውን ለማለፍ እየተሳናቸው እንደሆነ ይነገራል። እና እሳቸው እጣ ፈንታቸው ምን ሊሆን ነው የሚችል? ረሃሚም እንዲሁ ስታየው
1: እንግዲህ ከአርጋን ጋር ተደራድረዋል። በመደጋገም ተገናኝተው ተደራድረው ነበር። ግን አሁን ማን አንደኛ ቁጥር ይሁን የሚለውን እንግዲህ ያጣላቸው አርጋን የሚሆን አለብኝ አለው። ጋንጽ ደግሞ እንዲህ እኔ ያለውም የፓርቲው ሊቀመንበር ሆኜ እኔ ያለ አመት ያቁት አሉ። በዚያ ሁኔታ ሳይግባቡ ስለቀሩ ተለያይተዋል ለጊዜው። እኔ እንጃ እንግዲህ ቆይቶ ምን እንደሚመጣ አይታወቅም። እና ይሄን የመሰለ ነው የጋንጽ ከኮላባል ጉዳይ። እስካሁን ድረስ ጥያቄ ምልክት ያለ ጉዳይ ነው። አሁን ደግሞ ብቅ ብቅ ያሉት እና በአንድ የፈነጠቁት ቪንተር ናቸው። እሳቸው አኳ እስራኤል የሚል ፓርቲ አቋቁመው በመጀመሪያው ይፋ ባደረጉበት ጊዜ እንደ ሁሉም ግርግር ናቸው ይገዛ የለም ያኔ ብዙ ድጋፍ እንደሚያገኙ ነበር ተገምቶ የነበረው። ሲወርስ አድርገን እየቀነሰ ሄደ ምልክት ያለው። እሳቸው ደግሞ እንግዲህ ከሌላ ፓርቲ ጋር ይደረቡ የሚል ግፊ ጠቅላይ ሚኒስትር ነታንያሁ እያደረጉባቸው ነው ይባላል። ሌላው ደግሞ ኦስማይንትናው
0: ስሞትሪቹ
1: የእሱ ፓርቲ ደግሞ ከፋይግሌን ሞሸ ፋይግሌን ጋር ደምረዋል። እሳቸው እንደዚያ ሆነው እያሉ ሌላው ደግሞ የሚያስገርመው ነገር ታሊ ጎትሊብ የምትባለው ከሊኩድ ፓርቲ ከሚገባው ምርጫ ጊዜ እድል ካለው ቦታ አልተመደበችም። ተቆጣ ነበር በዚያ። አሁን ከዚያ ጠቅላይ ሚኒስትር ነታንያሁ ቤንጊቪር ጋር ተነጋግረው እሷንን ወደዚያ እንድታርፍ አድርገዋል። ያው እሷ በይፋ እንግዲህ ከዚያ ተደርባለች ማለት ነው። እና ጭሩት አዳቲት የሚባለውን ተኩት ቀደም ብዬ ከፈግልን ሞሸ ፈግልን ጋር ተቀላቅለዋል። አሁን እንግዲህ እየቀረው የቢንተር ጉዳይ ነው እንዳለ ያለውና የቢንተርና የዩዋዝ ህንደል ሁኔታ እንግዲህ ከሶስት ቀን በኋላ የመጨረሻው ያው ዝርዝሩ ወደ አስመራጭ ኮሚቴው ሲተላለፍ ነው እንግዲህ ያኔ ልናውቅ የምንችለው። እና ለጊዜው የኔ መሰለ ሁኔታ ነው የምናየው።
0: አሁን አይዘንኮት ከፍተኛ ግምት እየተሰጣቸው ታሉ አዲስ ፓርቲዎች ናቸው። እና ሌሎች መጠው በደንብ ጋጋታ ይሰማባቸው እና ከዛ በኋላ እየከሰሙ ማለፍ አቅቶናል ብለው ወደኋላ ሲሉ እሳቸው ምን አሳይተው ነው ወይስ ምን ስላላቸው ነው ፓርቲያቸው በግምገማ ጥሩ እየሄደ ያለው? እኛ ያልተረዳ ነው በግልጽ ማይታየን ነገር አለ ወይስ እንዲሁ ምንድን ነው የእሳቸው ሚስጥር? አሁን ያለውን መንግስት በማንዳት ወይም በህዝብ ግምገማ እንትን እያሉ እየፈተኑ ያሉበት አይዘንኮት የሚባሉት የፓርቲው መሪ ረሃሚም
1: ሲታዩ ሰውየው ሰዋቸው ሲናገሩ እምነት የሚያሳድሩ ሰውዬ ናቸው። የማይዋሹ መስሎ ነው የሚታዩት። የቀልማዳ ፖለቲከኛ እንዳልሆኑ ሀቅ እንደሚናገሩ ታማኝነታቸው ለሀገር ተቆርቋሪ እንደሆኑ ሁሉም እያ ነው የሚለው። ግን እሳቸው እንደዚሁ እና በዚህ ሁኔታ ነው እንግዲህ እና ሌላው ደግሞ ለውጥ ያስፈልጋል የሚለው ሁኔታ ሁሉም በኩል አድሯል። በዜጎች በኩል ለውጥ መሆን አለበት እስካሁን ድረስ ያለው ሁኔታ መቀየር ይቀጥል አይችልም ይቀጥል አይገባው ህዝቡ ተከፋፍሎ ለሀገሪቱ ያለው የደረሰው እስካሁን ድረስ ጉዳት የተጠያቂዎች እና ማንዶኑ በይፋ ምርመራው ተካሄዶ ይፋ አልሆነም እና ስለዚህ የተከፋፈለ ህዝብ ነው ያለና እኔ ሰውዬ ከዚህም ከዚህም የለሉ መስለው ነው ቀርበው ያሉትና ይሄ አይነት ባህሪ ነው እያደረባቸው ያለው በሁሉም በኩል ስለዚህ ነው ብዙ ድጋፍ እያገኙ የምናያቸው በዚህ በግምገማው ውጤት ሌላው ቅድም ያልጠቀስናቸው ያቴድና ያቴድ ጉዳይ ነው የሻቴድ የሚባለው ፓርቲ ስታይ አሁን 10 የሚሆኑ ሰሞኑን በገዛ ፈቃዳቸው እኛ ውድድር አንቀርብም ተስፋ ስለሌለ ምንም
0: በርካቱ እየለቀቁ ነው ያሉ አሁን በርካቶቹ
1: 10 የሚሆኑ ለቋል አይገርም ከ24ቱ አሁን 14 ብቻ ነው 14 ብቻ ነው የቀሩ 14 ብቻ ነው የቀሩ እና የሻቴድ ፓርቲ በጣም እየደከመ እና መሰራቸውም ጥቂት እንደው ተስፋ የመቁረጥ ምልክት የታየባቸው ነው ያለው እኔ ይሻላለን ብዙ እርዳ ድጋፍ እናገኛለን በማለት ነበር ከቤኔት ጋር የተጣመሩት ሲታይ ግን አሁን ያው ግምታዊ ውጤቱ እንደምናየው እንኳን ሊጨምሩ እየቀነሱ የመልክት የሚታይባቸው ከሳምንት ወደ ሳምንት
0: መልካም ሌላው እንደው ካለን ጊዜ አንጻር ራሚም ሁለቱን ነገሮች እንድታይልን እፈልጋለሁ የአሜሪካና የኢራን ግጭት ወይም ውጥረት በተለይ ኢራን ለአሜሪካ በዚህ በመካከለኛው ምስራቅ ለአሜሪካ ወዳጅ የሆኑና የአሜሪካ ጦር ሰፈር የሚገኝባቸው ሀገሮች መምታቷን ስትቀጥል አሜሪካ የምትሰጠው ምላሽ አጥጋቢ አይደለም ይባላልና ይሄ ነገር ወደዚህት ነው ሊወስድ የሚችለው የአሜሪካ ገናናነት እንዴት ነው አሁን በኢራን ላይ ከፍተኛ ሚና እየተጫወተ ማይታየው ረሃሚ
1: ይሄ የአሜሪካና የኢራን ጉዳይ አሳች እየሆነ ሄዷል። ምክንያቱም አንድ አቋም ተወስዶ አንድ አይነት አቅጣጫ ሄዶ ከፍጻሜ የሚደርስ ነገር አይታይም። እኔ ባለፈው ደጋግሜ የተናገርኩት ምን አለ መሰለ በጦርነት ሶስት ነገሮች ሲታዩ ነው ሊያቆም የሚችለው። አንደኛው በጦርነት ጊዜ ሁለቱም ወገኖች ተዋግተው ሁለቱም ወገኖች ሲደክማቸው ሲዳከሙ ሁሉ ሲደክሙ ይህም ሁለተኛው አንዱ ሲያሸንፍ ነው። አንዱ ካጠቃ ተሸንፍ ያለው ሌላኛው አጠቃ ነው ያለ ቆመ ጦርነቱ። ሶስተኛው ደግሞ አሸማጋይ ሲገባ ነው ሽማግሌ እና በዛ ነው አሁን እነዚህ ሰዎች ይህንም አጥተዋል።
0: አሸማጋይ በየቀኑ ዶላር ትራምፕ ግን አሸማጋዮች ስለመጡብኝ ጦርነቱ ቀርቶ እንድነጋገር ምናምን እያሰብኩ ነው ይላሉና ይሄ ነገር ትክክል አይደለም የሚነግሩን ነገር
1: አይደለም። ይሁንማ አሸማጋዮች ታርቀው ሁሉም ነገር ሰላም ይሆን ነበር ምን ነው እና አሸማጋዮችም ምንጃ አስተማማኝ አሸማጋዮች የማይመስሉኝ ምን ስለመለከተው የኦማን የምትባለው ሀገር ወከራ ነበር ፓኪስታንም እንደዚሁ ሌሎችም ቱርክም ቀደም እንደምናስተውሰው ትንሽ ጀምራ ነበር እና አሜሪካ በኢራን ላይ ከባድ ተደዋሮ መጀመሪያን መውሰድ ስታስብ ሌሎች የአረብ ሀገሮች የአረብ ክሽታዊ ተረጋጊ ይሏታል። በሌላ በኩል ደግሞ እነሱ ደግሞ ኢራን ስትጎዳቸው ዝም ብለው ተቀምጠዋል። እና ይሄን የመሰለ የተፈንተናል አይደለም ዝም ብሎ ተፈራካረከ ይሉ አላል ቃቃ ጨዋታ አይደለም የምታየው የኢራን እና የአሜሪካ ጉዳይ። አሁን አሜሪካ የሷራት ያለችው ምንድነው ታርማኩሽ ይሉታል ማርማኩሽ የሚባለው የተመሰለ ኢራን ውስጥ በደቡብ ምስራቅ በኩል የሚገኝ ትልቅ ተራራ ነው 1600 ሜትር ከፍታ ያለው ያነ ተራራ ራሱ አለት ነውና አለቱ ደግሞ ጥቁር ጠንካራ ግራኒት የሚሉት
0: እሺ
1: እና ከዚያ ውስጥ ከ40 እስከ 80 ሜትር ጠልቆ የተቆፈረ ዋሻ ትልቅ ያው ውስጡ ትልቅ ሰፋ ብሎ የተዘጋጀ ቦታ ከዚያ የኒውክሌር ጦር መሳሪያ መዘጋጃውንም ኢራን የምንለውን አስቀምጣለች። የአሜሪካ ይሄ ተራራ ሰንጥቆ የሚገባው ትልቅ ቦምብ ጠልቆ ሊገባ የሚችለው እስከ 60 ሜትር ብቻ ነው።
0: ስለዚህ አይጎዳውም ማለት ነው።
1: አይጎዳውም ነው የሚባለው እንግዲህ። እና ይህንን በተመለከተ ኢራኖቹ አሁን አንዴ እሺ አንዴ ደግሞ እንደገና አንዴ እያሉ ጊዜያቸውን እያራዘሙ ከዚያ ቦታ ውስጥ የጦር መሳሪያ እያዘጋጁ ነው ያሉት። አንድ ቀን አዘጋጅተው ያው አዘጋጅተውም ታደርጉታላቸው ልችሉ ይሆናል የሚባል ግምትም አለ።
0: አስቸጋሪ ነው
1: በጣም። እና ይህን ተራራ ጎደዋለሁ ይላሉ
0: ፕሬዚዳንት
1: ትራምፕ። እና ይህንን ቦታ እንደዚህ ያለ ባህር ያለው መሆኑን ሁሉም ስለሚያውቁ እስራኤልም አሜሪካ መረጃ ሲያየና ሙሳድ ሌሎችም ያዩታል ያውቃሉ ይሄ ነገር እንዳለ ከዛ። እና ይሄ አንዱ ነው። ሌላው እንግዲህ የህዝባላ ጉዳይ አለ። ህዝባላ አሁን ሰሞኑን ስሰማ ነበረው ይሄ አሌታር የሚባል ጋራ ነው ሸንተረር፣ እዛ ውስጥ ህዝባላ 20 ዓመት ያህል ቆፍሮ አዘጋጀው ምሽግ ነበር። ከዚያ የኢራን የብሔራዊ ዘብ ወታደሮችም ነበረው አሰልጣኞች ይባላል። ከዚያ ቦታ ገብተው አልወጣም ብለው ብዙ ጊዜ ተቆዩ። በኋላ በመጨረሻ ብዙዎቹም እስራኤል ወታደገጠላቸው ሌሎችም አመልጠዋል ይባላል። ያ ቦታ በእስራኤል ቁጥጥር ተውሏል። አሁን የሚጠበቀው እስራኤል መከላከያ ሰራዊት እንዲያፈነዳው ሰሞኑ ያፈነዳዋል ተብሎ ነው የሚጠበቅ ያለው። ሌላው እንግዲህ ይሄ በፎር የሚባለው ጋራ ያ ድሮ ከዛሬ 1000 ምናምን ዓመት በፊት የተሰራ ጦር ምሽግ ነው። ያነ በእስራኤል ቁጥጥር ስር እንደሚገኝ ተይዟል። እና ጋራ ነው እሱ እዚያ ሆኖ ቦታው አሻግሮ የሚታይበት እና ቁጥጥር ማድረግ የሚቻልበት ቦታ ነው። ይህ እንግዲህ የሊባኖስ ጉዳይ አለን።
0: አዎ አንድ ሁለት ደቂቃ አለን። እሺ
1: ይሄ የሊባኖሱ ጉዳይ ነው። ሌላው እንግዲህ የሐማሱ ጉዳይ የምናውቀው ነው፣ ሁሌ የምንነጋገርበት። የሁቲም ጉዳይም እንደዚሁ ከሳውዲ አረቢያ ጋር አንዳንድ የሚሞክሩት ነገር አለ። ይሄ እንግዲህ ቆይተን የምናየው ጉዳይ ሊሆን ይችላል። ገብርኤል
0: መልካም። ረሃሜም ለሰጠን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ሳምንት ረሃሜም።
1: መልካም ሳምንት።
0: ደህና ደር። የተከበራችሁ አድማጮቻችን አሁንም ወደ ውይይት ነው የምናልፈው። ውይይታችን የምናደርገው ከባልደረባችን ጥላሁን መልኬ ጋር ነው። እሱም በስልክ መስመራችን ይገኛል። ጥላሁን መልካም ሳምንት፣ እንደምን አመሸ?
2: ጤና ይስጥ ገብርኤል። መልካም ሳምንት ለአንተም ለአድማጮችም
0: ሁሉ። ሰላም፣ እንዴት ነህ?
2: እግዚአብሔር ይመስገን፣ ሁሉ ሰላም። ኢየሩሳሌም ተቀምጠን አይከፋን።
0: መልካም ጥሩ ጥሩ። እንደው ቀለል ባለ ጥያቄ እንጀምር እስኪ ጥላሁን። በሀገራችን እንደምታውቀው ጦርነት አለ፣ ምርጫም ፖለቲካም አለ። አሁን ባለንበት ሁኔታ ጦርነቱ ነው ፖለቲካውን እየመራው ያለው ወይስ ፖለቲካው ነው ጦርነቱን እየመራው ያለው? ጥላሁን
2: ወደ ፖለቲካው እንዳታስገባኝ ነው ማለት።
0: አይ ሁለቱም ስለሚያያዙ አንተ የሆነ ትለውን ውሰድ።
2: የእኔ ድርሻ እንግዲህ ደህንነቱ ጋር በት ለማንኛውም አሁን የዜና አውታሮች የመጀመሪያ ዜናቸው የሚከፍቱት ከፖለቲካው ጋር ግንኙነት ባለው፣ ምክንያቱም ይሄ ብሔራዊ ምርጫ በጣም አነጋጋሪ ነው። ከሱ ጋር በተያያዘ ጦርነቱ እንደሆነ የተረሳ መስሎ ይታያል። አልፎ አልፎ አንዳንድ የሆኑ እርምጃዎች ሲወሰዱ ወይም ደግሞ እንዴት ነው እንደው አለው አሁን ጦርነቱ አለ ከዛ ጋር በተያያዘ እንጂ ፖለቲካው ነው መድረክ በሰፊ ቦታውን ይዞት ያለው። ግን እዚህ ላይ ተያይዞ ያልከው ሁኔታ የተያዘ ነው ማለት ጦርነት ፖለቲካ፣ እንዲሁም አንዳንድ የምን ይባላል መሰለ መሪዎች አልሳካ ሲልና ስልጣን ላይ ያለው መንግስት አልሳካ ሲል ነገር ወይም የህዝብን አመለካከት ለመቀየር ሲፈልግ ሆን ብሎ ጦርነት ይከፍታል የሚባል አባባል አለ። አሁን ደግሞ ካለንበት ጋር በተያያዘ ጦርነቱም አልተዘጉም፣ የተከፈቱት በሮች አልተዘጉም። እና ምናልባት ፖለቲከኞች ሁኔታውን አይተው እንደማይተሳካ ከታየ ጦርነት ሊከፈት ይችላል። እኔ የማስበው ብቻ አይደለም ሌሎችም የሚሉት ነው። ምናልባት ሳናስበው ከሩቅ ከኢራን ጋርም ሆነ ከቅርብ ከዚህ ካለንበትም እንዴት ነው ልክ ቀላል ነው ደግሞ መጀመሩ በጣም ቀላል ነው። ትተነኩሳለ ወይም ደግሞ የሆነ ምክንያት ትፈጥራለ። በእንደዚህ አይነት ሁኔታ ሳታስበው ጦርነት ውስጥ ይገባና የብሔራዊ ምርጫ ቀኑ እንዲራዘም መንግስት ሊያደርግ ይችላል የሚል ንግግር አመለካከት
0: ሰነዘራሉና
2: ሀሜታ አለ። ሀሜትም በለው መቼም ሊሆንም ይችላል የሚል ሁኔታ። ለማንኛውም ፖለቲካው ከጦርነቱ ከደህንነቱ የበለጠ ቦታ ሽፋን እየተሰጠው ይታያል።
0: መልካም። እስኪ እንግዲህ እንደዛ ካልነ ወደ ሊባኖስ እንሄድና በሊባኖስ እስራኤል ጥቃት ያደረሰች እንደሆነ ይነገራል። ጥቃት ያደረሰባቸው ሰዎች እንዳሉም የሊባኖስ ሚዲያዎች ይዘግባሉ። የት ነው ሊባኖስ አካባቢ ጦርነቱ? ማን ነው እየተጎዳ ያለው? በዚህ ጦርነትስ እስራኤል ምን አግንታ ነው ጥቃት ያደረሰች ያለችው የሚባለው? ጥላሁን
2: ያውልስ እስራኤል በተደጋጋሚ የምትናገረው ነገር አለ። የእስራኤል አቋም ምንድነው? ስምምነት ጎን ጎን በአሜሪካ አደራዳሪነት ሁኔታው ቀጠናውን ለማረጋጋት ሙከራ ቢደረግም ከሊባኖስ መንግስት ጋር ነው። ከውስጥ ደግሞ እንደ ራሱ እንደ መንግስት የሚታየው ሂዝቡላ አለ። ሙከራው ቢሆንም በእስራኤል በኩል ያለው ግን ጦርነቱን በፍጹም ማለት ሂዝቡላ ትጥቁን እስካልፈታ ድረስ ምንም መፍትሄ ሊገኝ አይችልም የሚል የእስራኤል አቋም አለ። እግረ መንገዷን ግን እዚህ ለመተኮስ ደቡብ ሊባኖስ አካባቢ ነው። እንግዲህ ምንም እንኳ አልፎ አልፎ አንዳንድ እርምጃዎችን አልፋ እስከ ቤይሩት ድረስ ብታደርስም እስራኤል አሁን ባለው ስምምነት ግን የአሜሪካን መንግስት ላለማስቀየምና እንዳይከፋቸው ለማድረግ ወደዛ እርምጃ ተወስድም። ደቡብ ሊባኖስ አካባቢ ግን ብዛት ቦታዎች አሉ። ለዘመናት የህዝቡላ ድርጅት የቆፈራቸው ዋሻዎች፣ የቀበራቸውና ከቤቶች መኖሪያ ቤቶች ከመንግስትና ህዝባዊ ድርጅቶች እዛም የተቀበሩ የጦር መሳሪያዎችንን የእስራኤል መከላከያ ኃይል ቦታው እንግዲህ አንድ ባንድ እያወደመ ይታያል። እንዲሁም በአዝኖ ሳምንት እዛው ደቡብ ሊባኖስ አካባቢ ማለት ነው፣ በይበልጥ ኮረብታማ አካባቢ ነው። እዛ አካባቢ ብዛት ያላቸው የሊባኖስ ታጣቂዎች እና የኢራን ወደ 12 የሚሆኑ የጦር መኮንኖችም ከምድር በታች አሉ ይባልና ነበርና ያን ለመደምሰስ እንግዲህ እስራኤል ስታደርግ የነበረውንን የረጅም ጊዜ ሁለት ወር በላይ የወሰደውን ወታደራዊ እንቅስቃሴ በያዝነው ሳምንት አጠናቅቀው ያለችበት ሁኔታ ለማለት ከቦታው እነዛ ውስጥ ያሉ ተገደሉ አልተገደሉ የተሰጠ መግለጫ የለም። ግን ያን ቦታ ይበልጥ የጦር መጋዘኖችን የደመሰሰችበትና የሚገርም እዛ ታች ሌላ ከተማ ማለት ነው። አንዳንድ የቪዲዮ ምስሎችን ስታይ ገብርኤል በጣም በጣም እንዴት ነው ለዘመናት የኢራንን የገንዘብ እርዳታ የጦር መሳሪያ እርዳታ እየተቀበለ ህዝቡላ ድርጅት እስራኤልን የሰሜኑን ክፍል ከዛም አልፎ እስራኤልን ለመውረር ያቀደውን የብዙ አመት ፕሮግራም አሁን ባለንበት ጦርነት የእስራኤል መከላከያ እያወደመው ይታያል። አለቀ ማለት አይደለም፣ ሌላም ያልታዩ ያልተገኙ ማሉ ዋሻዎች አሉ ይባላል። እና አልፎ አልፎ እስራኤል እርምጃ ተወስዳለች። የሊባኖስ ማለት የህዝቡላ ድርጅትም አልፎ አልፎ በመከላከያችን ላይ ጥቃት የሚሰነዝርበት ሁኔታ አለ። እንዴት ነው አሜሪካን ላለማስቀየም ሲባል ድርድሩንም እንዲኮላሽ ላለማድረግ ሲባል አሁን ትልቁ አንዳንድ ጽሁፎች እየወጡ ያለው ገብርኤል በሊባኖስ በኩል ከህዝቡላ ድርጅት ጋር የህዝቡላ ድርጅት የገንዘብ እጥረት አለበት፣ ከኢራን የሚቀበለውን የገንዘብ እርዳታ ጠይቆ ኢራን መልስ አልሰጠችም፣ እንዲሁም አልሰጥም ያለችበት ሁኔታ መል አንደኛ በኢራን በኩልም ችግር አለ፣ የኢኮኖሚ ችግር አለባት የራሱ አሁን ለዘመናት ይነገር የነበረው ኢራንንም ሆነ ህዝቡላ ድርጅትን ማንበርከት የሚቻለው በጦር ኃይል ሳይሆን በኢኮኖሚ በኪሳቸው ሲመጣን የነበረው ውጤት እያሳየ ይታያል። በኢራንም በህዝቡላ ድርጅት እና አንዳንድ የውጭ የዜና አውታሮች መጽሔቶች የሚጠቁሙት ምንድን ነው የህዝቡላ ድርጅት ከኢራን የገንዘብ አስቸኳይ የሆኑ ለወታደሮች ደሞዝ እና ሌሎች ብዛት ያላቸው ነው ገንዘብ፣ ያ ገንዘብ ከሌለ መንቀሳቀስ አትችልም። ይህ በጣም ሀብታም የነበረው ከጥቅምት ሰባት በፊት ሀብታም የነበረው የሽብር ፈጣሪ ድርጅት በጣም የንግድ ማዕከሎች አሉት በእንደዚህ አይነት ሁኔታ በብዙ ቢሊዮን ዶላር ባጀት የነበረው አሁን ጭራሽ የገንዘብ እጥረት እንዳለበት ይታያል። ይሄ ደግሞ መዳከሙን ያሳያል ይባላል። አሁን አቋራጭ መንገድ እንግዲህ ያው ሌላው የንግድ እንቅስቃሴው ህገወጥ የሆኑ የንግድ እንቅስቃሴዎችን ያደርጋል የህዝቡላ ድርጅት። የአደንዛዥ እጽን ደግሞ ከቦታ ቦታ ከሀገር ሀገር በማስተላለፍ በመሸጥም የት ነው ኪሱንን ወይም ሀብቱን የሚያካብተው በእንደዚህ አይነት አሁን ከህግ ውጭ በሆኑ መንገዶች ገንዘብ ለማግኘት ብዙ ስራ እየሰራ ነው ይባላል። እንግዲህ ጎን ለጎን እስራኤል እርምጃ ትወስዳለች። ከዛ ባልተናነሰ ደግሞ ከኢራን የገንዘብ እርዳታ ካልተለገሰለትም መዳከሙን ያሳያል። ያም ሆነ ይህ አሁንም ኃይል እንዳለውና እንዲያውም ከኢራን መመሪያ ከተሰጠው በእስራኤል ላይ ያው ያለቀለት መስሎ ከታየ ምናልባት በራሱ ጊዜ ማለት ከኢራን ጦርነት ከተገባ በእንደዚህ አይነት ሁኔታ እርምጃ ይወስዳል የሚል ስጋት ቢኖርም ግን እስራኤል ሆነች አሜሪካ እንዴት ነው በብስለት ሁኔታውን እየመሩትና እያስቀሩት እንደሆነ የሚታይበት ሁኔታ አለ።
0: መልካም። በደቡብ እስራኤል በጋዛ ሰርጥ በተለይ በሐማስ ላይ እስራኤል የምትወስደው ጥቃትም አልፎ አልፎ እንደዚህ ሂሱልም የሙካድ የሚባሉት እንደቀጠሉ ናቸውና የእስራኤል መከላከያ ሰራዊት እዛ አካባቢ የሚወስዳቸው እርምጃዎች በሐማስ ላይ የሚያደርሱ ተጽዕኖ ምን ያክል ነው? ሐማስንስ ለማንበርከክ ያላቸው ሁኔታ እንዴት ነው?
2: ወደድን ጠላንም ግልጹ መናገር ያስፈልጋል። ምንም እንኳ የሐማስ ድርጅት ተሸንፎ ትጥቁን ፈቶ አካባቢው ቀጠናው የተረጋጋ ያን ምኞታችን ያ ቢሆንም ደግሞ ወደ
3: ጦርነት ሲወጣ እነሆ ሶስተኛ ዓመት እያስቆጠረ ያለውን ከተወሰኑ ከአንድ ከሁለት ወር በኋላ ነው ሶስተኛ የሚጣጋን ነው። እስካሁን ድረስ ግን የሐማስ ድርጅት አሁንም አለ። አሁን ምንም እንኳ ከፍተኛ ጉዳት ቢደርስበትም አሁንም አለ። የወደመበትን የጦር ሰራዊት እንደገና የመለመለበት ሁኔታ አለ። የጦር መሳሪያዎችንም እያዘጋጀ ነው። አሁን እንዴት ነው ምንም እንኳ የእስራኤል ጦር ኃይል ወይም መከላከያ ኃይል 60% ይላሉ ጠቅላይ ሚኒስትሩ በያዝነው ሳምንት ከመከላከያ ሚኒስትሩ ጋር ወደ አካባቢ ሄደው ነበር ገብርኤል ሁኔታውን አዛ አካባቢ ሆነው የሰጡት መግለጫ አለ። የእስራኤል ጦር ኃይል ከአዛ በፍጹም አይወጣም። የሐማስ ድርጅት ትጥቁን እስካልፈታ ድረስ ምንም ፈቀቅ አንልም። አሁንም ቢሆን 60% የሚሆነውን ቦታውን ተቆጣጥረናል። ያው እንዴት ነው እየመራን ነው እያሸነፍን ነው እንደዚህ አይነት ሁኔታ ነው። ግን ወደ ታች ወርደው ሁኔታው ስትመለከተው አሁንም ቢሆን በየቀኑ በመቶዎች የሚቆጠሩ ስተን ከ600 በላይ የሚሆኑ የጭነት መኪናዎች እርዳታ ለሐማስ ድርጅት ቀጥታ ባይደርስም ለአዛ ነዋሪዎች ተብሎ የሚላከው እንዴት ነው ከፊሉ ወደ የሐማስ ድርጅት እንደሚገባና ያንን እየሸጠ ገንዘብ እንደሚያገኝ የተለያዩ እንዴት ነው ከውጭ ሀገር የተለያዩ እርዳታዎች እንደሚያገኝ የሚነገርበት ሁኔታ ለኃይሉን እያጠናከረ ነው። አሁንም ከሐማስ ጋር ባለ ሁኔታ አሜሪካ ከጀርባ ሆና ሁኔታውን ለማረጋጋት ከዛም አልፎ አዛን መገንባት በሚል ግራንድ ትራምፕ የሰላም ምክር ቤት ማለት ነው ከቦታው ስራ የጀመረበት ሁኔታ አለ። ግን በታች ወርደን ይህን ሶስተኛ ዓመት ያስቆጠረውን ሁኔታውን ስንመለከት ሐማስ አለሁ ይላል። ያው አልፎ አልፎ ግን እዚህ ለመረዳት ያለብን የእስራኤል አንድ አቋም አለ በመከላከያ ይሉ ሐማስን ወይም ጋዛን በተመለከተ ገብርኤል ጥቅምት 7 እጃቸው አለበት የተባሉትን ሙሉ በሙሉ የነዛን ሰዎች እንደገና ቴክኖሎጂ በተሞላበት መሳሪያ ለምሳሌ መንገድ ላይ ወጥቶ ጥቅም 7 ተሳትፎ የነበረውን አንድ ሌላ ልብስ ቀይሮም ሽማግሌውም ሴትም መስሎካ መንገድ ላይ ቢወጣም ለይቶ የሚያሳይ ቴክኖሎጂ ከዛ በኋላ ይተሰራል በእስራኤል መከላከያ ኃይል። እነዚህ ሰዎች እየለቀመች እስራኤል እየገደለች ይገኛል እያየን ነው። ከዛም አልፎ ውስጥ አዛ ውስጥ በመግባትም በተለያዩ እንዴት ነው ሌሎችን መስለው አካባቢውን መስለው የተለያዩ ንግድ ማዕከሎችን እናንተም ዜና ወጃ ላይ ተቆምከው አለ ፍራፍሬ መሸጥ ማስመስሉ ቢባል እስራኤል እና ሞሳድ የሚጠቀሙ ብቻ ባክ የሚጠበቅበት ዘዴ ነው። በእንደዚህ አይነት ሁኔታ ባሳለፍነው ሳምንት አንድን ከፍተኛ ልክ እንደ ሻባክ በእኛ ሀገር አጠቃላይ የደህንነት ጥበቃ ድርጅት ኃላፊ በሱ ባልተናነሰ የስልጣን ማድረግ ያለውን የሐማስ ድርጅት አባል እጁን ይዘው የመጡበት ሁኔታ ለመግደል ይፈልጉ ነበር በቀላሉ። ግን ከምንገለው አምጠን ብንመረምረውና ብዙ መረጃዎችን ምስጢር ብንቀበል ይሻላል በሚል ያው እስራኤል እጇ ውስጥ አስገብታ እየመረመረችው ይገኛል። ማለት የፈለግኩት እጃቸው ጥቅም 7 ያሉ የሐማስ ታጋዮች ሆነ መሪዎች የተሳተፉበት አንድ ባንድ እስራኤል እየቀጨቻቸው ይታያል።
0: መልካም። ሌላው የአሜሪካን ዲፕሎማቶች ጨምሮ እያስቆጣ ያለው በከፍተኛ ሁኔታ በይሁዳና ሰማርያ ቀበሌ አካባቢ ያለው ይሁዲዎች ወይም ምትናሃሊም የሚባሉት እዛ አካባቢ የሚኖሩት እስራኤላውያን በፍልስጤማውያን ላይ ከፍተኛ ጉዳት እያስከተሉ ነው የሚባል ነገር አለና በዛ አካባቢ ይሁዲዎችም ሳይሆን ፍልስጤማውያንም በይሁዲዎች ላይ ጥቃት ያደርሳሉ፣ ሰላም የለም። ይሄ ነገር እስከ አሜሪካ እንትን ድረስ ደርሷልና ወደዚህ ነው ሊያመራም ይችላል በቀጣይ ጥላውን።
2: አሁን ጥሩ ጥያቄ ነው ገብርኤል። ምክንያቱም አሁን ካለንበት ብዛት ያልተዘጉ በሮች ይያሉ በአገራችን የሰሜን ሞን የደቡብ ክፍል ከዛም አልፎ ምናልባት ሳናስበው ማለት እኛ በተጠንቀቅ ላይ ነን፣ ግን በራስዋ ጊዜ ኢራን ምናልባት አማራጭ ከሌላት በእስራኤል ላይ እርምጃ ትወስዳለች የሚል ስጋቱና በተጠንቀቅ ላይ ያለን የእስራኤል መከላከያ ኃይልን እያስጨነቀ ያለው ግን ይሁዳና ሰማርያ አካባቢ ነው። ይሁዳና ሰማርያ ምንም እንኳ በመንግስት ሙሉ በሙሉ እውቅና ተሰጥቶ ባይሆንም አካባቢው ከግማሽ ሚሊዮን በላይ የሚሆኑ ይሁዳውያን ከፍልስጤማውያን ተጎራብተው ይኖራሉ። ያነ ቦታ በእስራኤል መንግስት እውቅና ያልተሰጠውና እንደውም ወደፊት ምናልባት እንደ ብዙ የፖለቲካ ጥያቄ ማለት ለማንኛውም እዛ አካባቢ ያሉት አብዛኞቹ አይደሉም፣ ከፊሎቹ ግን እንደውም ከሌላ ቦታ የመጡ የቀኝ ክንፍ አክራሪና ፍጹም ፍልስጤማን ማየት የማይፈልጉት በፍልስጤማውያን ላይ ሽብር ፈጠራ ድርጊት ሲፈጽሙ ይታያል። ይህም በተመለከተ ገብርኤል በተደጋጋሚ በዜና አውታሮች ይነገራል። የመከላከያ ኃይሉ ጆሮ ዳባ ልበስ ያለበት ሁኔታ አለ። እንዲያውም እንግዲህ የአካባቢውን ደህንነት የሚጠባበቀው ሲጀምር የመከላከያ ኃይሉ ነው ኃላፊነት ያለው፣ ከዛ በኋላ ፖሊስ፣ ከዛ በኋላ ወደ መንግስት። ግን መከላከያ ኃይሉ ከቦታው ሰላም ማረጋጋት ያለበት የመከላከያ ኃይሉ ነው። ይህንን እነዚህን የሚጠረጠሩትን ያለምንም ጥያቄ እስር ቤት በማስገባት የፈለከውን ነገር ምርመራ ማድረግም ትችላለህ፣ እንደገና እስር ቤት ማቆየትም ትችላለህ። ይህንን ህግና ደንቡ የመከላከያ ሚኒስትሩ ሰርዘውታል። ለምን የምን ጥያቄ እየተነሳ ነው? ምክንያቱም ለእነሱ ሞራል እንደመስጠትና እነሱ የፈለጉት እንዲያደርጉት። ይህ ሁኔታ ያበሳጫቸውና ሀገራችን በይበልጥ ደግሞ በውጭ ሀገር አሜሪካን ጨምሮ የአውሮፓ ሀገራት በሀገራችን ላይ ከፍተኛውን የኢኮኖሚ ማዕቀብና በጣም እየጠሉን ነው።
3: ይህን ያልወደዱትኝ እስራኤል ውስጥ የሚገኙ ገብርኤል ከሁለት መቶ በላይ የሚሆኑ እውቅና በዓለም አቀፍ ደረጃ እውቅና ያላቸው የፍርድ ቤት ዳኞች፣ አሁን በፊት የኖቤል ሽልማት የተሸለሙ፣ አሁን በፊት ጠቅላይ ሚኒስትር የነበሩ ከሰላሳ በላይ የሚሆኑ ጄኔራሎች፣ የጦር ጄኔራሎች፣ እንደገና የሞሳድና የሻባክ ድርጅት አባል የነበሩ ከአሁን በፊት ወደ ሁለት መቶ የሚጣጉ ደራሲዎች፣ ብዛት ያላቸው ምሁራንና በጣም እውቅናና በጣም ተሰሚነት ያላቸው ደብዳቤ ጽፈው ለመንግስት አስገብተዋል። ምንድን ነው እዛ አካባቢ የሚደረገው ሁኔታ በጥዋይን እያሳየን አይደለም፣ ዋጋ እያስከፈለን ነው። አንዳንድ ሀገሮች እኮ እንደ ሆላንድ ሌሎቹ በፓርላማቸው ህግን እየደነገጉ ነው። ከእስራኤል የሚመረቱ ምርቶች በውጭ ሀገር ገበያ እንዳይሸጡ የሚል ተጀምሯል።
0: ግን የኔ ጥያቄ ይሄ ነገር ጥቅም ካላመጣ፣ ለሀገርም ለፓርቲም ጥቅም ካላመጣ፣ መንግስትም ይሁን የመከላከያ ሰራዊቱ የእስራኤል ዜጎች በፍልስጤማውያን ላይ ጥቃት ሲያደርሱ ሰው በሰው ጥቃት አድርሶ ጥቅም አያመጣም። እንደው ጥቅም ካላመጣ እነዚህ ሰዎች ሲጎዳዱ ከቁጥጥር ውጭ ሆኖ ነው ወይስ መንግስት ለምንድን ነው ዝም የሚለው?
3: አይደለም፣ በጥቅም አይደለም። ምክንያቱም ታውቃለህ፣ የእስራኤል ሞሳድንም በለው የሻባክን ድርጅት አይደለም፣ እዚህ አጠገባችን የተወሰነ አምስት ደቂቃ ጉዞ ከውጭ ሀገር ስንት ኪሎ ሜትር ሄደው እንኳን ጀብድ የሚሰሩ መረጃው ድርጅትም አለን። ያን አይደለም ችግር፣ ደግሞ ይታወቃሉ እኮ እነዚህ በጣት የሚቆጠሩ።
0: ለምንድን ነው ታዲያ እንድንጠላ እስከምንሆን ለምንድን ነው?
3: ጥሩ ጥያቄ ጠየቀኝ። አሁን መንግስትን እያስተቸው ያለው ይሄ እንዲሆን ፍላጎት ያላቸው ከአይዲዮሎጂ ወይም ከርዕዮተ ዓለም ጋር ግንኙነትና እንዲሁም ከአሁን በፊት ስልጣን ላይ ከመውጣታቸው በፊትም የጻፉ ጽሁፍ የጻፉትኝ እንደ ገንዘብ ሚኒስትሩ ስሙትሪች እና እንደ ቤንግቪር የሀገር ውስጥ ደህንነት ጥበቃ ሚኒስትሩ ማለት ነው። እንግዲህ እነዚህ ዓላማቸው ምንድን ነው? እነዚህ ያን ቦታ በእጃቸው የማስገባት ማለት የፍልስጤማውያንን በማሳደድና እነሱን ከቦታው በማስወጣት በምትኩ የይሁዳውያንን ሰፈር መመስረት የሚል እነሱ ውስጣቸው የሚያምኑበት ርዕዮተ ዓለም ነው። የገንዘብ በሚኒስትርነት ደረጃ አሁን እነሱ ናቸው። የፖሊስ ሰራዊት በማን ቁጥጥር ስር ነው? በላይ ያለው የበንግብር ነው ኃላፊነቱ። እንደገና በመከላከያ ሚኒስትር ስተት ደግሞ የገንዘብ ሚኒስትሩ ስልጣን አላቸው፣ አካባቢ ተጽዕኖ ማሳደር ይችላሉ። አሁን እነዚህ እንዳይጠየቁ እንዳይታሰሩ፣ እንዲያውም የነበረውን ንጻ ይሄ ልክ በአስቸኳይ ይዘህ መመርመር የሚለውን ነገር እንዲሰረዝ ያደረጉት እነዚህ ተጽዕኖ አለባቸው፣ ከፖል ከላይ የመጣ ነው። ስለዚህ እነሱ ነው ጥፋት። መንግስት ደግሞ ያለ ሁለቱ መንግስት እንዲቀጥል እንዲፈርስ፣ አሁን እንኳን ወደ ምርጫ እየተካሄደ ነው፣ ግን ከእነሱ ጋር መቀየም ስላልፈለገ ጆሮ ዳባ ልበስ ያለበት ሁኔታ አለ። አሁን ምን ይላሉ? ቅድም ያልኩ ሁለት መቶ የሚሆኑ እስራኤል ውስጥ በጣም እውቅና ያላቸው ስመጥር ዜጎች ምን ይላሉ? ጥቅምት ሰባት ከጀመረ እስካሁን ድረስ ወደ ከሶስት ሺህ በላይ የሚሆኑ 3200 በላይ የሚሆኑ ፍልስጤማውያን ቦታቸውን ለቀው ተሰደዋል። 1100 የሚሆኑት ደግሞ ተገለዋል ይላሉ መረጃው የሚያመለክተው። እንደገና በይሁዳውያን በኩል ደግሞ ከመጣ ወደ 67 የሚሆኑ ይሁዳውያንም ተገለዋል በአንድ ብጥብጥ። ስለዚህ ይህን መረጃ ይዘው ነው እንግዲህ ለምን አይጠቅመን ማለት እና ለጠየቀው በጣም ጥሩ ጥያቄ። የእስራኤል መንግስት ጆሮ ዳባ ልበስ ያለበት ሁኔታ
0: አሜሪካ ይሄ ነገር በጣም ችግር እየፈጠረ ከሆነ በብዙ ሁኔታዎች ላይ የአሜሪካ መንግስት በእስራኤል በተለይ በጠቅላይ ሚኒስትሩ ላይ ተጽዕኖ የማሳደር አቅም አለው እና የአሜሪካ መንግስት ለምንድን ነው በእስራኤል መንግስት ላይ ተጽዕኖ አሳድሮ ይሄ ነገር እልባት እንዲያገኝ እየሰራ ያለው ወይስ እየሰራ ነው ገና ስራ አልወገቡ?
3: ግሩም ጥያቄ የጠየቀው። ዛሬ በእስራኤል የአሜሪካው አምባሳደር ቦታው ሄደው ሁኔታውን በጣም ተረድተዋል። ከአሁን በፊትም የተናገሩት ነበር ግን አምባሳደር ማይክ ተቦታል እነዚህ ሽብርተኞች ከሽብር ፈጣሪ ምንም አይለዩም፣ ይሁዲም ይሁኑ ምንም ሽብር ፈጠራ ድርጊትን የሚያራምዱ ሽብርተኞች ናቸው። የእስራኤልን በውጭ ዘንድ በአሜሪካ ማህበረሰብ 80% የሚሆኑ የአሜሪካ ህብር በዚህ ምክንያት እስራኤልን እያገለልና እየጠላን። ስለዚህ ተመልከት እንግዲህ አጋቤ የእስራኤል ወዳጅና ለእስራኤል ደህንነት መጠበቅ ከሚት በጣም ድምፃቸውን ከሚያሰሙት አንዱ ናቸው። ዛሬ ወደ ቦታው ሄደው የሚገርም ደግሞ ጉዳት የሚደርስባቸው ፍልስጤማን ቶርሙስ አያ የተባለ ቦታ ራማላ አጠገብ የሚገኝ ነው፣ የተወሰነ ኪሎ ሜትር ርቀት ያለው እዛ አካባቢ እነዚህ ነዋሪዎቹ ወደ 4000 የሚጠጉ ነዋሪዎች አሉ። ከነዚህ ውስጥ 80% የሚኖሩት የአሜሪካ ዜግነት ያላቸው ፍልስጤማን። ደግሞም የሚገርም እነዚህ ባለሀብት ናቸው፣ ሀብት አላቸው። እንዲሁም አብዛኞቹ ወደዚህ መጠው እረፍት ለማሳለፍ ቤታቸው ቤታ መኖሪያ ቤት አላቸው፣ መጠው እረፍቱን አሳልፈው ለመመለስ የሚጠቀሙበት ነው። ግን የአሜሪካ አሁን እነሱን ዛሬ ማይክ አጋቢ ወደ ቦታው ሄደው ጎብኝተዋል እና በጣም እስራኤልን በከፍተኛ ሁኔታ ማለት መንግስትን በከፍተኛ ሁኔታ እየተቹበት ሁኔታ አለ። ለምን ይህን ያደርጋሉ? እነዚህ በጣም አናሳ 99% የሚሆኑት ከ199 የሚሆኑት ነዋሪዎቹ ከግማሽ ሚሊዮን በላይ የሚሆኑት ይሄን ድርጊት ያወግዛሉ ይላሉ። እና አናሳዎቹ ግን የእስራኤልን ስም ያጠፉ ነው ሲሉ በእስራኤል የአሜሪካ አምባሳደር በከፍተኛ ሁኔታ በተደጋጋሚ በጣም እነዚህን ሽብርተኞች ሽብር ፈጣሪ በማለት ያወግዙበት ሁኔታ አለ። እና የአሜሪካ መንግስት የተሻለውን ያህል ሙከራ ያደርጋል። በቀጥ የአውሮፓ ሀገሮች ግን ለምሳሌ በእነዚህ ቅድም በጠቀስኳቸው ሚኒስትሮች ላይ የኢኮኖሚ ማዕቀብና ጭራሽ ወደ አንዳንድ ሀገሮች እንዲያገቡ ከወዱ በዚህ ምክንያትም የታገዱበት ሁኔታ አለ። ንግድ ባንክም ልውውጥና ብዛት በዛ ዙሪያም እንዴት ነው የኢኮኖሚ ማዕቀብ ተጥሎባቸዋል። ሁኔታ ወደፊት ወደት እየወሰድን ካልን በጥሩ አይን እያሳየን አይደለም። በጣም በጣም መጥፎና መስቀለኛ እንዲሁም ከዛም አልፎ የህዝብ አመፅ አካባቢ ሊነሳ ይችላል የሚል ስጋትም አለ። በዓሉን ተያይዞ ማለት ነው። ገብረ
0: አስቸጋሪ ነው። ሌላው ብልጭልም እያለ ወደዚህ ሊሄድ እንደሚችል መገመት የሚያዳግተው በኢራንና ወይም በአሜሪካና በኢራን መካከል ያለው ግጭት ወይም ጦርነት ነው። አሁን የወጡ ካሉ እንትኖች አሜሪካ ጥቃት እያደረሰች እንደሆን በኢራን ላይ ይነገራል። ይሄ ነገር ወደ ጦርነት ነው ወይስ አልፎ አልፎ እንደዚህ እያየን የሚቀጥል ነው የሚሆነው? እንዴት ነው አሁን እነዚህን ሰዎች እንደው ተንትን ብትለኝ ሊተነተኑ የሚችሉት ያሉበት ሁኔታ እነዚህ ሀገራት ጥለው?
3: አስቸጋሪ ነው። አሁን ኢራን በጣም መስቀለኛ መንገድ ውስጥ ገብታለች። ማለት በአንድ በኩል ኃይል እንዳላትና በኃይል እንዲሁም በውስጥ እምነታቸው በኢራን በኩል ዛሬ እንዳየሁት የውጭ ጽሁፍ ነበር ውጭ ሀገር ታተመ ጋዜጣ የገለጸው ኢራን ያላትን ኃይል እንደገና ጠንክራ ለጦርነት ዝግጁ እንደሆነች በራሱ ትተማመናለች። ማለት ኢራን ስል እንግዲህ መንግስት አለ እንደገና ይህን የጦሩ ይህንን ከሀሚኔ ጋር ባለ ደግሞ ሌሎች ደግሞ ሌላው የአመራር ክፍልም አለ። እንደዚህ በመንግስት በፕሬዚዳንቱ እና በውጭ ጉዳይ ሚኒስትሩ አካባቢ ያለው ለዘብተኛ አቋም ቢኖርም ሌሎቹ ግን የሚያስቡት አሁንም ኃይል እንዳላቸው። ለማንኛውም ለጠየቀው ጥያቄ አሜሪካ ይዛው ያለው የጦርነት ስትራቴጂ አሁን የኢኮኖሚ ጦርነት ነው። ይሄ ደግሞ ውጤት እያሳየላቸው ነው ገብርኤል። ምንም አይነት የአሜሪካ ወታደር ሳይሰዋ ምንም አይነት ጉዳት ሳይደርስ በኢኮኖሚ ኢራንን ብናንበረክ ከሆነ ለምን አናደርገውም የሚል ጉዞ ተጀምሯል። ከአሁን በፊትም ታስቦበት ለትራምፕ እንዲሁም አማካሪዎቹ ነግረው ነበር። ግን ያው በኃይል እርምጃ ተወሰደ። የተወሰደው የኃይል እርምጃ ኢራንን እንዳላንበረከከና የኢኮኖሚ ማዕቀቡ ግን ከፍተኛ ጉዳት እያደረሰ ነው። አሁን እየታሰበ ያለው ምንድን ነው? ምናልባት ወጥመድ ውስጥ የገባቸው ኢራን አማራጭ ስታጣና እንደ መፍትሄ ከዛም አልፎ ነገ አማል እንዴት ወደ ድርድር እንዲገባ ራሷ በራሷ ጊዜ ጦርነት ልትጀምር ይችላል የሚል ሁኔታ። ሌላው ኢራን
0: በማን ላይ? በአሜሪካ ላይ? በአሜሪካ ወደ ጃግሯት ላይ በማን ላይ ልትጀምር ትችላለች?
3: ሲጀምር ዛሬ ለምሳሌ ልስጥህና ዛሬ ወደ የአሜሪካ የጦር አውሮፕላን ተሸካሚ መርከቦች ላይ ኢራን ወደ ሁለት የሚሆኑ ባሊስቲክ ሚሳይሎችን ልካ ነበር። ከሽፋል አልተሳካላትም። ጉዳት ቢያደርሱ ነዶ ቢሆን ኖሮ ተመልከት የሚመጣውም ሰበብ ግን ይህን የተመለከተችው አሜሪካ አጸፋው እርምጃ በመውሰድ ወደ ሶስት የሚሆኑ የኢራንን የነዳጅ መጫኛ መርከቦች ከጥቅም ውጭ አድርጋለች። አሁን የአሜሪካው አካባቢው ያለው ግን ተመልከት፣ አሜሪካ ማለት በዓለማችን ከ200,000 በላይ የሚሆኑ ወታደሮቿ በዓለም ተሰማርተው ይገኛሉ። ከእነዚህ ውስጥ 50,000 የሚሆነው ወታደሯ መካከለኛው ምስራቅ ይገኛል። እዚሁ አካባቢያችን ነው። አሁን በአጭር ትዕዛዝ ካስፈለገ እነዚህን 50,000 የሚሆኑትን ወደ ኢራን መላክም ትችላለህ። አሁን እንዴት ነው በአሜሪካ የጦር የአካባቢ ጦር ኃይል ማለት ነው ዋናው አመራሩ ኢራን በአሜሪካ የጦር መርከቦች ላይ ጉዳት ለማድረስ ሙከራ የምታደርግ ከሆነ አጠቃላይ ከጥቅም ውጭ እናደርጋለን የሚሉ ማስፈራሪያዎች እና ዛቻዎች ዛሬ ራሱ እየተነገረ ይታያል። አሁን ኢራን አማራጭ ካጣች ምናልባት የምትወስደው እርምጃ በአሜሪካ ተቋም እንግዲህ በአካባቢው በመካከለኛው ምስራቅ አንዳንድ ቦታዎች እንግዲህ አብዛኛው ብዛት ያላቸው ማለት ይቻላል እንደ ዮርዳኖስ፣ እንደ ሳውዲ አረቢያና ሌሎችን ኩዌትን፣ ሌሎች አካባቢ የጦር ሰፈሮች አሉ እዛ ላይ ቦታ ጉዳት ለማድረስ ሙከራ ደግሞ እየሞከረች ነው እያደረገችም ነው። አሜሪካ መጽፎ እርምጃ ትወስዳለች። አሁን ያለው ሁኔታ ግን ኢራን ውስጥ የሀሳብ መለወጥ መከፋፈልም እየታየ ነው። አንዳንዶች የሚሉት በኢራን በኩል ምንድን ነው የሆርሙዝ ባህር ወሽመጥ

0: እሱን ባንደር በማድረግ የምታስወጣበት ሁኔታ ነበር። ያንን ለመቆጣጠር የሚደረግ ሁኔታ አለ በኢራን በአሜሪካም ሆነ በእስራኤል። በእንደዚህ አይነት ሁኔታ የኢራንን ኢኮኖሚ ከጥቅም ውጭ ማድረግ የሚጉዞ ተጀምሯል። ፍሬ እያሳየ ነው። ግን በአቋራጭ ኢራን ሳይታሰብ አማራጭ ከሌላት ያው ከሞት ኩን ሁላችንም እንሞት በሚል እንግዲህ አካባቢ ያለቱን አገር እርምጃ ለዚህም ሲባል እንግዲህ እንዲሁም የመከላከያ ሚኒስትራችን በያዝነው ሳምንት በዓል ተከምቶ ኢራኖች የይሁዳውያን በዓል ሲባል ጦርነትና ጉዳት ማድረስ ይፈልጋሉ ይባላል። ተረት ደግሞ ትክክል ነው። ከዚህ ጋር በተያያዘ አዲሱን ዓመት ዘመን መለወጫ ተያይዞ ምናልባት ኢራን በእስራኤል ላይ እርምጃ ልትወስድ ትችላለች የሚል ሁኔታ የሚነገርበት ሁኔታ አለ። ለማንኛውም በእስራኤል በኩል በተጠንቀቅ እንዲሁም እስራኤል የምትፈልገው ገብርኤል ይህን ጦርነት እንዲሁም ወደ ውስጥ መግባትና ያው የተጀመረውን ስራ መፈጸም ፍላጎቱ አላት። አሜሪካ ጉሮሯ ላይ ቁማባት እንጂ ግን አሜሪካ የጀመረችው ጉዞ አለ። እንግዲህ የገንዘብ ሚኒስትሩን በአሜሪካ በኩል የተያዘው የኢኮኖሚ ማዕቀብ ውጤት እያሳየ እንደሆነ የሚነገርበት ሁኔታ አለ። ሳስበው አማራጭ ከሌላት ምናልባት ኢራን በምትወስደው እርምጃ ለምሳሌ በንግድ መርከቦች ላይ የምታደርሰው ጉዳት የከፋ ከሆነ፣ አሜሪካ ወታደሮቿ የሚገደሉ ከሆነ የምትወስደው አጸፋው እርምጃ የከፋ ይሆናል። ሳይታሰብ ወደ ጦር ውስጥ
1: ስለዚህ አብዛኛው ነገር ሊወሰን የሚችለው ኢራን በምታደርገው እርምጃ ነው ማለት እንችላለን። ለጊዜው ማለት ነው
0: በትክክል ያማ ባይሆን ኖሮ አሜሪካ በራሷ ጊዜም እኮ የፈለገች ማንም ሳትጠይቅ እርምጃ ትወስድ ነበር።
1: መልካም። እሺ ጥላሁን፣ ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። የኢራንና የአሜሪካ የአካባቢያችን የሀገራችን ምርጫንም እንዲሁ እየተከታተልን ለአድማጮች እናቀርባለን። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ሳምንት።
0: መልካም ሳምንት ለአንተም ለአድማጮች።
1: እሺ፣ የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን በዚሁ የተጠናቀቀ ነው። ለቴክኒክ ባለሙያችን ሚካኤል ወልሽባንክ ምስጋና ያደረሰው አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ሳምንትና ሌሊት ይሁንላችሁ። ደህና ደሩ።